0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተረቡ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ ኢብራሂም ዘመን አቆጣጥር ዮም ረቪ ካፍ በኤሉል ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጥር ሴፕቴምበር 2 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጥር ደግሞ ነሐሴ 27 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒን ዳህን ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ከሊባኖስ ወደ ሰሜን እስራኤል በተተኮሰ ድሮን ምክንያት ንጋቱ ላይ ያደጋ ጊዜ ማስጠንቀቂያ ደወል ተሰምቶ ነበር ተባለ። የእስራኤል ባህር ኃይል ስድስተኛውን ሰርኳጅ መርከብ ለመረከብ እየተዘጋጀ ነው ተባለ። በጠቅላይ ሚኒስትር ናታንያው ባለቤት ወይዘሮ ሳራ ናታንያው እና የዲሞክራቶች ፓርቲ ሊቀመንበር የአር ጎላን መካከል የተፈጠረው አለመግባባት እንደቀጠለ ነው። የአሜሪካ ማዕከላዊ እዝ በኢራን አብዮታዊ ዘብ ይዞታዎች ላይ ትላንት ጥቃት መፈጸሙን አረጋገጠ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ከሊባኖስ ወደ ሰሜን እስራኤል በተተኮሰ ድሮን ምክንያት ንጋቱ ላይ ያደጋ ጊዜ ማስጠንቀቂያ ደወል ተሰምቶ ነበር ተባለ። በሰሜን እስራኤል ክፋር ዩቫል፣ ጎሽሪም፣ ዳፍናና ማያን ባሩክ በተባሉት ቦታዎች ነው የተኩስ ማስጠንቀቂያ ደወል የተሰማው። እስራኤል መከላከያ ሰራዊት ያለ ሰው ወደሚበረው መሳሪያ የአየር መቃወሚያ መተኮሱን ገልጾ ሁኔታውን እያጣራ ነው ብሏል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ትላንት ምሽት በደቡብ ሊባኖስ ጥቃት ፈጽሞ

ጥናክር በሚያደርገው ሂደትም ኃላፊነት አለበት ብሏል ጠቅላይ ሚኒስትር ናታንያሁ። እስራኤል የሐማስ ድርጅትን አመራሮች ተከታትላ መያዟንና በጥቅምት 7ቱ የሽብር ጥቃት የተካፈሉ ሽብርተኞች ላይ እርምጃ መውሰዷን አጠናክራ ተቀጥላለች ብሏል ጠቅላይ ሚኒስትር ቢንያሚን ናታንያሁ። በጠቅላይ ሚኒስትር ቢንያሚን ናታንያሁ ባለቤት ወይዘሮ ሳራ ናታንያሁና የዲሞክራቶች ፓርቲ ሊቀመንበር የኤር ጎላን መካከል የተፈጠረው አለመግባባት እንደቀጠለ ነው። ሳራ ናታንያሁ ከ14ኛው ቴሌቪዥን ጣቢያ ጋር ከትላንት ወዲያ ባካሄዱት ቃለ ምልልስ የኤር ጎላን የጥቅምት 7ቱን የሽብር ጥቃት አስቀድመው ያውቁ ነበር በማለት ተናግረዋል መባሉ በሁለቱ አካላት መካከል አለመግባባትን ፈጥሯል። የርጎላን ሳራ ናታንያሁ ይቅርታ እንዲጠይቁ ካልሆነ ግን ለሽብር ጥቃቱ ተሳታፊ ስላደረጉኝ 2.5 ሚሊዮን ሸቀል ካሳ እንዲከፍሉ ክስ መሰረታለሁ ብለው ነበር። ሳራ ናታንያሁ የርጎላንን ጥያቄ ውድቅ አድርገውታል። ወይዘሮ ሳራ በጠበቃቸው አማካይነት በሰጡት ምላሽ ሳራ ናታንያሁ በርጎላን ላይ የሴራ ሐሳቦችን እንዳሰራጩ የሚነገረው አባባል የተሳሳተና የተዛባ ነው። ስለ ሳራ በተጻፉት የሐሰት ወሬዎች ዙሪያ በአራት ሰዓታት ውስጥ የኤር ጎላን ይቅርታ ካልጠየቁ ከሶስት ዓመታት በፊት በቴላቪው ከተማ ኪካር አመዲና በተባለው አካባቢ ወይዘሮ ሳራ የውበት መጠበቂያ ሳሎን ውስጥ በነበሩበት ጊዜ ከበባ ውስጥ እንዲሆኑ ስለተደረገበት የኤር ጎላንን ካልተጸጸቱና ይቅርታ ካልጠየቁ በጎላን ላይ 1 ሚሊዮን ሸቀል ክስ እንደሚያቀርቡ የካሳ እንዲከፍሉ ክስ እንደሚያቀርቡ አስፈራርተዋል። እንዲሁም የ100,000 ሸቀል የካሳ ገንዘብ ወይዘሮ ሳራ አባት ስም በሚጠራው ወታደራዊ መሰናዶ ትምህርት ቤት እንዲከፈል ጠይቃለሁ ብሏል። በሳራ ናታንያሁና የኤር ጎላን መካከል ያለው የይቅርታ የጠየቁ መባባል ሁኔታ ብዙ መነጋገሪያ እንደሆነ ነው። የእስራኤል ብሔራዊ ባንክ ብድር ለሚወስዱ ዜጎች የሚከፈለውን የወለድ መጠን በ0.25 ከመቶ እንዲቀንስ ትላንት ወሰነ። ባንክ እስራኤል የወለድ መጠኑን ሲቀንስ ይህ ለተከታታይ ጊዜ ሶስተኛ ጊዜ ነው። ወለዱ ከወረደ በኋላ ዜጎች ከባንኮች የሚወስዱት የወለድ መጠን የሚመልሱት የወለድ መጠን 3.15 ከመቶ ይሆናል። የእስራኤል ባንክ የገንዘብ ጉዳይ ኮሚቴ ባለፉት ወራት የዋጋ ግሽበት መስተካከል ከጀመረ በኋላ የወለድ መጠኑን ለመቀነስ መወሰኑን ገልጿል። የእስራኤል ብሔራዊ ባንክ የወለዱን መጠን መቀነሱን የገንዘብ ሚኒስትር በጻለን ስሞትሪች አድንቀዋል። ለወደፊትም በዚሁ መቀጠል ይገባል፣ መቀነስ አለበት ብለዋል። የእስራኤል ባህር ኃይል 6ኛዋን ሰርጓጅ መርከብ ለመረከብ እየተዘጋጀ ነው ተባለ። መርከቧ አሂድ አራጎን የምትባል ሲሆን ከጀርመን ተነስታ ወደ እስራኤል እየመጣች ነው። ይህች ዘመናዊት ባህር ሰርጓጅ መርከብ በጣም ዘመናዊት ከሚባሉትና የተሻሻሉ መካከል አንዷ ነች። የእስራኤል መከላከያ ሚኒስትር ጽህፈት ቤት ከገዛቸው ዶልፊን ኤአይፒ ከሚባሉት መርከቦች መካከል 3ኛዋ ናት ተብሏል። የእስራኤል መከላከያ ሰራዊት እንደገለጸው አዲሷ ሰርጓጅ መርከብ በጣም ዘመናዊ ቴክኖሎጂ የተጠመደባት ናት። ለቀጣይ ዓመታትም የእስራኤልን ባህር ኃይል የምታገለግል ይሆናል ተብሏል። ሰርጓጅ መርከቧ ወደ ሃይፋ ባህር ክልል ስትገባ መንግስታዊ አቀባበል ይደረግላታል ተብሏል። የአሜሪካ ማዕከላዊ እዝ በኢራን አብዮታዊ ዘብ ይዞታዎች ላይ ትላንት ጥቃት መፈጸሙን አስታወቀ። የአሜሪካ ጦር በኢራን ይዞታዎች ላይ ትላንት ጥቃት የፈጸመው የኢራን አብዮታዊ ዘብ በሆርሙዝ የባህር ወሽመጥ አካባቢና የአሜሪካ ወታደሮች በሰፈሩበት አካባቢ መርከቦችን ለማጥቃት በመሞከሩና ፈንጅ ለማጥመድ ሙከራ በማድረጉ መሆኑን የአሜሪካ ማዕከላዊ እዝ ገልጿል። የኢራን ባንደራባስ የተባለችው ወደብ ከተማ አካባቢ ፍንዳታዎች ተከስተው ነበር ተብሏል። የኢራን ጦር ባጸፋው በአካባቢው ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መፈጸሙን አስታውቋል። በተለይ በኢራቅ፣ ዮርዳኖስ፣ በኩዌትና በመሳሰሉት ሀገራት ጥቃት መፈጸሙን ገልጿል። ፕሬዚዳንት ትራምፕም የአሜሪካ ጦር እርምጃ መውሰዱን አረጋግጧል። ኢራን በሆርሙዝ የባህር ወሽመጥ አካባቢ ቦምቦችን ለማጥመድ ስትሞክር ጥቃት ፈጽመናል፣ ጠንካራ ጥቃታችንም በኢራን እያስፋፋን እንመጣለን ብሏል ፕሬዚዳንት ትራምፕ። ይህ በእንዲህ እንዳለ በእስራኤል የአሜሪካ ኤምባሲ ጽህፈት ቤት ለሀገሪቱ ዜጎች ማሳሰቢያ አውጥቷል። በመካከለኛው ምስራቅ ባለው ውጥረት ምክንያትና ያልተጠበቀ ግጭት ቢፈጠር የአሜሪካ ዜጎች ነገሮችን በንቃት እንዲከታተሉና የበረራዎች መሰረዝና መስተጓጎል ሊኖር ስለሚችል ሁኔታዎችን በንቃት እንዲከታተሉ አሳስቧል።
በመ

በመጨረሻም የአየር ንብረት ትንበያ በዛሬው ዕለት አየሩ ሙቀታማ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32 በቴላቪቭና አካባቢዋ 31 በሃይፋና አካባቢዋ 31 በኤርሸባና አካባቢዋ 34 በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ርዕሰ ጉዳዮች ባጭሩ እናቀርባለን። የኢትዮ ተህሮኖትና ማሪብ ጋዜጦች ዛሬ በፊት ገጻቸው ትልቅ ትኩረት ከሰጡባቸው ዘገባዎች መካከል በእስራኤል የገጠመው የውሃ ችግር፣ የአሜሪካና የኢራንን የተኩስ ልውውጥና ለብሔራዊ የክኔሴት ምርጫ ፓርቲዎች እያካሄዱ ያለውን ቅድመ ዝግጅት ነው። በእስራኤል ያሉ 6 የውቅያኖስን ውሃ ከጨው የሚያጣሩ መሳሪያዎች መካከል 5 ባጋጠማቸው ችግርና በውስጣቸው ቅጠል መሰል ነገሮች በመገኘታቸው የውሃ ብክነት አጋጥሟል ብለዋል ጋዜጦች። የጨው ውሃን በሚያጣሩ ተቋማት ችግር ቢያጋጥምም በንጹህ ውሃ አቅርቦት ብዙም ችግር ይከሰታል ተብሎ አይጠበቅም። ይሁን እንጂ በደቡብ እስራኤል ለገበሬዎች ማሳ የውሃ አቅርቦት ችግር አለ። የእስራኤል የውሃ ሀብት ባለስልጣን ችግሩን ለመፍታት ጥረት እያደረገ ነው። ችግሩ ካጋጠማቸው የጨው ውሃ የሚያጣሩ ተቋማት መካከል ወደ 3 ውሃ በመላክ የውሃ አቅርቦቱ በተለመደው አማካይነት እንዲፈስ ለማድረግ እየጣሩ ነው ብለዋል የኢትዮ ተህሮኖትና ማሪብ ጋዜጦች። በጨው ውሃ ማጣሪያዎች የገጠመውን ችግር በደንብ ለማወቅ የዘርፉ ባለሙያዎች ጠበብቶች ጥናትና ምርምር እያደረጉ ቢሆንም ለእስራኤል ንጹህ የመጠጥ ውሃ በአብዛኛው የሚቀርበው ከኪኔሬት ሐይቅ በመሆኑ ለዜጎች የውሃ አቅርቦቱ ይቋረጣል የሚል ብዙም ስጋት የለም ተብሎ ይጠበቃል። በሌላ በኩል በጨው ውሃ ማጣሪያዎች ላይ የገጠመውን ችግር ለመፍታት ርብርቡ እንደቀጠለ ነው ተብሏል። ሌላው የኢትዮ ተህሮኖትም ሆነ ማሪብ ጋዜጦች የዘገቡት በጠቅላይ ሚኒስትር ናታንያሁ ባለቤት ሳራ ናታንያሁ እና በዲሞክራቶች ፓርቲ ሊቀመንበር ያኢር ጎላን መካከል የተፈጠረውን አለመግባባት ነው። ወይዘሮ ሳራ በ14ኛው ቴሌቪዥን ጣቢያ ቃለ ምልልስ ሲያደርጉ ያኢር ጎላን ስለ ጥቅምት 7ቱ የሽብር ጥቃት አስቀድመው ያውቁ ነበር፣ ግን ባለቤታቸው ጠቅላይ ሚኒስትር ናታንያሁ አልተነገራቸውም የሚል ንግግር ወይም ቃለ ምልልስ አድርገዋል ተብሎ በሳራ ላይ የኢር ጎላን ቅሬታ ማሰማታቸውና በሁለቱ አካላት መካከል አለመግባባቱ ሰፍቶ ሳራ ናታንያሁ ይቅርታ ካልጠየቁ የኢር ጎላንን ክስ የሚመሰርቱ መሆኑንና 2.5 ሚሊዮን ሸቀል ካሳ እንደሚጠይቁ ቢያስፈራሩም ወይዘሮ ሳራ ይቅርታ አልጠይቅም እንዲያውም እኔም የኢር ጎላንን ከሳለሁ በማለት ምላሻቸውን ሰጥተዋል። ይህ የሁለቱ አካላት አለመግባባትም በጋዜጦች ከቀረቡ ርዕሰ ጉዳዮች መካከል አንዱ ነው። የማሪብ ጋዜጣ እስራኤልን የፓርቲዎች የምርጫ ዝግጅት በተመለከተ ዘገባ አቅርቧል። የጽዮኒት አዳቲት ፓርቲ ሊቀመንበር በጻል ስሞትሪችና ዝሁት የተሰኘው ፓርቲ ሊቀመንበር ሞሼ ፌግሊን በጥምረት በመጪው የክነሴት ወይም የፓርላማ ምርጫ የሚወዳደሩ መሆኑን ትላንት ምሽት በይፋ አስታውቋል። በሁለቱ ፓርቲዎች ስምምነት መሰረት የመጀመሪያውን ቦታ በጻለል ስሞትሪች ይዛሉ፣ ሁለተኛውን ቦታ ሞሼ ፌግሊን፣ እንዲሁም ለፌግሊን ሰዎች 8፣ 10 እና 11ኛ ቦታ ይቀበላሉ ተብሏል። ምንም እንኳ የሁለቱ ፓርቲዎች ጥብረት ይህን ያክል የክኔሴት መቀመጫዎችን ያስገኛል የሚል ግምት ባይኖርም በሁለቱ አካላት መካከል ስምምነት በተደረሰበት ጉዳይ ነው የሚል ዘገባዎች በጋዜጦች ቀርቧል። ይህ በእንዲህ እንዳለ በሊኩድ ፓርቲ ሊቀመንበር ቢንያሚን ናታንያሁ እና በፓርቲው አባል ታሊ ጎትሊብ መካከል ያለው አለመግባባት እየሰፋ ሄዷል። በፕራይመሪዝ ምርጫው እኔ እንዳልመረጥ ብዙ ጥረት ተደርጓል በሚል ታሊ ብዙ ቅሬታ ሲያሰሙ ነበር። ይህ ጉዳይ ወደ መለያየት እያደረሰ እንደሆነ ይነገራል። ከዚያም ባሻገር ታሊ ጎትሊብ ክስ ይመሰረትባቸዋል ተብሎ ይጠበቃል። በዚህ ምክንያትም ከሊኩድ ፓርቲ ሳይወጡ አይቀርም ተብሏል። የኦጽማ ዩዲት ፓርቲ ታሊን ለመቀበል ዝግጁ ነኝ ብሏል። ጎትሊብ በበኩላቸው ወደ ሌላ ፓርቲ ለማለፍ ሁኔታውን እያጤንኩበት ነው የሚል ምላሽ መስጠታቸውን የማሪቭ ጋዜጣ ዘግቧል። ወደ ሀሬጽ ጋዜጣ ስናልፍ የእስራኤል መከላከያ ሰራዊት ከጠቅላላ ደህንነት ጥበቃው ሻባክ ጋር በመተባበር የሐማስን ከፍተኛ ባለስልጣን ባዛ በቁጥጥር ስር መዋላቸውን ዘግቧል። የእስራኤል ደህንነት ጥበቃ ባለስልጣናት የሐማስን የውስጥ ደህንነት ጉዳይ ኃላፊን ትላንት በአንድ ህንፃ ውስጥ በቁጥጥር ስር ሲያውሉ የፍልስጤም ሚሊሻዎችም ተባብረው ነበር ብሏል ጋዜጣው። ይህ በሽብር ጥቃት የሚፈለገው የሐማስ ድርጅት ከፍተኛ አመራር በቁጥጥር ስር መዋሉ የእስራኤል መረጃ ድርጅትን ጉልህ እንቅስቃሴ የሚያሳይና ያለ ትራምፕ ጣልቃ ገብነት የተከናወነ በመሆኑ ውጤቱ ለእስራኤል ትልቅ ድል ነው ብሏል የሀሬጽ ጋዜጣ።
ሌላው እስራኤል የክነሴት ምርጫ የተቀረበ ባለበት ወቅት መንግስት በይሁዳና ሰማርያ ቀበሎች የሚገኝ የስነ ምድር ጥናትና ምርምር ቦታ ወይም አርኪኦሎጂን በእስራኤል ቁጥጥር ስር ለማዋል ጥረት እየተደረገ ነበር። ይሁን እንጂ ሂደቱ በጠቅላይ ሚኒስትር ናታንያሁ ውሳኔ ቆሟል። ናታንያሁ ይህን እርምጃ ወሰዱበትም ካባያሮክ በሚባለው ይሁዳና ሰማርያ ወይም ዌስት ባንክ እየተባለ በሚጠራው አካባቢ ቦታው በእስራኤል እንዲያዝ መደረጉ በዓለም አቀፍ ደረጃ በእስራኤል ላይ ብዙ ወቀሳ አመጣል በሚል ስጋት መሆኑን የሃሬጽ ጋዜጣ ዘግቧል። ሌላው ትላንት የአዲሱ ዓመት የትምህርት ዘመን መጀመሩ ይታወቃል። ትምህርት ቤቶች መማር ማስተማሩን ሂደት ያለ ብዙ ችግር ቢጀምሩም በቴል አቪቭ ከተማ የሚገኙ ትምህርት ቤቶች የውጭ ሀገር ዜጋ ልጆችን በመቀበላቸው ምክንያት 2/3 የሚሆኑት የከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ትላንት በትምህርት ገበታቸው አልተገኙም። አንዳንዶች ድርጊቱ ዘረኝነት የተሞላበት ነው ቢሉም የአንዳንድ ተማሪዎች ወላጆች ደግሞ የተማሪዎችን ትምህርት ቤት ያለመገኘት አድማ የሚስማሙበት መሆኑን ገልጸዋል። ሂደቱ በተማሪዎች ሂሳብ ላይ መከናወን የለበትም ማለታቸውን የሃሬጽ ጋዜጣ ዘግቧል። ሌላው ሁሉም ጋዜጦች ያቀረቡት በአሜሪካና ኢራን መካከል እንደገና ግጭቱ መከሰቱ ነው። አሜሪካ የኢራንን ይዞታዎች ስታጠቃ ኢራንም ሌሊቱን የአካባቢውን ሀገራት በሚገኙ የአሜሪካ ጥቅሞች ላይ ጥቃት መፈጸሟን ገልጻለች አስታውቃለች። በዚህም የመካከለኛው ምስራቅ ውጥረት ዛሬ መፍትሄ አልባ እንደቀጠለ ነው። በተፈጥሮ ጋዝና ነዳጅ የታደለው የመካከለኛው ምስራቅ ከዓለም ክፍሎች ሁሉ ብዙ ፖለቲካዊና ምጣኔ ሀብታዊ ጠቀሜታ ያለው አካባቢ ነው። ይሁን እንጂ እንደ ድል ሆኖ ግጭቱ የማጣው ቀጠና ከሆነ ብዙ 10 ዓመታትን አስቆጥሯል። እስራኤልና ፍልስጤማውያን ግጭት የመካከለኛው ምስራቅ ሰላም ውሎ እንዳያድር ያደረገና ለምን ጎራ ያስከፈለ ጉዳይ ነው። በመካከለኛው ምስራቅ ያሉ ሀገራትም ሆኑ ራቅ ብለው ባለው የዓለም ክፍል የሚገኙ ሀገራት የፍልስጤማውያን ደጋፊዎች ነን በሚል ሰበብ እስራኤልን እያወገዙና እየኮነኑ በጠላትነት የሚሄዱበት መንገድ ለአካባቢው የደህንነት ችግር መባባስ ዋና ምክንያት ነው። የኢራን አብዮታዊ ዘብ ወደ ስልጣን ከመጣ በኋላ በተለይ ከ1980ዎቹ ዓመተ ምህረት ጀምሮ ግን የበለጠ እስራኤልን የመጥላቱ ድርጊት እየተባባሰና ጸረ እስራኤል ጸረ አሜሪካ እንቅስቃሴ የሚያደርጉት እንደ ሂዝበላና ሐማስ አይነት ድርጅቶችን ማገዛቸውን ቀጥለው ችግሩን የበለጠ አስፋፉት። ይባስ ብሎም የኢራን እስላማዊ አስተዳደር እስራኤልን የማጥፋት አጀንዳውን አንድ አድርጎ የባለስቲክ ሚሳይሎችንና የኒውክሌር ግንባታዎችን ከ4-10 ዓመታት በላይ ሰርቷል። ይህ የህልውና ስጋትን ለማስቀረት መጀመሪያ እስራኤል ብቻዋን ከዚያም ከአሜሪካ ጋር በመተባበር ከአንዴም 2 ጊዜ ጦርነት ቢከፍቱም ስጋቱን ሊቀርፍ አልቻለም። ኢራን ጅምላ ጨራሽ የጦር መሳሪያ ለመስራት የምታደርገው ጥረት ብቻ ሳይሆን ጽንፈኛነቷ እንደ እሷ አክራሪዎቿን ማገዟ የፈጠረውን ስጋት ለማስቀረት አሁንም ገና የሚቀር የቤት ስራ አለ። አሜሪካ የጀመረቻቸው ብዙ ያልተቋጩ የኢራን ጉዳዮች እንዲሁ በሂደር የሚተው አይደሉም። ሳይረፍድ በፍጥነት እርምጃ ሊወሰድባቸው ይገባል ተብሏል። አሜሪካና ኢራን ችግሩን በሰላማዊ መንገድ መፍታት ካልቻሉ ችግሩ የበለጠ የሚጎዳው እስራኤልን ነው የሚሉ ግምቶችም ጥናቶችም እንዲሁም ባለሙያዎች አስተያየታቸውን ይሰጣሉ። አሜሪካም ሆነች እስራኤል ኢራን በፍጹም የኒውክሌር ጦር መሳሪያ ባለቤት መሆን የለባትም በሚለው አቋማቸው እንደጸኑ ነው። ይሁን እንጂ ወታደራዊ እርምጃቸው ለጊዜው ገታ ማድረጋቸው መረጋጋትን የፈጠረ መስሎ ነበር። ነገር ግን እንደገና በአሜሪካና ኢራን መካከል ግጭቱ አገርሽቷል ተነስቷል። ትላንት አሜሪካ ስታጠቃ ኢራን ደግሞ ባጸፋው በአካባቢው ሀገራት በሚገኙ የአሜሪካ ጥቅሞች ላይ ጥቃት ፈጽማለች። ምናልባትም ይሄ ጉዳይ እየተባባሰ ሊሄድ የሚችልበት ሁኔታ እንዳለ በጋዜጦች ተገልጿል። የተከበራችሁ አድማጮቻችን፣ የጋዜጦች አምድ ዝግጅት ይህን ይመስላል።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውን እንዲመለከተው የጋበዝነው በአሁኑ ወቅት በትምህርት ዘርፍ የሚሰራውና የቀድሞው የክኔሴት አባል አቶ ፈንታውን ስዩም ነው በስልክ መስመራችን ይገኛል። ጤና ይስጥልን፣ እንደምን አደርክ?
1: ሰላም፣ ጤና ይስጥልን። ሰጠ ለአንተም እንዲሁም ለአድማጮች
0: ጤና ይስጥልን። በጣም እናመሰግናለን።
1: ምንም ችግር የለም። እናንተ ምድሉን ስለሰጣችሁ እኛ አመሰግናለሁ። በመጀመሪያ ግን ላመሰግን የምወደው ያስተማኸው ሙዚቃ፣ በጣም የምወደው ሙዚቃ ነው። አመሰግናለሁ።
0: ጥሩ። እንግዲህ ሙዚቃ ደግሞ ያስፈልጋል። እንዲህ መተላለፊያ ስልክም እስከምንደውል አልፎ አልፎ እንደዚህ ፖለቲካውም ጦርነቱም ብቻ ማውራቱ ተገቢ አይደለምና አልፎ አልፎ ያስፈልጋል።
1: አስፈላጊ ነው በጣም።
0: ጥሩ፣ እናመሰግናለን። እንግዲህ እንኳን ለአዲሱ የትምህርት ዘመን በሰላም አደረሳችሁ እንላለን። እንዴት ነው የእናንተ አዳሪ ትምህርት ቤት ትላንት የነበረው የመማር ማስተማር ሂደት አጀማመር?
1: እንግዲህ ተማሪው በእግዚአብሔር ፍቃድ ወደ ትምህርት ቤቱ ተመልሷል፣ ወደ አዳሪ ትምህርት ቤቱ ማለት ነው። ያው አዲስ ትምህርት ይጀምር ተማሪዎች ሁላችን የምናስታውሰው ከኮሮናውም ከጦርነቱም ያ ስጋት አለ፣ ጋፕ አለ። አሁን ጸሎታችንም ምኞታችንም ይሄ አሁን ትምህርቱ እንደተጀመረ በእግዚአብሔር ፍቃድ ይህ አመት በሰላም ልጆቻችን እንዲማሩ ምኞታችን ነው። ያ ነገር እንዲሟላ ደግሞ አስፈላጊ ነገሮችን ለማድረግ ወደ ኋላ አንልም።
0: አዎ፣ የዚህ አመት የትምህርት ዘመን የተጀመረው ብዙም እንግዲህ በተለይ መምህራን ማህበር ከትምህርት ሚኒስትር ከገንዘብ ሚኒስትር ጋር የነበራቸውን ቅሬታ ብዙም አላሳዩም፣ ወይም ደግሞ ስራ ማቆም አድማ አናደርግም አላሉም። ያው በጥሩ ሁኔታ ነው የተጀመረ። እንዲያው በዚህ ቀጥል አመቱን በሙሉ ተማሪዎች እንዲማሩ፣ ያው በእስራኤል ብዙ ጊዜ በጦርነቱ ምክንያት ልጆች የሚማሩበት ጊዜ ይቀንሳልና እርሱን ተጽዕኖ ነበረው። ሰላማዊ የትምህርት ዘመን እንዲሆን ነው የምንመኝ።
1: አሜን።
0: ጥሩ፣ በጣም እናመሰግናለን። ሌላው እንግዲህ ከደህንነት ጋር በተያያዘ በሰሜን እስራኤል አንዳንድ ቦታዎች 3-4 በሚሆኑ ቦታዎች አዛካ ጮኋል ተብሏል እና ይህም ደግሞ ያለ ሰው የሚበር መሳሪያ ሳይተኮስ አይቀርም የሚል መከላከያ ሰራዊቱም እያጠራ ነው እና እንደ ሂዝበላ አሁንም አርፎ አይቀመጥም ማለት ይቻላል።
1: እንግዲህ ሂዝበላ አርፎ የማይቀመጥበት ምክንያት ቀስቃሹ ከሂዝበላ ብቻ ሳይሆን ከኢራን ነው። ትእዛዝ የሚሰጠው ከኢራኖች ነው። ከአሁን በፊትም በዚህ ጉዳይ ተወያይተንበታል፣ ተነጋግረንበታል። አሜሪካኖች ደግሞ አሁን በኢራን ባለፈው ከአንድ ቀን በፊት ከፍተኛ እርምጃ ወስደዋል፣ በኢራን ላይ ጥቃት አድርሰዋል።
0: ትላንት ምሽትም እንዲሁ
1: እና አሁን ኢራኖች ምንድን ነው ወደ ሂዝበላ ወደ እስራኤል ተኩሱ የሚሉበት ምክንያት ራሳቸው ወደ እስራኤል ቀጥታ መተኮስ ፍላጎቱ የላቸውም። ምክንያቱም ከእስራኤል ጋር ጦርነት ማንሳት አይፈልጉም አሁን ባሉበት ሁኔታ። ከዚህ በመቀጠል ደግሞ ሁልጊዜ አሜሪካኖች በኢራን ላይ እርምጃ ሲወስዱ ጥቃት በሚሰነዝሩ ጊዜ ኢራኖች ቅድሚያ ወደ አረብ ሀገሮች ነው የሚተኩሱት፣ ወደ ዮርዳኖስ፣ ወደ ሳውዲ አረቢያ ወደዚያ ወደዚያ የሚተኩሱበት ምክንያት አንዳንድ ጊዜ እንዲያው ለአድማጮቻችን ግልጽ እንዲሆን ነው። እኛ መጠየቅ ያለብን ኢራኖች ጦርነቱ ከአሜሪካን ጋር ነው፣ ለምንድን ነው ወደ ዮርዳኖስ የሚተኩሱት? ለምንድን ነው ወደ ባህረን የሚተኩሱት? ወይም ወደ ኳታር የሚተኩሱበት ምክንያት ኢራኖች ወደ እነዚያ የሚተኩሱበት ምክንያት አረብ ሀገሮች ተደራጅተው በኢራን ላይ ጥቃት እንዳይደርስባቸው ጥቃት እንዳሰነዝርባቸው ኢራን ወደ አሜሪካን ዞሮ ድምጻቸውን አሰምተው እባካችሁን ጦርነቱን አቁሙ ከኢራን ጋር ብለው በስጋት ተጽዕኖ እንዲፈጥሩ ነው። እና ወደ እስራኤልም ቀጥታ እንዳይተኩሱ እስራኤልን ይፈራሉ። ስለዚህ በማን የሚጠቀም? በሊባኖስ ይጠቀማል።
0: ያውን ሲፈሩ ምንድን ነው የሚባል እንደዛ አይነት ተረጠል
1: እና ወደ እኛ ቀጥታ የማይተኩሱት ለእኛ አዝነው ወይም እኛን ወደው ወይም ከእኛ ጋር ሰላም ፈልገው ሳይሆን ስለሚሰጉ ስለሚፈሩ ነው። አንደኛ መፈራት በመካከለኛ ምስራቅ ደግሞ የሰላም መሰረት ነው ብዬ ነው የማስበው እንደኔ አመለካከት። አንዳንድ ጊዜ ደግሞ ከአሁን በፊትም የተወያየንበት የተነጋገርንበት ከጦርነቱ ጋር ተያይዞ የአሜሪካን ፕሬዚዳንት የአሜሪካን መንግስት የቆረጠ እርምጃ ጦርነት የማያነሳው እንደባለፈው በኢራን ላይ ብለን ለምን ጠይቀው? ሁላችንም ማስታወስ ያለብን ህዳር 3 ምርጫ አለ በአሜሪካ። ምርጫው የሚካሄደው ለፕሬዚዳንትነት አይደለም። ፕሬዚዳንት ከተመረጡ ሁለት ዓመታቸው ነው ይቀጥላሉ። እስከ አምስት ዓመት ነው ሁላችን የምናስታውሰው። ግን
0: ሴናትና የኮንግረስ ማሟያ ምርጫ
1: የህዝብ ተወካዮች ምክር ቤት የሚመረጥበት ቀን ነው። እንግዲህ የህዝብ ተወካዮች ምክር ቤት በአሜሪካ 435 ናቸው፣ በእኛ 120 ናቸው፣ የፓርላማ አባሎች ማለት ነው። እና ያ ምርጫ ለአሜሪካኖች በተለይ ለፕሬዚዳንቱ ወሳኝ ምርጫ ነው። ምክንያቱም የሚወዳደሩት የህዝብ ተወካዮች የዲሞክራትም የሪፐብሊካን እና ምርጫው የፕሬዚዳንቱ ፓርቲ ካላሸነፈ ፕሬዚዳንትነቱ ብቻ መሆን ሳይሆን ውሳኔ መወሰን አይቻልም። ስለዚህ ምርጫው በጣም ለነሱ አስፈላጊ ነው። ስለዚህም ነው በጦርነቱ የማያተኩሩት። ምክንያቱም በአሜሪካ ላይ በተለይ የዲሞክራት ደጋፊዎች ይቃወማሉ ጦርነቱን። እና ለዚያ ነው በአንድ በኩልም የቆረጠ ጦርነት አያነሱም፣ በአንድ በኩልም እጃቸውን አጣጥፎም አይቀመጡ። እና ያው እስከዚያን ድረስ እንደዚህ እያለ ይቆያል ብዬ አስባለሁ። ከዚያም በኋላ ግን ኢራኖች የማያርፉ ከሆነ የሆነ ሰላም ድርድር ሆኖ አምነናን ብለው ከአሜሪካን ጋር የማይስማሙ ካልሆነ የቆረጠው ጦርነት ይነሳን ብዬ አስባለሁ። ጦርነት ሲባል ደግሞ በአፈሙዝ መዋጋት ብቻ ሳይሆን ዋና ጦርነት የተነሳው በኢራን ላይ ይሄ የምጣኔ ሀብት ጦርነት ነው፣ ወይም የኢኮኖሚ ጦርነት ነው። እና የምጣኔ ሀብት ከሌላት አንድ ሀገር ባጀት ከሌላት ከሌላ አገሮች ጋር የንግድ ለውጥ ማድረግ ካልቻለች ውስጧ እየመነመነ ነው የሚሄደው። ይህም መጨረሻ ደረጃው የሚደርሰው የእነሱን የሚያገለግሏቸው የደህንነት አባል እንኳ ወታደሮቻቸው እንኳ ደሞዝ ካልተከፈላቸው ወደ ድህነት ከመጣች አገሯ ውስጧ እራሳቸው ይወድቃሉ። ባለስልጣን ይወድቃል ማለት ነው፣ መንግስታቸው ይወድቃል ማለት ነው። ይሄ ደግሞ አንዱ አላማ ነው። ይሄ ደግሞ
0: ግን ይቻላል ወይ? አሁን ለምሳሌ እንግዲህ ከኢራን ጋር ሌሎች ሀገራትም ግንኙነት አላቸው። እንደ ቻይና፣ ሩሲያና የመሳሰሉት ሀገራት ግንኙነት ስላላቸው እንደው በኢኮኖሚ ብቻ ተጽዕኖ እናሳድርባቸዋለን እያሉ እንደው ሌላኛዋ ሰሜን ኮሪያ እንዳትሆን ኢራን ስጋት አለ የሚሉ አካላት አሉና እንደ አሜሪካ ከሄደ አሁን አዋጭ ነው?
1: እንግዲህ ምዕራብና ምስራቅን የሚያገናኘው በኢራን አድርጎ የሚተላለፈው በቀይ ባህር አድርጎ የሚጓጓዘው የንግድ መለዋወጫዎች የባህር ማለት ነው። ሆርሙዝ ያነ በአሜሪካኖች ቁጥጥር ስር ሁኗል አሁን። እና ኢራን እንደ ልቧ ወደ ሩቅ ምስራቅ ማስተላለፍ አትችልም፣ ወደ ምዕራብ ማስተላለፍ አትችልም። ዝግ ነው። አሁን በቁጥጥር ላይ ያለው በአሜሪካን ቁጥጥር ላይ ነው ያለው። ይሄ ማለት ለኢኮኖሚ ለኢራኖች በጣም በጣም ወሳኝ ቦታ ነው። መንቀሳቀስ አይችሉም። ይህ አንድ። ሁለተኛ አሜሪካን ብቻ ሳይሆን የኢኮኖሚ ማዕከብ ያደረገች በኢራን ላይ ከአሜሪካ ጋር ግንኙነት ያላቸው የንግድ ግንኙነት ያላቸው የምጣኔ ሀብት ግንኙነት ያላቸው አገራት በሙሉ ከኢራን ጋር ግንኙነት አያደርጉም። ምክንያቱም አሜሪካም ማዕቀብ ያደረገችውን ከነሱ ጋር የኢኮኖሚ ግንኙነት ያላቸው አካሎች ወይም አገሮች ከኢራን ጋር የኢኮኖሚ ግንኙነት ማድረግ አይችሉም። ስለዚህ የኢራኑ ያሉበት ሁኔታ ራሳቸው የሚናገሩት እኮ ራሳቸው ፕሬዚዳንታቸውም እየተናገሩ ነው ምን ያህል በጭንቅ እንዳሉ። እና ይሄ ሲሆን በሚሆንባቸው ጊዜ ራሱ ህዝቡም ይነሳል። ለምሳሌ ነዳጅ እንውሰድ። ነዳጅ ለመኪናቸው ነዳጅ መሙላት ካልቻሉ የህዝብ አመት ይነሳል፣ ህዝቡ ይቃወማል። ከዚህ በኋላ ምን ይመጣል? እንኳ ሌላ የራሳቸው ሀይል ራሳቸው መንግስትን የሚደግፉት እንኳ ይቃወማሉ። ሲርበው ህዝብ ይቃወማል። አባባል እኮ አለ፣ ህዝብ የሚበላው ከአጣ መሪውን ይበላል የሚባል አባባል አለ። እና ያ ጊዜ ይደርሳል። መጨረሻ እቅዳችን፣ አላማችን፣ ምኞታችን የኢራን አክራሪ አመራር ከስልጣን ወድቀው የኢራን ህዝብም የተሻለ መንግስት ለሀገሯ የሚያስብ ለህዝቡ የሚያስብ መንግስት ተቋቁሞ አገሯ መካከለኛው ምስራቅ ሰላም እንዲሆን ሁላችንም ምኞታችን ጸሎታችን ነው። ማንም ሰው እንዲያው ጠዋት ተነስቶ ጦርነት ያስፈልገናል ብሎ የሚነሳ ሀገር የለም ብዬ ነው የማሰበው። በእኛ ሀገር በዚህም ቢሆን ሰላም ነው የምንፈልገው።
0: አዎ፣ ግን ሰላሙን ለማምጣት ደግሞ ወይም በቆራጥነት የበለጠ እርምጃ ወስዶ ቁጭ ብሎ ተደራድሮ በአጭር ጊዜ ውጤት ማምጣት ያስፈልጋል። አሊያም ደግሞ ያው ድርድር ሰጥቶ መቀበል ነውና እናንተም እዚህ ያቆሙ እኛም ይህን ተው የሚል ነገር መኖር አለበት። አሁን እኮ አካባቢው በጣም ውጥረት ውስጥ የሞላ ነው። አሁን የአሜሪካ ኤምባሲ በእስራኤል የሚገኘው ራሱ ለዜጎቹ በንቃት ተከታተሉ፣ ጦርነት መኖርን የሚያመላክት መስሎ ነው የሚታይ። ስለዚህ የውሳኔ አካሄድ ችግር የለም ወይ በአሜሪካ በኩል?
1: እኔ እንግዲህ እንደ ግል አስተያየት በአሜሪካም በኩል የተጀመረው ጦርነት ከእስራኤል ጋር ተጣምሮ እጅና ጓንቱ ያነሱት ጦርነት ያነሳነው ጦርነት ባለፈው ያነ መቀጠል ነበረበት። ጠላት ሲወድቅ አንድኛውን እስከ መጨረሻው ማጥፋት ሲገባ ወድቀህን ተነስ ተዘጋጅተህ እንደገና ጥራን የማለት አካሄድ ነው። እኔ የማልደግፈው ነው። ምክንያቱም አሜሪካኖች ወደ ሰላም እንደራደር እንነጋገር፣ ኢራኖች እቅዳቸው አላማቸው መካከለኛው ምስራቅ እስራኤል እንዳትኖር ነው። በተቻለ መጠን አሜሪካ እንደ ጠላት ነው የምትታየው። የአሜሪካን ባንዲራ የእስራኤል ባንዲራ እንዳካተሉ ድሮ ጀምረው እና ይሄ እምነታቸው እስከሆነ ድረስ እምነታቸውን መግደል አይቻልም። ስለዚህ ያ መንግስት ከስልጣን እስካልወረደ ድረስ ከእነሱ ጋር ሰላም ማለት እነሱ ሰላም እንደራደር ያሉትም እንኳ የደረሰባቸው ጉዳት ከፍተኛ ስለሆነ በጣም ስለተጎዱ አቅማቸው በላይ ስለሆነ እንደገና አቅማቸውን ለመገንባት እንደገና ኃይላቸውን ለማደራጀት እያሉ ለሰላም እያሉ የሚጎተቱት እንጂ እውነት ጦርነቱን አቁመው ወደ ሰላም የመሄድ ፍላጎት ኑሯቸው አይደለም። ኒውክሌሩን እኮ አናስረክብም ነው ያሉ። ይሄ ምን ማለት ነው? ሂዳችን ወደ ጦርነት ነው እንጂ ወደ ሰላም አይደለም ማለት እኮ ነው። ይሄ ሌላ ትርጉም እኮ አያስፈልገው።
0: አዎ፣ በዛ ቢስማሙ ኑሮ በአጭር ጊዜ ነገሮች ያልቁ ነበር።
1: ሰላም ለመፍጠር እኮ ሁለቱም አካል የሰላም ፍላጎቱን በተግባር ማሳየት አለበት። በአንድ በኩል ሰላም እንፈልጋለን እያሉ በአንድ በኩል ኃይልን ማደራጀት እቅድን ማደራጀት እናጠፋለን ለወደፊቱ እና አሁን ስለወደቅና ሀቅማችን በላይ እንደ ሀማስ እኮ ነው። ሀማስና እስራኤል ምንድን ነው የሚሉ? ሀማስ እስራኤል እርምጃ በወሰደች ጊዜ ጦርነቱ ያቁም ከዚህ በኋላ እናቆማለን ይላሉ። ይቆዩና ተደራጅተው ኃይል ሲኖራቸው አቅማቸውን ገንብተው እኛ ባልጠበቅነው ወቅት እርምጃ ይወስዳሉ። ከጠላት ጋር እንዲህ ያለ ግንኙነት መሆን የለበትም። ጠላት ገና ሲዘጋጅ መዘጋጀቱን ካወቅ ደግሞ በይፋ እየተናገሩ እኮ ነው።
0: ጠላት ነው ለመያዝ ነው። ጠላት ወዳጅ ነው።
1: ጠላት ራሱ በአንተ ላይ እርምጃ ሊወስድ ልምምድ እያደረገ ካየኸው፣ እየተደራጀ ካየኸው፣ ኃይሉን እያበረታታ ካየኸው እሱ ጦርነት እስከሚገፍት መጠበቅ የለበትም። ባልጠበቀበት ወቅትና ጊዜ እርምጃ መውሰድ ነው። ጠላትን እንደ ጠላት መፈረጅ ነው። ምናልባት ሰላም ፈልገው ነው፣ ምናልባት እንደዚህ ነው። እኛ የእነሱ የስነ ልቦና ተመራማሪ አይደለንም። ይሄ ኋላ ቀርነትና የዋህነት ነው። ከቅንነት የተመጨ አስተሳሰብ ነው። ግን እነሱ የሚያስቡትና የኛው አስተሳሰብ ይለያያል።
0: ስለዚህ አሁን እንግዲህ ጠላት ነው ብላል እና እንዲህ ከሆነ አሁን የእስራኤል መከላከያ ሰራዊትም በዛም በሊባኖስም የግድ እርምጃዎችን መውሰድ አለበት ነው
1: እንዲህ አማራጭ ልድማ። እስራኤል እኮ ለጦርነት የምትነሳው ወዳ ሳይሆን ተገዳ እኮ ነው። ዛሬ ብቻ ሳይሆን በታሪክ ድሮ አገሯ ሳትቋቋም አገሯ እንዳትቋቋም ይዋጉ ነበር። አገሯ ከተቋቋመች ጀምሮ ደግሞ አገሯን ለማጥፋት አንድም ቀን ተኝተው አያውቁም። ከአቅማቸው በላይ ሆኖባቸው ነው እንጂ አቅም ቢኖራቸው ኖሮ አንድ ቀን ያሳድሩ ነበር። እና እንዲህ ያለን ጠላት አንደኛ ጠላትን ማወቅ እኮ አስፈላጊ ነው። ጠላትን እንደ ጠላት መፈረጅ ደግሞ አስፈላጊ ነው። በጠላት ላይ ምን እርምጃ መውሰድ አለብኝ ብሎ ደግሞ ራስን በራስ መጠየቅ ብቻ። ሰላም ከሚፈልጋ ሰላም እንፈልጋለን እኛ። ለምሳሌ ዮርዳኖስ ጋር ሰላም ነው ያለ። እነሱ በእኛ ላይ ጦርነት አያነሱም። ሰላም ነው ያለ። እንዲያውም እንዳይጠማቸው እያል ነው የሚተላለፍላቸው ከእስራኤል ነው። ግንኙነት አለ ማለት ነው። እንደዚህ ሰላም የሚፈልግ ሀገር እስራኤል ሀገር ግን ሰላም እፈልጋለሁ እያለ በአፉ እየተናገረ ውስጡ የሚያቅደው የሚያስበው ቅድመ ዝግጅት የሚያደርገው የጠላትነት ከሆነ እንደ ጠላት ሊፈረጅ ይገባል።
0: ልክ ነው። ጥሩ። ሌላው ምርጫ እየተቃረበ ነው። እንግዲህ ብዙ ውህደቶችም አሉ፣ ንግግሮችም አሉ። ለምሳሌ በጻልል ስሞትሪች ሞሼ ፌግሊን ጋር ጥምረት እንደሚፈጥሩ ነው የተነገረው። እና እንዴት ታየኸው ያለውን እስካሁን ዝግጅት?
1: እንግዲህ የቀኝ ደጋፊ በሙሉ በተቻለ መጠን እንዲደመር ይሄ የጠቅላይ ሚኒስትር ቢንያሚን ነታንያሁ እቅዱ፣ ህልሙ፣ አላማው በዚህ ጉዳይ ደግሞ ሌት ተቀን ይሰራሉ ብዬ ነው የማስበው። በተግባር እያየን ነው። የመጀመሪያ የተዋወዱት አሁን ፌግሊን እና በጸሌ ስሞትሪች ናቸው። ትላንት በአንድ እንደሚሄዱ አሳውቀዋል። የፓርቲ ብዛቶች አሉ። በተለይ የቀይ ክንፍ ብለን የምንጠራው ብዙ ፓርቲዎች አሉ። ግን እኔ እንደማየው ከሆነ እነዚህ ብዙ ፓርቲዎች በግምታዊ ጥናት መግባት የማይችሉ እንግዲህ እጩ ተወዳዳሪዎች መዝገቡን የሚያስተላልፉት አንድ ሳምንት ምናምን ቀርቷል።
0: አምስት ቀን ከዛሬ ጋር እስከ መስከረም ሰባት
1: እና በዚህ አራት ቀን ግልጽ ይሆናል። ግልጽ የሚሆንበት ምንድን ነው? በግምታዊ ጥናት የመመረጥ እድላቸው ደካማ የሆኑት በሙሉ ላይወዳደሩ ይችላሉ ወይም ሊደመሩ ይችላሉ። አብረው ለምሳሌ የኦፌር ቪንተር ፓርቲ አለ። አሁን ይሄ የኢኮኖሚ ፓርቲ ከያሩን ዘሌካ ጋር ንግግር እያደረጉ ነው ይባላል። ሻስን ተቃውሞ ደግሞ የሀሬዲን ፓርቲ ደግሞ አዲስ የተቋቋመ አለ፣ ከእነሱ ጋር እየተነጋገሩ ነው ይባላል። እና አሁን ሁሉም ከሁሉ ጋር በንግግር ላይ ነው ያሉት። በዚሁ አጋጣሚ ደግሞ አሁን በተለይ ጎልቶ የሚታየው ደግሞ ከሊኩድ የነበረችው በፕራይመሪ የተመረጠችበት የደረሰችበት ቦታ ያላስደሰታት ታሊ ጎትሊብ ደግሞ ምናልባት ሊኩድን ለቅቄ ወደ እስሙ እንትን ወደ ቤንግቪር እተላለፋለሁ የሚሉ ወሬዎች እናፈሳሉ፣ በተለይ በማህበራዊ አውታሮች እና በዚህ አራት ቀን ውስጥ እስከ አምስት ቀን መዝገቡ እስከሚስተላለፍ ድረስ ብዙ ዜና እንሰማለን። ብዙ ትክክል ያልሆነ መረጃዎችም ይተላለፋሉ እና ጉዳዩን በጥንቃቄ ልናየው ይገባል። እና እንዲያው በማህበራዊ አውታሮች የምንሰማውን ሁሉ ልክ እንደ እግዚአብሔር ቃል ትክክል ነው ብሎ ደግሞ መቀበል አስፈላጊ አይደለም። ቆሞ መጠየቅ፣ መመራመር ያስፈልጋል።
0: ጥሩ፣ ልክ ነው በጣም። እኛም በጥንቃቄ ነው እየሰራን ያለው። ጥሩ ማሳሰቢያ ነው። ሌላው በሳራ ናታንያሁ እና በያኢር ጎላን መካከል አለመግባባቶች ቀጥለዋል። አንዳቸው ለአንዳቸው ይቅርታ ካልጠየቁ ክስ እንመሰርታለን እያሉ ነው። እንዴት ነው
1: እንግዲህ ይሄ የተጀመረው? የጠቅላይ ሚኒስትር ባለቤት ወይዘሮ ሳራ በቴሌቪዥን ቃል ምልልስ ባደረጉት ነው። ከዚያ ሲናገሩ የተናገሩት ንግግር ምንድን ነው? ፍንጭ ነው። ፍንጭ ሲባል ልክ በሐማስ ጦርነት ባነሳበት ቀን ሁላችን የምናስታውሰው በጠዋቱ ያኢር ጎላን የወታደር ልብሳቸውን ለብሰው ወደ ጋዛ ጠረፍ ሄደው የተጠለፉትን ዜጎች እንዳወጡ ተወርቷን ተነግሯል። እና ወይዘሮ ሳራ ነታንያሁ ምንድን ነው የሚሉት? በዚያን ቀን ከጠቅላይ ሚኒስትሩ በፊት መረጃ ደርሶታል ብለው ተናግረዋል። ይሄ ምንድን ነው ፍንጩ? በቃ እንዲህ የሀገር ክደት የሀገር ክደተኛ ነው ማለት አገሩን ክዷን ጠላት በገባ ላይ እርምጃ መውሰዱን እያወቀ ነው እና ከእነሱ ጋር ግንኙነት አለው የሚል ፍንጭ ነው የተናገሩት። አንደኛ ይሄ እኔ የማልደግፈው ከእውነት የራቀ መሰረት የሌለው ተጨባጭነት የሌለው ፍንጭ ነው። በይፋም ባይናገሩ ለምሳሌ ስለ ያኢር ጎላን እኔ ሀሳቡን አልደግፈውም፣ የፖለቲካ ደጋፊውም አይደለሁም፣ የሚናገራቸውንም እቃወማለሁ። አንዳንድ ጊዜ ስለ ሀገሯ የሚናገሩት ለጠላት ሀገሮች መሳሪያ ሆኖ በእኛ በሀገሯን የሚተቹ ንግግሮች ነው የሚናገረው። ነገር ግን ሁላችን አለመረሳት ይጠበቅብና አንደኛ ጄኔራል ሆኖ 38 ዓመት በአየር ወለድ አገሯን ያገለገሉ በጦር የቆሰሉ ደግሞ ያፈሰሱ ለዚች ሀገር ግን እንዲህ አለ ጄኔራል በሀሳብ ልዩነት አገሯን ክዷን። በነገራችን ላይ አገር መካድ እኮ እስከ 25 ዓመት ያሳስራል። ትልቅ ወንጀል ነው፣ በእስራኤል ሀገር ብቻ ሳይሆን በዓለምን እና አንዳንድ ጊዜ ምንድን ነው ድሮ አባቶቻችን የሚሉት አለ፣ ያምራን ብሎ ከተናገሩት የከፋን ብሎ የተዉት። እኔ ደግሞ እንደዚህ የምጨምረው ምንድን ነው ለግሌ ይጠቅመኛም ብሎ ከተናገሩት ለአገሬ ይጎዳም ብለው የተዉት። አንዳንድ ጊዜ ማስተዋል ጥሩ ነው፣ ማሰብ ጥሩ ነው። እንዲያው ዝም ብሎ በተለይ በምርጫ ወቅት እንዲያው በዚሁም ማስተላልፈው መልእክት ፖለቲከኛ ጮኛ ለሆኑ ለሚወዳደሩ በፖለቲካ ጉዳይ ሰው የሚናገረው ማወቅ አለበት። ሰው ስለ ሰው የሚናገርበት ተጨባጭነት ማስረጃ በማስረጃ የታዘለ ነገር እንጂ እንዲሁ ሰው ዝም ብሎ በጥላቻም ሆነ በሐሳብ ልዩነት ስለ ሰው ይሄን እንደዚህ ነው እሱ እንደዚህ ነው እሱ እንደዚህ ነው ብሎ የሚናገር በስማታ በሚጠየቁ ጊዜ ግራ ያጋባል። ስለዚህ በዚህ ጉዳይ ሁላችንም ብንተነቀቅ አትተቹ አይደለም። በሐሳብ ልዩነት ሊኖር ይገባል። የሐሳብ ልዩነት አለ። ሰውን መደጀት ይቻላል። በመልካም ስራው ሊመሰገን ይገባል። በመጥፎ ስራው ሊወገዝ ይገባል። ይሄ የዲሞክራሲ መሰረት ነው። ግን ያላደረገውን ነገር ሰው ባሏለበት እንደዚህ ነው ብሎ የሰው ስም ማጥፋት ደግሞ በህግም ያስጠይቃል። ጥሩም አይደለም።
0: ማስረጃና መረጃ መኖር አለበት ነው። በጣም ነው የምናመሰግን አቶ ፈንታውን ስዩም ከኛ ጋር ለነበረ ቆይታ። መልካም ቀን።
1: ከልብ አመሰግናለሁ። መልካም ቀን ለሁላችሁ።
0: መልካም ቀን። ቻው ቻው። የተከበራችሁ አድማጮቻችን፣ አሁን ደግሞ ከወይዘሮ አለሜ ሀይስ ጋር ቃለ ምልልስ እናካሄዳለን። እሳቸውም በስልክ መስመራችን ይገኛሉ። ጤና ይስጥልን ወይዘሮ አለሜ እንደምን አሉ? ሄሎ ሄሎ። እስኪ ስልክ መስመራችን ለማስተካከል እንጥራ።

0: የስልክ መስመራችን ተስተካክሏል ብለን እናስባለን። አሁን ወይዘሮ አለሜ ይህስ ጤና ይስጥልን እንደምን አደሩ? አለው እንደምን አደሩ?
1: እግዚአብሔር ይመስገን።
0: ጥሩ። እንግዲህ ከእርስዎ ጋር የምንነጋገረው በተለይ በሱዳን ጉዞ በኩል ምናገረዋል ማስታወሰው ከእርስዎ ጋር የምንነጋገረው በሱዳን አድርጎ ህብረተሰባችን ሲመጣ እኔም በዛ ነው የመጣ
1: አይሰማይ።
0: እስኪ ከፍ አድርገን ለመናገር እንሞክራለን። እስኪ ስሜት ሆነ ያጋሩን የሱዳኑን ጉዞ እንዴት ነው? እሺ።
1: አዎ፣ በሱዳን እንትን ሱዳን የደረሰ ሰው ብዙ ሀሳብና ችግር ስላለው ጥቂት ለመናገር ብዬ ነው። እና
0: እንዴት ነው አሁን? እንግዲህ ቀላል አይደለም። ብዙ አመታት ቢያልፉም ስሜቱ አሁንም ድረስ አለና እስኪ የሚያስታውሱትን ይንገሩን።
1: በጣም በጣም አይረሳም። ሱዳን በ76 ወርደን ወደ ሱዳን ለመሄድ ጊዜው አቋረጠ። እልቀት ሆነ፣ ክረምት ሆነ። እዚያን ሲቸግር አራት አመት ከጫካው በረሃ ባቡ ጊንጡ ለመናው በሽታው እግዚአብሔርን እየለመንኩ ከአባቴን አምላክ ልጆችን ክፉ እንዳይነካቸው ቤተሰቦችን ሌት ተቀን እንቧ እያልኩ በ78 ያው ልጅ ሞተሽብ መጨረሻ ልጅ ከዛ በረሃ አሁን በጣም እኮስ እንደ እንትን አላለቀስኩላትም። ልጆች ተታመሙ። አልቃሽ ቢመጣ ፌን እየዘጋሁ ዝም በሉ ብዬ ግራ ቀኙ ልጆች በጎን ያስቀምጫ ያ ሁሉ አለፈ። መቸስ ያ መሪያችንም እንደ እስር ቤት አስሮ ይዞ እንደ የነበረው ሞተ። እዚያ ወደዚያ ወደ ሱዳን 7 ቀን ማሰሮ ደንብ ተቀመጥነ። እዛ ወደዚያ ደግሞ ጋር ደግሞ ተምን ትደርሱ ብሎ አንድ መሪ ወስዶ ሱዳን ሀገር ጠረፉ። እዛ ወዲ ከሉ የሚባላል የከብት መሸጫ 7 ቀን ደግሞ እዚያ ተቀመጥነ። እዚያ አርብ ማታ በሩ ውጡ እንግዲህ ልያዝ ነው ቦታው አለሽና ውጡ ውጡ ተሎ አሁን ውጡ አለሽና ምን ይቱንድ አሁን እንግዲህ እንበረራ በያን ውሃ በዛ በደንጃው እያገላተመ ወዲና ወዲህ ሱዳን ወታደር አውቶ ወደን ደግሞ 3 ቀን እስር ቤት ደግሞ ገባን። ወስደው አሰሩና አርብ ማታ ቅዳሜ ዋልነ እሁድ ዋልነ እሁድ ወደ ማታ በሉ እንግዲህ ይህን ወረቀት ይዛችሁ ወደ ኮይና የሚባል አለ እሱ ህዱ ሉና እሱ ተነስተን ደግሞ እሱ ተነስተን ርነ ከዚያ ቤት ተከራየነ። ወር ይሆናል ደግሞ ተቀመጥነ እዚህ ወደ ዩክና ኩና ነው የሚሉታይ። አሁን እዚያ ሰው እየተጫነ ደግሞ እየተሰረቀ ደግሞ ወደ ገዳሪፍ ሰማይን አለ።
0: አዎ፣ እያዳመጥን ነው።
1: አዎ፣ ወደ ገዳሪፍ ደግሞ ወደ ገዳሪፍ እዚያ ምስጋር የአባቴ አምላክ እዚያ እስር ቤት ለዘላለም ታሰርኩ ነው እንጂ እንወጣለን አሳብ አልነበረ። ቅዳሜ ማልዳ ተጠየቅነ መለስኩ እንጂ እንደገና አሁን ባለቤቴ ደግሞ አንድ ልጅ ተጠየቁ ሄደው እንግዲህ እነሱ የሚሉት ሌላ እኔ የምለው ሌላ። እንዴት ህጀ እስር ቤት እንግዲህ እንዴት ሳለቅስ ነይ ግቢታል ገባሁ ምንድ ወዴ ልተጅ መጣሽ አለኝ። እኔማ ተዚህ ነው እንዲያው እግዚአብሔር መቼም የሰንበት አምላክ ደግፎ ያዚህ ነው ወዴ ልተዱ ነው ከዚህ ስፋን የመጣናል በውጭ አለኝ። ውጭ የዛን ጊዜ ነው እየሄደ እየተንቀጠቀጠ ነው ሰውነቴ ምንድነ ምን ሊጥሉና ነው እያልኩ አሁን እዚያ ደግሞ እንዲያ ብለን ደግሞ ያው ልጅ ሰው ያመላልሳል ወደ ገዳሪፍ። አሁን የዛን ጊዜ ገንዘብ እየተሰጠ ነው ደግሞ ወደ ገዳሪፍ የሚከድ ሰራተኞች አምጥተው ገንዘብ ይሰጣሉ የበዚያ ይሄዳሉ። አሁን የዛን ጊዜ ለእኛ የለንም ገንዘብ አልቋል አሉ። ባለቤት የብልህ ነው ገንዘቢቱን አይለቅም እንደገና ልጅ ደግሞ ሎር ያዝምነው ሄደን ገዳሪፍ ገባነ ገዳሪፍ ገባነ አከራዩነ እዚያ ተከራየነ አሽከርታም መመቤ ልጅ ተቸገርኩ በጣም በእውነቱ እንደገና እንደ ልጅነቱ ነው ተጎንብሶ ሄደ ልጅ ምንም ለማድረግ አልችልም ኧረ እባክህ ጌታ ያችን በረሃይቱ ቀብሬስ ደግሞ እንግዲህ ደግሞ ይህን ተዚህ ቀብሬው ልሂድ እባክህ ጌታ የኔን ወደፊት ውሰደኝ እንጂ እንግዲህ ድግሜ ልጅ ክፋት እንዳታሳየኝ ያን እንዲያ እያልኩ ስንከባለል እዛ ሳለል እዛን ጊዜ ደግሞ የዚያ የልጅ ልጅ ደግሞ የአስር ዓመት ከዚያ ገዳሪ ውስጥ ሞተ አፋችን ዘግተን እንዲስም ያህልም ልጅ ሞቶ አፋችን እንዴት አድርገን እንክፈተው አፋችን ተዘግቶ ወስደው ቀበሩ እሱን ማሽከሩን አሁን ልጅ በኋላ ቀርታ ትላለሽ እና አባት የሙቶ ነው እኛ ገዳሪ ስንገባ እሷ ሱፋ ገባሽ አሁን አባት የሙቶ ነው ምልክት እንዲህ እንዲህ አለ ብሎኝ ነበር ምልክት ስደድል ትላለሽ አሁን ልጅ ተነስቶ ያችን ምልክት ይዞ ቢደርስ እነዚያ ጫቅሎች እንዲያው አንድ እያውን አልኩህ አት ውሰደን ብለው ሲይዙተይ ያው የሰላም ልጅ አስመስሎ መቸም እዚያ ተሸፍኖ አምት ጨመራቸው እነዚያ አሽከሮችማ ምን ደስታ ሞቱ ደስታ ሞቱ አሁን ቢመጡ ሰራተኞች እነዚያ አሽከሮች ምን ታረጉ መጣችሁ ለምን አመጣችኋቸው እንዳንዳች ሲሏቸው እንዲያው ዛሬ እንዲያ ሲሏቸው እነዚህ አሽከሮች ወንድየው የዚህ የውሃ ማጠቢያ ጥሽታ ይሰጡናል እንግዲህ መታጠቢያ ወንድየው ያንን ደፍቶ ከራሱ ይደበቃል ሴቲቱ በዚያ ትገባለች አንተ መሆናችሁ ነው እነዚህ ልጆች ስጡና እንል ገንዘብ እኛ የምንበላው ነው የሚበሉ ኧረ እባካችሁ ለምን እኛ ሳንፈቅድ የመጡ ምንድን ነው ኧረ ቢመጡ ምንድን ነው ሁሉ እየተፈለገ በዱር ሁላ ስንት ልጅ ፈልጎ እኔው ልጅ በዚያ በስላሙ በወያኔ ሁሉ ገባው የሚያወጣ ምን ነው እየተፈለገ አድ ሰው ይመጣ ባካችሁ እነዚህ አሽከሮች ተው ይባካችሁ ብለረ መሄድ አለባቸው እንዴት ነው ወስደት አላቸው ልጅን ወስደት አላቸው አሉት ኧረ ባካችሁን ምን አረግነ እኛ የምንበላው ነው የሚበሉ እንዲ እያሉ እየተንቦጀቦጁ ኋላ ግና ተጣሉ እሱንም ግመኛ ተያዩ ሁሉ ሽማግሎችን ቢሆን አውጥት ወስዳቸዋለሁ ይህን በልጅ ውሰዳቸው የአባት አምላክ ያደርሳቸውበት
0: ወይዘሮ አለሚ ያው ታሪኩ በጣም ሁሉን ብንሰማው ደስ ይል ነበር ማለት ህዝቡ እንዲያውቀው ጥሩ ነበረ ነገር ግን ያው የታለፈውን መከራ እናስታውሳለን ብዙዎቻችን ታሪኩን ግን አጠራ አጠራ አድርገው ካለን ጊዜ አንጻር ስንት ጊዜ ቆያችሁ ሱዳን ስንት ጊዜ ነው ስንት ቤተሰብ አጣችሁ አዎ
1: ቤተሰብ 14 ቤተሰብ ነን አሁንም ብዙ ደግሞ እየመጣተኛ ደግሞ ተጨመረ ተዛ ብዙዎች ሰዎች ተጨመሩ ያው ልጆችን የልጆችን ይዤ ነው እዛ ልጆችን ይዤ ሁለት ልጆች አሉ እነዚህ ደግሞ የምታያቸው ወንዶች አሁን እንዲያ ብዬ ኋላ እነዚያን ጫሎች ወስዶ ጣላቸው አወጣቸው ወስዶ ጥሎ ኋላ ግና ሌሎች ያልነበሩ ሰዎች አብረውነ ተጭነው መጡ በኋላም መጡበት የዛን ጊዜ በጣም አዘንኩ እንዴት እነዚህ ህፃኖች ለእኛ ጋር ቢመጡ ለምን ለሰው አደርነት ነው የተቀበሉ እነዚህ ረዳቶችስ ቢሆኑ አስተያይተው ቢሉ ሌሎች ተሚመጡ እነዚያ ጫሎች ይዤ ብመጣ ለምንስ የሆነ በጣም ይሄ እየቆረቆረይ አሁን ልጆች አድገው የዛን ጊዜ እኮ እንዲህ ብለን እኮ ነው አውጥተው የሰደዱነ ዛሬ እኮ እያልኩ በየትምህርት ቤቱ እየተናገርኩ ትላለች ወልደው ከብደው ትልቁ ነዋል ልጆች እና ይህ ታንዘቴ እየገባ ለምን ነው ትክክል ቢሰራ የወለዱት ባይሞት ያሰው የወለዱት ባይሞት የምን የሚሉት ተረት አለ የለማልሞ መንገድ ይሆን ነበር ያመኑት ባይከዳ የወለዱት ባይሞት ያመኑት ባይከዳ የለማልሞ መንገድ ይሆን ነበር ሜዳ ይባላል እና የእምነት እምነት ነው በእውነት በትክክል ቢሰራ ለሁሉም ይቀነዋል ለሁሉም ደስ ይላል ይህ ሲያልፍ ደግሞ በጎነት ይጨወታል እና ይህን በየነው እንግዲህ የተራመት ባል ያርገው
0: ወይዘሮ አለሜስ አሁን እዛ ብዙ ጊዜ ቆይቷል ብዙ ቤተሰብ ነው ያጡት በመት በመንገድ ስንት ሰው አጥተዋል ማለት የሞቱ ቤተሰቦች ቁጥር ስንት ይሆናል የሚያስተውሉ
1: የኛና እንግዲህ መሪ ያለ አይቶና ከልጆች ጋር ነው ወጣው ወደፊት መሪና መሪ ተጋጭቶ የኛው መሪ ወደ ኋላ ይቀራል እንደገና ሌላ መሪ ገልጦ ወንድሞቼን አባቴንም ሁሉንም ይዟቸው ሄደ የኛ መሪ በሰዓት አልባ መጥቶ ችግር ነው አተጫውቸው አላልቅም
0: እንግዲህ ከባድ ነው የታለፈው ነገር ደግሞ ያ ሁሉ አልፎ ደግሞ እዚህ መድረሳችን ተመስገን የሚያሰኝ ነው እና
1: እኔ አሁን ኩታሮች ሲጎሰጉሱ ነው እንጂ በፊትም ጀምሬልህ ነበር አሁን ግና እንዲያው ነገር አለሞት እዚህ ሲለ ኩታሮቹ እኛ እንዲህ ብለን ምን አረግነ እንዲህ አርገው ሰደዱነ እንዲህ ብሎ ሲሉ በትክክል ይሰራ ነው እንጂ እኔ ወይስ ካሳ ወይስ ገንዘብ ፈልጌ አይደለም ግና እግዚአብሔር የሚወደው መልካም ስራ በጎ ስራ ለዚህ ዓለም ኑሮ ለሚያልፈው እስቲ ኮሮና ገባን ስተን ስንት ችግር ነው ያለነ ስንት መከ ግና ይህ ዘመን በእውነት ተጫውቶ በእውነት ሰርቶ ለቸገረው ረድቶ ለከፋው አስጠናንቶ ቢሉተይ በሰማይም ጥልቅ ነው በምድርም ደግሞ ብዙ ምስጋና አለው እና የተራ መትባል ያርገው ይህና መትባል ደግሞ በሰላም ተቀብለን ልጆችም ደግሞ የደስታ ትምህርት ያርግላቸው በደስታ ተምረው የሚመለሱ ያርገው
0: አሜን
1: አመሰግናለሁ ወንድሜ
0: በጣም ነው እናመሰግን ሌላ ጊዜ እንነጋገራለን ወይዘሮ አለሜ ይሄስ በጣም እናመሰግናለን መልካም ጊዜ መልካም በዓል እንመኝልዎታለን
1: በሰላም
0: ደህና ይዋሉ ቻው የተከበራችሁ አድማጮቻችን እንግዲህ የጧቱ ፕሮግራማችን እዚህ ላይ ሊጠናቀቅ ነው 2 ደቂቃዎች ነው የሚቀሩን ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን በፕሮግራማችን ተሳተፉት አቶ ፈንታውን ሲዩም ወይዘሮ አለሜ ሄይስ እናመሰግናለን ለቴክኒክ ባለሙያችን ሮኔን ዳንም በጣም እናመሰግናለን ቀን አንድ ሰዓት ላይ ደግሞ እንደገና እንገናኛለን ሰላም የሰፈነበት ጊዜ ይሁን ማካባቢያችን ለሀገራችን ሰላም እንመኛለን

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያሰራጨውን ዝግጅት እንሆ ጀመረ።
2: ያነስተልን ክቡራትና ክቡራን አድማጮች እንደምን ዋላችሁ? እለቱ በብራን ዘመን አቆጣጠር ዮምርቢ ካፍ በኤሉል ታፍሽን ፔባብ እንደ አውሮፓ ዘመን አቆጣጠር ሴፕተምበር 2 ቀን 2026 ዓመተ ምህረት እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 27 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሲሆን የፕሮግራሙ አጠናቃሪ ሐናስ ፈራው፣ የስቱዲዮ ተረኛ ተናጋጆ ሰጠ ዘመነ፣ ይሻያው ደጉና ራህም ይመረዘርነን ዜናውን ሰጠ ዘመነ ቀርበዋል።
3: አመሰግናለሁ ያሽራሚም። በመጀመሪያም አርስተ ዜና፣ የተለያዩ ፖለቲካ ፓርቲዎች ለመጪው የክልሎች ምርጫ ስኬታማ ለመሆን የሚያካሂዱት እንቅስቃሴ አጠናክረው እንደቀጠሉ ነው። በእስራኤል አየር ኢንዱስትሪ የተሰራውና ሎራ የተባለው ባለስቲክ ሚሳኤል መከላከያ ትላንት በተካሄደው ሙከራ ስኬታማ ውጤት አስመዘገበ ተባለ። የሂዝቦላ ድርጅት በደቡብ ሊባኖስ በሚገኙ እስራኤል መከላከያ ሰራዊት ላይ 2 ድሮኖችን መተኮሱ ተገለጸ። በአሜሪካና ኢራን መካከል የተኩስ ልውውጥ እንደገና ታደሰ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የተለያዩ ፖለቲካ ፓርቲዎች ለመጪው የክነሴት ምርጫ ስኬታማ ለመሆን የሚያካሄዱትን እንቅስቃሴ አጠናክረው እንደቀጠሉ ነው። በናፍታሊ ቤኔት የሚመራው በአሃድ የተሰኘው ፓርቲ ከዲያ ዘንኮት ከሚመሩት የአሻር ፓርቲ ጋር ለመጣመር ሀሳቡን ውድቅ የማደርግ መሆኑን የፓርቲው አባል ሜራብ ቤናሪ ገልጸዋል። ሜራብ ቤናሪ ዛሬ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ ለውህደቱ ሲገልጹ፣ በፖለቲካ ጉዳይ ሁሉም ይቻላል፣ ሁሉም ነገር ሊፈጠር ይችላል፣ በአሃድና የአሻር ፓርቲዎች የማይዋሃዱበት ሁኔታ አይኖርም ብሏል። ይህ በእንዲህ እንዳለ የጽዮኒት አዳቲትና ዝሁት ፓርቲዎች በአንድነት ለመጓዝ ትላንት ተስማምተዋል። የጽዮኒት አዳቲት ፓርቲ ሊቀመንበር በጻለ ስሞትሪች አንደኛ ቦታ የሚይዙ ሲሆን፣ ዝሁት የተሰኘው ፓርቲ መሪ ሞሼ ፌግሊን ደግሞ የሁለተኛ ቦታን ይቀበላሉ ተብሏል። በሌላ በኩል የሊኩድ ፓርቲ አባሏ ታሊ ጎት ሊቭ በፓርቲው ባላቸው ችግር ምክንያት ወደ ኦጽማ ዮዲት ፓርቲ ያልፋሉ ተብሎ ይጠበቃል። የአህዱትና ካሆል እንዲሁም የምጣኔ ሀብት ባለሙያው ያሮን ዘሊካ ፓርቲም ለመዋሃድ ውይይት እያካሄዱ ነው ተብሏል። በእስራኤል አየር ኢንዱስትሪ የተሰራውና ሎራ የተባለው የባለስቲክ ሚሳይል ትላንት ሌሊት በተካሄደለት ሙከራ ስኬታማ ውጤት አስመዘገበ ተባለ። የሎራ ሚሳኤል የምድር ለምድርና የባህር ምድር ተወንጫፊ ሚሳኤል ሲሆን ባሳለፍነው ሌሊት 2 ሚሳኤሎች ከባህር ላይ ሙከራ ተደርጎላቸው ኢላማቸውን መትተዋል ተብሏል። የሎራ ሚሳኤል 400 ኪሎ ሜትር መጓዝ የሚችልና 400 እስከ 600 ኪሎ ግራም ቦምብ ይዞ መጓዝ የሚችል ነው ተብሏል። ለቀድሞ እስራኤል ሊቃነ ራባይ ራብ ኦቫዴ ዮሴፍ በግል ገንዘብ የሚደረግ የሙት ዓመት መታሰቢያ ከምርጫው በፊትም ቢሆን የሚፈቀድ መሆኑን የመንግስት ሕግ አማካሪዋ ጋሊ ባህራ ሚያራ ገለጹ። የመንግስት ሕግ አማካሪዋ ለሃይማኖት ጉዳይ ሚኒስትር ጽህፈት ቤት ዋና ስራ አስኪያጅ ይሁዳ አቪዳን በላኩት ደብዳቤ እንደገለጹት ለራብ ኦቫዴ ዮሴፍ መታሰቢያ የግል ገንዘብ ወጪ ማድረግ በማንኛውም ጊዜ የሚፈቀድ ነው፣ ከምርጫው በፊትም ቢሆን ማከናወን ይቻላል። ይሁን እንጂ በሀገሪቱ ገንዘብ ወጪ የሚደረግ ዝግጅት ግን ከምርጫው በኋላ መካሄድ አለበት ብሏል። የሟቹን ራብ ኦቫዴ ዮሴፍን ክብር ለመንካት የሚደረግ ጥረት የሌለ መሆኑንም የመንግስት ሕግ አማካሪዋ ጨምረው ገልጸዋል። ይህ በእንዲህ እንዳለ ከምርጫው በፊት ለራብ ኦቫዴ ዮሴፍ የሚደረገው መታሰቢያ የምርጫ ቅስቀሳ ይሆናል በማለት አግደዋል መባሉ በሻስ ፓርቲ መንፈሳዊ መሪ በኩል መነቀፉና ጉዳዩ መነጋገሪያ ሆኖ መቆየቱ ይታወሳል። የሂዝቦላ ድርጅት በደቡብ ሊባኖስ በሚገኙ እስራኤል መከላከያ ሰራዊት ላይ 2 ድሮኖችን መተኮሱ ተገለጸ። የእስራኤል ወታደሮች ሂዝቦላ የተኮሳቸውን ድሮኖች በአየር መቃወሚያ መትተው ማክሸፋቸው ተገልጿል። በእስራኤል ወታደሮች ላይም ጉዳት አልደረሰም። ቃል አቀባያችን ካርሜላ ምናሸ ካደረሰችን ዘገባ መረዳት እንደቻል ነው የእስራኤል መከላከያ ሰራዊት ለሂዝቦላ ተኩስ ያጸፋ ምላሽ ሰጥቷል። የድርጅቱን መሰረተ ልማቶችና ለሽብር መፈጸሚያ ያዘጋጃቸውን ተቋማት የእስራኤል ጦር በደቡብ ሊባኖስ አካባቢ አጥቅቷል ተብሏል። በአሜሪካና ኢራን መካከል የተኩስ ልውውጡ እንደገና ታደሰ። አሜሪካ በኢራን ሁለት ነዳጅ ጫኑ መርከቦች ላይ ትላንት ምሽት ጥቃት መፈጸሟን ተከትሎ ኢራን በአካባቢው ሀገራት ያጸፋ መልስ ወስዳለች። ኢራን ወደ ዮርዳኖስ፣ ኩዌት፣ ባህሪንና ኢራቅ ሚሳኤሎችንና ድሮኖችን ተኩሳለች ተብሏል። ካላቀባያችን ሮኢኬስ ካደረሰን ዘገባ መረዳት እንደቻልነው ኢራን ወደ ባህሪን የተኮሰቻቸው ድሮኖች በአየር መቃወሚያ መሳሪያዎች ተመትተው ወደቃቸው ተገልጿል። ኢራን ወደ ኢራቅ የኩርድ አካባቢ ሚሳኤሎችን ተኩሳለች። የኢራን አብዮታዊ ዘብ በኢራቅ የአሜሪካ የመረጃ መሰብሰቢያ ማዕከል መደምሰሱን ገልጿል። ዮርዳኖስ ጦር ከኢራን በኩል የተተኮሱ 10 ሚሳኤሎችን በአየር መቃወሚያ ማክሸፉን አስታውቋል። የኢራን አብዮታዊ ዘብ ቃል አቀባይ ስለ ወቅታዊ ግጭት ባወጣው መግለጫ አሜሪካ ኢራንን ማጥቃቷን እስካላቆመች ድረስ እኛም ያጸፋ መልስ መውሰዳችን እንቀጥላለን፣ የኢራን ምላሽም በጣም ከባድ ሰፊና አውዳሚ ይሆናል በማለት አስጠንቅቋል። የእስራኤል መንግስት አንድ በተሰኘው አካባቢ በሺዎች የሚቆጠሩ ቤቶችን ለመገንባት የያዘውን እቅድ የአውሮፓ ህብረት እንዲያስቀር አየርላንድ ጠየቀች። የአየርላንድ ውጭ ጉዳይ ሚኒስትር ሄለን ማኬንቲ እንዳሉት እስራኤል በማሊያ ዶሚምና ኢየሩሳሌም መካከል ባለው ቦታ በሺዎች የሚቆጠሩ ቤቶችን ለመገንባት ያወጣችው እቅድ ሁለት ሀገራት ለሁለት ህዝቦች የሚለውን ጽንሰ ሐሳብ ውድቅ የሚያደርግ ነው። ለዚህም የአውሮፓ ህብረት ምላሽ መስጠትና እንቅስቃሴ ማድረግ አለበት። በተለይ ዓለም አቀፍ ህግ መጣሱን ማስቆም አለብን። አየርላንድ በይሁዳና ሰማሪያ ቀበሌዎች የሚመረቱ ቁሳቁሶችን ወደ አውሮፓ እንዳይገባ ረቂቅ ሐሳብ አቅርባለች። ሐሳቡን የሚቃወሙ አንዳንድ ሀገራት ከአሁን በፊት ነበሩ፣ አሁን ግን የግድ ባንድ ላይ መንቀሳቀስ አለብን ብለዋል የአየርላንድ ውጭ ጉዳይ ሚኒስትር። ኢራን በክሩዝ ሚሳኤሎች እንድትሰራ ሩሲያ በሚስጥር አግዛለች ተባለ። የፋይናንሻል ታይምስ ጋዜጣ እንደዘገበው የሩሲያ

0: ክቡራትና ክቡራን አድማጮቻችን እንግዲህ ከአሁን ጀምረን ያው ጥቂት ትንተና እናቀርብና ከዚያ በኋላ የስልክ ቁጥር የስልክ ጥሪ እንቀበላለን፣ እንወያያለን። በተለያዩ ሮሶች መሰረት በማድረግ ስልክ ቁጥራችን ይዘነጋቸው ካላቸው ለማስታወስ ያህል እንደገና ይሁን 0723940555 ነው። ደግሞ አለው 0723940555 ነው። ደውሉልን። ሸያው
1: በመቀጠል ረሃቢ ማላዛር ወቅታዊ ዘገባችን እንግዲህ ባለን በመካከለኛው ምስራቅም የሚመለከቱ በዋናነት ደህንነትን የሚመለከቱ ነው። የመጀመሪያው ወቅታዊ ዘገባችን አዛ ከተማ ውስጥ አንድ እንደ ሻባክ ድርጅት ዋና ኃላፊ ነው የሚባለው የሐማስ ድርጅት ወታደራዊ ክንፍ ቀንደኛ ትናንትና የእስራኤል መከላከያ ኃይል በቁጥጥር ስር አውሎታል። ይህን ተከትሎ እንዲያው ሐማስን ትጥቁን ይፈታ ይሆን?
0: እንግዲህ ትጥቁን የሚፈታው ያው እንደሚባለው ይሄ የኮሚቴ አለ፣ ልዩ ኮሚቴ ተቋቋመ፣ ብሔራዊ ኮሚቴ በአሜሪካ መንግስት መሪነት። እነሱ ናቸው እንግዲህ ሐማስ ትጥቁን እንዲፈታ እናደርጋለን ወይም አድርጉ ተብለው በኃላፊነት የተቀበሉትና እስካሁን ድረስ ሐማስ ፈቃደኛ ሆኖ አልተገኘም። የተለያየ ምክንያቶችን እየፈጠረ ነው እስካሁን ድረስ ያው ባለው ይዘት የሚገኘው እና ትናንት ከዚያ በፊት እስራኤል መከላከያ ሰራዊት በተለያየ ዘዴና መንገድ እነዚህን አደገኛ የሆኑ ሽብርተኞች የሐማስ አባላት በተለያዩ ቦታዎች እያደነ መግደሉ ይታወሳል። አሁን ደግሞ የሚነገረው ምንድነው? አንድ የሐማስ ድርጅት ልክ እኛ ሻባ ከምንለው የሀገር ውስጥ ደህንነት ጥበቃ ኃይል ኃላፊ የሆነውን ሰውዬ ነው እንግዲህ እስራኤል ልዩ ኮማንዶ ወታደሮች ወደ አዛ

0: እንግዲህ አዛ ምንለው አዛ ሰርጠን ነው ከተማው ደሞ አዛም ይባል ከተማ አለ እዛው አዛ ከተማ ውስጥ በተለያየ መረጃ ክትትል አማካኝነት የት እንዳለ አዛው ትሮ የሚወጣው የሚገባው የሚሄደው የሚመለሰው የሚገናኘው የትና ከማን ጋር እንደሆነ ልዩ ክትትል ከተደረገበት በኋላ አጋጣሚ ሆነ አለ ከተወሰነ ቦታ አለ እሱን መጉዳት ይቻላል የሚል መረጃ ሲደርስ የሻባክና የመከላከያ ሰራዊቱ መረጃ ክፍል ኃላፊዎች ይህንን ተከታትለው ካረጋገጡ በኋላ ልዩ ኮማንዶ ምርጥ የሆኑ ኮማንዶ ወታደሮች ወደዚያ ቦታ በመላክ በተለያየ መኪና የአካባቢውን መኪና የሚያስመስል የማያስጠረጥር መስለው ጋር በመግባት ይህን ሰውዬ ተኩሰው የሚጎዳ ተኩስ አይደለም ያው ያዘውት ተይዞ በሕይወቱ እያለ እስራኤል እንደገባ ያው ይፋ ሆነ። ይህ ሰውዬ እንግዲህ ብዙ ምስጢሮችን የሚያውቅ ሰውዬ ነው፣ መረጃ ክፍል ኃላፊ ነው የሚሉተኝ እና ብዙ ምስጢሮች የሚያውቅ ነው። እነዚህን ምስጢሮችም እንግዲህ ያው ተይዞ አሁን መመራ ሲደረግለት አሁን ያለውን ሁኔታ ያጋልጣል የሚል ተስፋ ነው ያለ እና የኔ መሰለ ሁኔታ ነው ትናንት ይፋ የሆነው።
1: ትናንት ለመጀመሪያ ቀንደኛ የማስተርጅት ቀንደኛ ወታደራዊ አዛዥ ስለማረኩ ስለመያዙ አሁን በእርግጠኝነት አወቅን። በትናንት የወጣው ዜና ራሚ በትናንትናው ዕለት የመከላከያ እስራኤል መከላከያ ሰራዊት የምድር ጦር ሰራዊትና የአየር ኃይል በአዛ ከተማ ሰርገውት የገባበት ለሐማስ ተቋሚ የሆነ ምንሻ ጦር አለ ለሱ ድጋፍ ለማድረግ ነው የሚል ዜና ሰምተን ነበር። ምናልባት ከዚህ ጎን ለጎንም አብሮ እንትን ያለ ይመስለኛል።
0: እንግዲህ የተለያየ ሚሊሻ የሚሉት ተቋቋመው የተለያዩ እንግዲህ እንደምናውቀው እስላሞች የተለያየ ይሄ ሐሙሎት ይሉታል የሰፊ ቤተሰብ ያላቸው አሉ። እንግዲህ በርካታ ቤተሰብ ያላቸው ራሳቸው በየጎጣቸው የተለያየ ኃይል አደራሽ ነው የሚገኙት እና ከእነዚያ መካከል የሐማስ ተቃዋሚ እንዲሆኑ እስራኤል የእስራኤል መረጃ ድርጅት ከእነሱ ጋር ተገናኝቶ አግባብተው ተግባብተው ስለ ሐማስ ጉዳይ ምስጢር እንዲያቀብሉ ስምምነት ተደርሷል የሚባል ነገር አለ። እንግዲህ እና አሁን የሚባለው ይህን አሁን የሻባክ የሐማስ ሻባክ አባል የሚባለው የሙኤንኤል አረቢድ የሚባለው እሱም የት እንዳለ የት እንደሚገባ እንደሚወጣ ያው የአካባቢው ነዋሪዎች ስለሆኑ ሳይጠረጠሩ እነሱ ናቸው መረጃ የሚሰጡ ለሻባክ መረጃ ለእስራኤል ሻባክ መረጃ የሰጡ በዛ አማካኝነት ነው ይህን ሰውዬ የት እንዳለ አለማወቅና ለመያዝ የቻሉት የሚባል ነገርም አለው። እውነት ግን ነው
1: እንግዲህ አዛውን ጉዳይ በእንዲህ እንዳለ ወደ ቀጣይ ወቅታዊ ዘገባ ስናልፍ ጀርመን ለእስራኤል የባህር ሰርጓጅ ጦር መርከቦች ለመሸጥ ስምምነት ላይ መድረሳቸው ይነገራል እና ይሄ የጦር መሳሪያ ሽያጭ በደህንነት ዘርፍ ምን አስተዋጽኦ አለው?
0: ትልቅ አስተዋጽኦ አለው። ይሄ ባህር ሰርጓጅ መርከብ እስራኤል ከጀርመን ስትገዛ የአሁኑ ስድስተኛው ነው እና ከዚያ በፊትም ገዝታለች። የአሁኑ ጀርመን ይህንን ከሚያመርተው ፋብሪካ ጋር የእስራኤል ሳይንቲስቶች አብረው ተሳታፊ በመሆን አበልጦ የተለያዩ ዘመናዊና ረቂቅ የሆኑ መሳሪያዎችን ከዚያው ከመርከቡ አብረው እንዲሰሩ አድርገዋል ነው የሚባለው። ይህ መርከብ ባህር ውስጥ ብዙ ጊዜ መቆየት የሚችልና በአካባቢ የሚገኘውን የጠላት ሰፈር መጉዳት የሚችል ዘመናዊ መርከብ ነው የሚባለው። እንግዲህ እና እንደሚታወቀው ሁሉ ጀርመን እንግዲህ ያው የምናውቀው ነው ሁለተኛው ዓለም ጦርነት ጊዜ በይሁዶች ላይ ምን ያህል ጭፍጨፋ እንደደረሰች የሚታወቅ ነው። እና አሁን በዚያ እንግዲህ ሁኔታ የጀርመን መንግስት አሁን ያለው በቀደሙ የተጸጸተ ለማካካስ ይፈልጋል እስራኤልን። እንደሚታወቀው ሁሉ ይሄ ሽሎም ይሉታል በዕብራይስጥ ምንድነው በጀርመን ናዚዎች ጨፋ የተረፉት ሰዎች በየወሩ ከጀርመን መንግስት ተቆራጫላቸው ለማካካሻ ለሲል እና ከዚያ ጋር በተያዘው ሁኔታ የጀርመን መንግስት የቀደሙን ጉዳት ያደረሰውን ጉዳት በመጸጸት ያንን ለማካካስ ለእስራኤል በሚችለው መንገድ መተባበር ያሳየ ነው የሚገኘውና ይሄም ከዚያ ጋር የተያያዘ ጉዳይ ነው ይባላል። ስለዚህ ይሄ ባህር ስርጓጅ መርከብ የጦር መርከብ በአካባቢ ግዙ ነገሮች ይሄ እንግዲህ ምን ነው ቆይ ሜዲትራኒያን ባህር አለ ቀይ ባህር አለ ተላዩ የጦር ግንባሮች አሉ። በእነዚያ በኩል እየሰረገ በባህር ሰርጎ በመቅረብ ጠላትን ጉዳት በጠላታ ጉዳት የሚያደርስ መርከብ ነው የሚባለውና ይሄን መርከብ አሁን የእስራኤል ባህር ኃይል ወታደሮች ተረክበውት ከጀርመን ወደ እስራኤል በመንገድ ላይ እንዳለ ነው የሚነገረው።
1: እንግዲህ ቆይታችን ራሚን በአውሮፓ ይሆንና በጀርመን በእስራኤል መካከለ ያለውን ስምምነትና አሁን ደግሞ ባለፉት ቅርብ ቀናት እስራኤል ለቱርክ ለግሪክ እስራኤል ለግሪክ የአየር መቃወሚያ መሳሪያዎችን እንደምትሸጥ መስማማታቸው የሚል ዜና ሰማን። ይህ የመሳሪያ ስምምነትን በቱርክ ላይ በቅርብ ርቀት የምትገኘው በቱርክ ላይ አስጊ ሆኖን
0: ይሁን እንግዲህ እስራኤል በዚህ አካባቢ በመካከለኛው ምስራቅ በአጠቃላይ ሀያል መንግስት የሆነች ነው የምትታያለችው። እስካሁን ድረስ በተካሄዱ ጦርነቶች በተለያዩ ግንባሮች እስራኤል ወታደሮቿ ቆራጦች፣ ጦር መሳሪያዋ ረቂቅ የሆነ ጠላትን በተለያየ ዘዴ ዓለምን ባስደነቀ ሁኔታ የምትጎዳ ሀገር ሆና ነው የታየችው እና ከዚያም በተጨማሪ እስራኤል ዘመናዊ ጦር መሳሪያ አምራች ሀገር ሆናለች እና በዚህ የጦር ስልት በኩል የጦር መሳሪያ የበላይነት ስላላት በአካባቢ የሚገኙ ሀገሮች እስራኤልን አንደኛ ለመጉዳት ለማድረስ ሀሳብ እቅድ የነበራቸው ሀገሮች እንደማይችሉ እያመኑበት ሄደዋል። በአካባቢ የሚገኙ የመካከለ ምስራቅ ሀገሮች የሚገኙ እስላምና የአረብ ሀገሮች እስራኤልን ለመጉዳት ነበር ሁሌም ሲዘጋጁ የነበሩት። አሁን ሲያዋት እየቆየች መጠንከር እንጂ መዳከም ምልክት ስለማያዩባት አርፈን በሰላም ከእሷ ጋር ወዳጁን ብንቀመጥ ይሻላል የሚል አዝማሚያ ነው እያሳዩ ያሉት እና ከዚያም በተያያዘ ሁኔታ እንግዲህ እነዚህ ግሪክና ቆጵሮስ ከእስራኤል ጋር እየተቀራረቡ ነው የሚገኙት። እስራኤልና እነዚህ የጠቀስኳቸው ሀገሮች የሚጠረጥሯት አደገኛ ሀገር ናት ብለው የሚጠረጥሯት ቱርክን ነው። የቱርክ እንደሚታወቀው እስራኤል ላይ የሚያወዛቻ የስሙ ነው አለው የሰመና ላይ የቱርኩ መሪ አርዶዋን እነዚህን ግሪክንና ቆጵሮስንም በቆጵሮስ በኩል ለምሳሌ አንድ የተወሰነ ቦታ አለ የኔ ነው የኔ ግዛት ነው የሚል ፍላጎት ያለው መሆኑን አርዶዋን አሰምቷል እና አሁን እስራኤል በቆጵሮስ በኩልም በቱርክ በኩልም እዚያው የተቀራረበች ያለችው የጦር ልምምድ ማድረጓል ጋራ አሁን ግሪኮች ከእስራኤል በ3.6 ቢሊዮን ዩሮ የሚገመት ጦር መሳሪያ ከእስራኤል ለመግዛት ተዋውላለች። ይህ እንግዲህ አንደኛ ለእስራኤል ጥሩ ገቢ ነው የገንዘብ ገቢ፣ በሌላ በኩል ደግሞ የግሪክና የእስራኤል በዚህ ሁኔታ መተሳሰር መቀራረብ ለቱርክ ጉዳት አድራሽ ነው። ስለዚህ ይሄን ባስመለከተም እስራኤል ቀስ እያለች ወዳጆቿን ብዛት ያስጨመረች ያላትን የጦር ስልት እና የጦር መሳሪያ ብቃትና ጥራት ያለው ሁኔታ ስለታየ ያንን የሚፈልጉ ሀገሮችም እየበዙ እንዲሄዱና በዚያ ሁኔታ እስራኤል የበላይነቷን ያጠናከረች እንድትሄድ ነው እያየን ያለ ነው።
1: ከዚህ ወደ ውይይቱ ከማለፍ ደግሞ የመጨረሻ ወቅታዊ ዘገባችን ደግሞ ያው ሩሲያ እንዲሁ በሚስጥር ለኢራን ጦር መሳሪያዎችን እንደምትሸጥ ይነገራል እና ይህ ሁኔታ በእስራኤል እና በአሜሪካ ላይ ጎጂ ይሆን ይሆን?
0: አሁን እየተነገረ ያለው ምንድን ነው? ሩሲያ በሚስጥር ለኢራን የተለያዩ طور مسار ساهون زمناوي ميسايل مسرات ميتشالبت كاد مفطاني هنا كاون قدم يال نبره طور مسار ميسايل يكبدمت فطرو يميهد ميسايل مسرات اندتشل روسيا ايران اقربالش من بالنغر الله ي بزي بكل بالمواي هونو اكسبرتوچ كروسيا ود ايران يدو سلطان عند سطو نهون يتغلط يالو اديس ورينو يتورى يالو انا باند بكل ستايا وروسيا كاسرائيل غار ودا جاغر نو مسلاب تتايو بهلا بكل اسرائيل لطلات لهونو اغروچ ويم لايران اينو مسل رداتا ستالچ بريلا بكل دغمو ايران يمتادرغو مالت روسيا يمتادرغو ايران ان امريكا بطلاچا لاي سلالو روسيا امريكا مداكم سلمتفلك بزيا بكل دمو غودا لمدرس سلاسباش نو يميل غمت الله انا سلازي اون فلاديمير بوتين يني مسله قمارو تتجوت يالو باسرائيل اسرائيل يميغودا نغر بمستير ከኢራን ጋር የተመሳጠረ እየሰራ እንደሆነ ነው የተገለጠ ያለውና ይሄን ደግሞ እንግዲህ ነታ የተለየ እንደሚደርስና ሁለቱም ወገኖች እንዴት እንደሚያወት በተከታታይ ተች ነገር ነው መስሎ የሚታየኝ
1: በነገራችን ላይ የጥቅማጥቅምን በሀገራት መካከለ ያለው እንዲባል እንዳለ ሆኖ አሁን እንግዲህ በሩሲያና በዩክሬን መካከለ ጦርነቱ ከአራት አመት በላይ ያስቆጠረ ስለሆነ ባለፉት ቅርብ ቀናት በብዙሃን መገናኛ አውታሮች እንደዘገቡት ከሆነ የአውሮፓ ህብረት ለዩክሬን ድጋፍ ለማድረግ በሚል በብዙ ቢሊዮን የሚገመት ዩሮ ገንዘብ እንደሚሰጡ ነው የተነገረውና እዚህ ጋር መቼም ያለ
0: የተያዘ ነው ይሄም አሁን ለምሳሌ አንድ ወሬ ፈጥለክ ብሎ ነበር ባለፈው ሰሞን ተሰውስ እንደሆን ሩሲያ በጀርመን ላይ አደጋ ለማድረስ ታስባለች የሚል ወሬ ነበር እና ይሄ ምንድነው እንግዲህ የአውሮፓ ሀገሮች አሜሪካ በአሜሪካ መሪነት በዩክሬን በኩል ኢራን ሩሲያን ለመጉዳት ይሞክራሉ ድጋፍ ይሰጣሉ ገንዘብም ጦር መሳሪያም የሚባል ነገር አለና አሁን አንዱ ለመጎዳዳት እንግዲህ ያማን ነው ምን ለበል ድብብቆች ጨዋታ ግን ያንዱ ለሚሰራው ያኛውን የሚጎዳ ነገር ነው ይሆን ያለውና ይሄ ልክ ዝም ብሎ አላደም ይሄ እንዴት ብዬ ልንገር ይሄ ጨዋታ አለ ጨዋታ ነው የተጫወቱሉ ጨዋታ ስለ እንግዲህ የቀልና የደስም ጨዋታ ሳይሆን የጥላቻ ማን ማንን ያሸንፍ ማን ማንን አብልጦ ይጉዳ የሚል ሁኔታ ነው ምን መለከተው
1: ግሩም እንግዲህ በቀጣዩ ያለ ሁኔታ
0: ከዚህ በመቀጠል እንግዲህ የቴሌፎን ውይይቱ እንጀምራለን ስልካው ይተደወለ ነው ለጊዜው ላጭር ጊዜ ያለስት እንግዲህ ሽግግር

0: አሁን እንግዲህ ወደ ቴሌፎን ውይይት ተሸጋግረናል። መስመር ላይ እንግዳለን። ሄሎ
1: ሰላም ጤና ይስጥልኝ ራም ማላዛራን ጋፋው ጤና ይስጥልኝ
0: ማለት
1: አናስፈራው ሻያው ደጉርታችሁ አላችሁ በሙሉ እንደሰጠይ እንደምን አላችሁ
0: አለናለና እንዴት ናችሁ እናንተ?
1: አዎ እንግዲህ ያቆብ ከፍቴ ነኝ። አመሰግናለሁ መድረኩን በመቀበል ሃና ለሁላችሁ አመሰግናለሁ። አናስፈራው
0: እሺ ያነው ወደው
1: እንግዲህ ኮሮናው ባለነው ሰዓት ባለነበት ወቅት በመጀመሪያ አግዚአብሔር አመስባሉን በሰላም ያምጣልን። ያው ሀለገው አረብ ሳምንት ነው ማለት ነው። በሰላም በግራም ያድርሰን። እንት ደግሞ ወጥ ማነው ደግሞ ልጆች በጋን ተከፍቶላችኋል፣ ትምህርት ቤት ተከፍቶላችኋል። በጣም ያስመሰግናል። ደስ ይላል። ሁልጊዜ ደስ ይበልና ሌላው ራህም ማላዛር እየሰማኸኝ ነው?
0: እየሰማሁ አዳምጣለሁ።
1: ኦኬ እሰማኸኝና እንግዲህ አሁን ለምሳሌ ስንመለከተው ትራምፕ ማለት ነው ዛሬ የተናገረው ለነገ በስቲያ ምንም ያው መቼ ሙሉ ሙያ ቢሰሩ ተጨባጭ እንደት የዚያን ያህል ነው ማለት ነው። አሁን እኛ ደግሞ ባለን ፖለቲካ በዚህ ምርጫ ማን እንደሚገባ እንዲያው እግዚአብሔር ማን እንዲያው እድል እንደሚሰጠው አምላክ እሱ እንዲያው የእስራኤል አምላክ ይጠብቀን ይርዳን እንጂ ይገርምሃል፣ በጣም እንዲያው ሽርኩቻ ነው። የማንን ለመጨበጥም አይቻልም። ማን እንደሚገባም ገና እንዲያው በጭንቀት ላይ ነው ያለነ። አምላክ የሚረዳን ይሁን እንጂ አንዱ ለብቻ እንኳን የላሱ ሀዛ ሆሊኩድ ያሉት እኮ ቢገርምህ እየፈረሱ ወደ እንደ ንፈርሶ ወደ ሌላ ቦታ እንደሚሄደው እንደዛ እየፈረሱ ከሌላ አጀንዳ እየገቡ ሌላ እያቋቋሙ አገሪቱን ተገባን ብለን እስካሁን ብዙ ምርጫ አካሄደናል፣ መርጠናል፣ አስመርጠናል። ግን ባለን ሁኔታ ግን በጣም ያሳዝናል። ማን እንደሚገባ አምላክ የመረጠው ሰው እግዚአብሔር ይርዳን እላለሁ።
0: ምን ቢሆን ነበር እሱን ደስ የሚለውት? ምን ቢሆን ነበር ደስ የሚለውት? ምን ቢያረጉ ምን ቢደረግ
1: የእኛ ሰው እንዲገባ ደስ ይልናል። የእኛ ሰው
0: እኮ እንዴት ብሎ ቢገባማ
1: ያለው እስታሁን ጠጋ ፈንታውን ገብታ ያው ትንሽ ታግላለሽ። በጣም እናመሰግናለን። አሁን ለሚገባው ደግሞ አታሽኛል። አሁን ለሚገባው ደግሞ እንግዲህ ጋቢ ወርቁ የሚባል ያው ራሱ ይችሉ 43 ጂ ያገኘ ይባላል። እንደገና ደግሞ ቤተ እስራኤል የሚል ደግሞ ጋዲ ባርከን ደግሞ ይላል። እግዚአብሔር እርዳቸው። ለእኛ ምንጊዜም አንድ ባለመሆናችን በየስፍራው ይህን ያህል ጊዜ ስንኖር አንድ አልባ መቅረት ይሄ ጥሩ ሊመጣ አይችልም እና ቢሳተፉልንና በአንድ ላይ ወሰው እናንተም ትናገራላችሁ እኛም እንናገራለን። አንድነት ግን መራራቅ እንጂ መቃረብ አልተገኘም ነው።
0: አንድነት ስንል እንግዲህ መቼም እያንዳንዱ ሰው የተለያየ አመለካከት አለው። ሁሉም ሰው አንድ አይነት አመለካከት ያለው የለም መቼም፣ ሁሉ ተፈጥሮ ጉዳይ ነው። እና አንድነት ሲባል እንግዲህ አንዱ ሊኩድ ፓርቲ የሚደግፍ ይሆናል፣ ሬት አለሙን የሚቀበለው ይሆናል፣ ሌላው ደግሞ ሌላውን የሚቀበል ይሆናል፣ ሌላው ደግሞ እንደዛ። እና የተለያየ አመለካከት ያ ነው እንግዲህ ዲሞክራሲም ትርጉሙ ያ ነው። የተለያየ አመለካከቶች ኑሮት ግን አገርና ሕዝብ የሚጎዳ ነገር እንዳለ መስራት ለሁሉም እድል እንዲኖረው በመረጠው ሁኔታ እንዲቀጥል ኑሮ እንዲቀጥል የሚል ነው እንግዲህ። ስለዚህ አንድነት ሲባል ሁሉም ተጠራቅመው አንድ ፓርቲ ውስጥ ይግቡ ማለት ነው?
1: ይኸውልህ ሁልጊዜም የኛ ሰው ሊኩድ ነው የምንል። አሁን ሊኩድ አንድም ሰው ተቀብለው እንዳው የሚያቀርቡ ያለ መስሎ አልታየኝ። ቢሆንማ ጥሩ ነበር። ግን ሌላውን ፓርቲም እንደ ራሴ ሌላውን ፓርቲ ለራሴ አልወደውም። ከምወደው ወግ ግና ሰው ቢገባልና ሰው ቢመረጥ ደስ ይለኛል ማለት ነው።
0: አሁን ቅድም ስመለከት አሁን ከአሁን ቅድም የነበሩ የክንስ አባላት የኛ ሞሾ ሰሎሞን የሚባለው በይና ታምኖ ጸጋ ፈንታሁን እነዚህ አይገቡም፣ ከቀጣዩ ምርጫ አይሳተፉም፣ እድል የላቸውም የሚል ነገር አይቻለሁ። እና ሶስት ነበር እስካሁን ድረስ በቀጣዩ አንድም ላይ ኖር ነው ማለት ነው አይደል?
1: እኔም እኮ እሱ ነው ምልክ አሁን እንደምናው እንደምንገምተው ሁላችን እንደምንገምተው አንድ ሰው የያ እንደዚህ ነገር ነው ምገባ መስሎ አይታየኝ ማለት ነው።
2: አሉ እኮ በያሻር ናፍታሊ ቤኔት እና ያይር ላፒድ በሚመሩት እኮ ደግሞ አሉ የተመደቡ አሉ በማህበረሰባችን እነዚህ ብቻ
1: በራም የመደጋለክ
2: አዎ ሰማለህ አቶ ያቆብ ከፍቴ ስቱዲዮ ከባልደረባዬ ወራህ ማላዛር ባልደረቦች ቀሩነን እየሰራን ስለሆነ እና እንግዲህ እኔ ማነሳው ተይ ጨመርኩ ለዚህ የፖለቲካ እንቅስቃሴ በተመለከተ አሁን በል ሰላም እንፈልጋለን ከፍልስጤም ህዝብ ጋር ሰላም እንፈልጋለን የሚል ፓርቲ ቢኖር እንዴት አለ
1: ሰላምን የሚጠራውልም ሰላምን ማለሀገራችን ሰላም ነስቶን ታያለ በዚያ በጥቅምት 7 በአመተ ምህረት በ10ኛ ወር ማለት ነው የተደረገው ነገር ታውቁታላችሁ ሰላም ነስቶን ብዙ ህዝብ ተነድቶ ሄዶ ስንት መከራ ስንት ስቃይ ተዱድም ደግሞ ስንት ባዛ የሚሆነው በሊባኖን የሚሆነው ይሁዳስ ራሱ ማን ነው ኢራን ነው ኢራን አሁንም ቢሆን ኢራን እነ ሩሲ ሁላ እየረዳው ነው አሁን ሁላ አላርፉ ያለ ይሁድ አሜሪካን የመሰለ ጀግና ይኸው የሚከላከልና የሚታኮሰው እንደገና የሚተራመስ ያለ ትርምሱ አሁንም አላበቃም እዚያን ፍቅር ይበልን እንጂ ገና ነው ትርምሱ አላበቃብንም እና እግዚአብሔር ግን አምላክ ይርዳን እንጂ ወንድሞቼ በጣም ያሳዝናል አንድነትንማ ሰላምንማ ማን ይጠላታል ሰላም ነው ይሉላችሁ ሰላም አላለ እንደልባችን ፈርተን ምንበላ ተይተን ምናድር ውለን ምንገባበት ሰላም ነው እንግዲህ ሌላ ምን አለን
0: መጀመሪያ ወደ ውጭ ወደ ጎረቤት ጋር ሰላም ማድረጉ ጥሩ ነው ግን የውስጣዊ ሰላምም ያጣን ይመስልኛል ለብረታሰቡ የተከፋፈለ የተለያየ አመለካከት አለው ይኖረው ይሄ ጥሩ ነው ግን እስከ መጠላላት ድረስ የሚያሳይ ምልክት ነው እናየው እንዴት ነው እናንተ የምታዩት
1: ሰላም እንትቀረው አሁን ያውኑ የንግግርን አላዳመጥኩትም
0: አይ አባባሌ ሰላም ሲባል መቼም ዋጋም አለው እንግዲህ ዋጋ መክፈል አለ እና ሰላም ከጎረቤት አገሮች ጋር ሲባል ለምሳሌ ፍልስጤሞች አገር ይሰጠን የሚሉ ናቸው እና ይሄን ባስመለከተ እንዴት ነው ሰላም መፈጠር የሚቻለው እስራኤል አልሰጥም ነው የምትል
1: ያውል እንኳን ሌላውን በዚህ ሰሞን ተመልከት በዛ ሄብሮን በሚባል የሞተ ሰው ቀብር ይህን አድራጊ ነው እያሉ የሚኮሰኩቱትና ሰላም እንዳይፈጠር ወታደሮቻችን በሰላም እንዳይመለሱ ያውል ምሉ እየሄዱ መከራቸውን እያዩ ነው ይሁላ እንዳይሆን ርፈት እንዳያገኙ ልጃቸው ሁለት የወለደ ሶስት የወለደ ልጁን እየጣለ እየሄደ መከራውን እያየ ሰላም እንዳይፈጥር ወታደሮች ርፈት እንዳይሰጣቸው ይሁላ ስቃይ የሚደርሰው ይህ ነገር ጥሩ አይደለም ያውል ሰላም የሚፈጥር እንኳን ቀርቶ እነሱ ነውና ከዚህ እኛ ለእኛ የምንተራመሰው ምን ጎሎን ነው? ምን ጎሎን ምን አጥፍተን ነው? እርስ በርሳችን ማላዘር እናንተ 40 ዓመት የበለጠና መሳችኋል ኑራችኋል እኛ ደግሞ ከ91 ዓመተ ምህረት እስካሁን በማነው 36 ዓመት እየሆነን ነው እና ይሁላ ሲሆን አንድ ቀን ሰላምን ፈጥሮ የሚያውቅ ሰው የለም ይሄ ነው በድሎን ነው የሚኖር ይሄ ነው የሚጎዳን ልጆቻችን ውለው እንዳይገቡ ተምረው ትምህርት መከራ እና ትምህርት ችግር ነው የምንሰማው የምናየው ይሁላ ነገር ጥሩ አይደለም በእውነት
0: እናንተ እዚህ ሀገር እስካሁን ድረስ ስንት ጊዜ መርጣችኋል
1: አረብል ሀይል አለን እኮ ሌላ አልመርጥም እንጂ መርጠናል እንጂ ተመል ከ91 ዓመተ ምህረት እስካሁን ድረስ እስካሁን 4-5 ጊዜ ማታነው ነው ከዛ ማንዶ እነ አሮን ሻሮን እንደገ እሱ ንሳቅ ሻሜር እኑላ መርጠናል በልኩድ ያለኑ ሁሉ ጊዜ ስንመርጠው ነው የምንኖር
0: ለምን ነው ለልኩድ የመረጣችሁ ለምን ነው
1: የስቲ እንግዲህ እንዲህ ነው ራይም አላዘር የራሴን ነው የማወጋ እኔ በሌላ ሳይሆን የራሴን ልንገርህ
0: አዎ ራሴ
1: በ91 ዓመተ ምህረት ሻቅ ሻሜርና ሳቅራቢን ተወዳድረው አሁን ሳቅ ሻሜርን ምን ይለዋል አንተ ሳቅራቢን አንተ ይህን ጁቂ ህዝብን ተማምነህ ይህን ጁቂ ህዝብን ተማምነህ ነው እንጂ ብሎ ሲለው እሱ ደግሞ ምን አለ ግመልህን ተማምነህ አለ። ግመል እንግዲህ ያው ሩስ የመሰለ እንዲህ ያለው እና ይሁላ በዚህ ህዝብ የተነሳ በምንም ታምር እስከ ዕለተ ሞቴ ድረስ እንኳን እኔ ልጆቼን ከልኩት ወጥተው እንዲሄዱ አላረ ያው ልኩት እንዲመጡ ነው የምወስን።
0: ገባኝ። ጥሩ
1: ይህን ይመስላል። ራሚል
0: በጣም አመሰግናለሁ። አቤት አቤት።
1: አመሰግናለሁ። አንተ አንገፋው
0: ሰላሙ ነው። እናመሰግናለን።
1: እናመሰግናለን። ቸር አመት ባሉን ያው ለነ ሀና አስፈራው ትዳር አባ ሁላችን አመሰግናለሁ።
0: እሺ እናመሰግናለን። እኛ ሰላም ሰላም። ሄሎ
3: ሄሎ።
0: ጤና ይስጥልኝ።
3: ጤና ይስጥልኝ። እንደምን አላችሁ? ቢያሽራሚ
0: እግዚአብሔር ይመስገን። ማን ማን
3: አናሮዋዩ?
0: ማን
3: ይህ ደንበኛቸው የወይዘሮ መረት ጌጤ ልጅ ማናሎ ባዩ ምናሴ ያቆብ ይባላለሁ።
0: ማናሎ እሺ፣ ጤና ይስጥልኝ።
3: ጤና ይስጥልኝ። እንደምን ናችሁ? ሰላም ናችሁ? ሁላችሁ
0: ሁሉ ሰላም ነው?
3: እንደ ሚሻያው ደጉ
0: ሁላችሁ ሰላም ነው?
3: ወርቅነሽ፣ ወይዘሮ ሀና ሽፈራው ትዳረባ እናመሰግናለን።
0: ወይዘሬት ናት?
3: ወይዘሮት ልበላት?
0: ገና ለገባችም
3: የአመት በዓል አምላክ ደግሞ ይጠብቅልና ሀገሪቱን ይጠብቅልን። ሰላም ይፈጠር በሀገሩ። እንዲያው ፍቅር ጠፋ ፍቅር ይፈጠርልን። የትላልቆቹ አምላክ የለመኑት የጦለፍት አምላክ እንዲያው ፍቅር ያምጣልን። ሀገር ሰላም ይሆንልን ነው እንግዲህ።
0: ጥሩ ነው
3: እና አዎ፣ ሀገር ሰላም ሲሆን ሁሉ ነገር ሰላም ነው።
0: በጣም
3: እና በጣም ያሳዝናል። እንዲያው ሁኔታውን ስናዳምጠው ምንም የቦቴ ሊካው ልምድ ባይኖረን በጣም ተነስራቱ ግን ስናየው በጣም ያሳዝናል። እና አንድ ሰው ለኛ ቢመረጥልን በጣም ለኛ ኩራታችን ነው። ለኛ ለጥባው ህዝብ በጣም ኩራትና ስሜታችን ነበረ። ችግራችን መጥቶ ለለት ባይወግድልን አለ ወንበሩ ሲባል በጣም ትልቅ ኩራት ነው። ለምን አዲሱ መሰለ የተመረጠ ዘመን ቀድሞ ዋጋ ሀደን እንኳን አጥቁ ስንከራከራቸው አዲስ መሰለን ጠይቁ ሲሉን ነበር። እንደ ቅናት አርገው ይሆን እንደ ማሾፍ አርገው ይሆን አዲስ መሰለን አናህም ያረግላችሁ ለእናንተ ለጦቢት ስነው ተወካያት ሲሉን ነበር። አሁን ደግሞ ለኛ አንድ ተወካይ ቢኖረን በጣም እንኮራበት ነበር። ለነሱም ጥሩ ነው፣ ለኛም ለሀገሪቱም ጥሩ ነው፣ ለህዝቡም ጥሩ ነው።
0: ገና እኮ ነው ምርጫው አልተጠናቀቀም እኮ።
3: አረ የሚያርግጥ እጅ ሀገመዱ የሚያጠግብ ቂጣ ሀምጣዱ አለ ያየ ነው መስ በገና በገናው ርኩቻውን አባት አለ።
0: ፖለቲካ እኮ ፖለቲካ ሂሳብ አይደለም። አንድና አንድ ሁለት የሚባል ፖለቲካ ጨዋታ አለው፣ ቁማር ነው። አንዱ ሲወጣ አንዱ ሲገባ፣ አንዱ አይገባም ሲባል በልታሰበ ሁኔታ ሲገባ እንደዚያ እኮ ነው። እና ምርጫው ተካሄዶ ተጠናቆ አለቀ ሲባል ነው ማወቅ የምንችለው። አሁን ግን ለጊዜው ምንም የተያዘ ነገር የለውም።
3: መቼም እንግዲህ እኛ ሊኩድን አሁን አጎቴ ያቆብቻ ከብት እንደተናገረው የእኛ የጦቢያ ይሁዳ እንግዲህ ሃይማኖት ጠባቂ ስለሆነ ሰንበትን ጠባቂ ስለሆነ ወሪትን ጠባቂ ስለሆነ ያው እሱ ሀገር ስለሚጠብቅ እሱን ነው ተመርኩዘን የምንሄድ አብዛኛችን። አሁን እሱ ብቻውን ሲቆም ግና በጣም ሽብር ነው። የተማመናት ጠጋም ራሷ በገዛ እጇ አልጎዳደር ማለሽነ እና በሌላው እንግዲህ እኔ የቦቴ ሊካ ሰው አይደለሁም። እና ስለዚህ ስለ ሀገሪቱ ሁኔታ ግና አሁን እንዲያው በአስተያየት ነው በአስተያየት ተይቀርታ ጋር ወይዘሮ ሃይማኖት ካሳ ደግሞ ይቺ ህፃን የዘጠኝ አመት ልጅ ህፃን ከቤቷ ወጣ ብላ እናት አባቷን እያሸበረች እስከዛሬ ድረስ ይኸው አንድ ነገር እንዲያው አለበል ቀለቤን ሞተበል ከፈኔን እኮ ለሰው ልጅ ያለ ነው። ዘመዶቼ ይኸው ተዛ ከዛ ወዲህ ስንት ወታደሮቻችን አልቀዋል። ይቺ ግና በሀዛብ እጅ ትያዝ በጠላት እጅ ትያዝ በወዳጅ እጅ ትያዝ ታትታወጊ እናት አባት እንደዚህ እያለ እየተንቦጀቦጀ የሰማው ወላድ የሆነ ሁላ በሳይን ቦጀቦጀ አለ እና አንድ ምልክትና አንድ መላ አለመገኘቱ እንዴት ነው? እኛ የኛ ወንድሞችም ይኸው በጦቢያ ምድር ወታደርና ተዘርፈው ሆደው እልምለው ሀሽታው ነው ቀርተዋል። ይኸው ብዙ ጊዜ ነው የምናገር የሞተ እኮ ቀብሮ አለ ቀብሮ እኮ ማልቀስ ያለ ነው። ይሄ ግና ከምን ይሄድ ከምን ይሄድ ይሞት ይኖር ሳይታወቅ ዝም ብሎ ማልቀሱ ተስፋ ዋዳ የለውም ነበር። አንድ ምልክት አልባ አንድ ሲማን አልባ እና አሁን እቺ ልጅ ደግሞ በተለይ በተለይ በጣም ታሳዝናለሽ እና እንደው ደስታውን ያስተማችሁ ያመት ባለ አምላክ አኔ ቀድሞ ግላሻል ተያዘ ጊዜ አሁን የትግድባል አጎት ነይ ብሎ መጥቶ ሲበእናንተው ጦለት አርጉለተይ በእኛ ተጦለተ ሲበእናንተው ሃይማኖት ከርሞ ግላሻል አብሮ መጥቶ ትግን ይውል ብላችሁ ቆልት ብሎ መጥቶ ብራውቶ ሲሰጣው ቃሉ ለቄሶች የዛን ጊዜ ሙላው ጦለተ የለዛን ዘመን ባይመጣ በአመታው ነው በሁለት አመታው ግላሻል ተመልሶ መጣ። ናው እንደውም እስራኤል አምላክ እንደው ጦለትና ልመናው የተሰማ ሆኖ እንደው ታገሪቱ ያብቃችን አሽከለ ወላጆቹ አጅ ያድርሳተኝ እንደው በሰላም ያድርሳት እንደሳስ እንደተንቦጀቦጁ እንዳይቀሩ ነውና የቸራ መዝባብን ያምጣልን እስራኤል አምላክ። ይሄው እንግዲህ ባን ሰረቀለ ጣዲቅ ይያሉ እየጦለቱ እየዘመሩ እየደገሱ ዝክሩን በዝክር ሃይማኑን በሃይማኖት ፍቅሩን በፍቅር ጤናውን በጤና እየጠበቁ ወጭ አድርሰውናልና አሁን ደግሞ ቸር ያድርሰን ከርሞ ደግሞ እንድቻርጎ በሰላም ያድርሰን አገር ሰላም ትሁን ሰላም እንገናኝ ሰላም እንስተማማ ሰላም እንደማመጥላለሁ። አመሰግናለሁ ዳራባ።
0: እሺ እኛ ምን አመሰግናለን። ሰላም ሰላም
3: ወዳራባ ሰላም ሰላም መልካም አመት ባለ
0: ለእናንተም ለሁላችሁ። ሄሎ
4: ሄሎ
0: ጠናስትልኝ
4: ጠናስትልኝ
0: ማለበል
4: ሰላማን ይያሱ
0: ሻሎ ሰላሙን
4: ግንጥህ ቀነሰብኝ እንዴት ነው?
0: አይሰማም?
4: በጣም አይሰማም።
0: አሁንስ?
4: በእንግዲህ እኔን ትሰማያላችሁ አይደል?
0: እኛን ሰማሃልና
4: እኔ ነሰማችሁ ችግር የለም። እና መድረው ስለተሰጠ ያመሰግናለሁ ለስራ ባልደረቦች እንደዚህ ሁሉ አድማጮች እንዴት ሰነበታችሁና እንግዲህ የኢትዮጵያ ወታደርማ በጥጋብ ህይወት ያበቃ ጦር ሰራዊት ከገባ ወዲያ መመለሻ ሲያጠፈው አገሬን ተወጣው ሀያል ዘመን የነው አሁን የሚናፍቁኝ እናት አባቴ ነው ይል ነበር ጃሎጃን። እና አሁን ደግሞ እኛ እቺን መልማን ሀገር ታገኘና ተገባናባት በእናት አባቶቻችን ጸሎት ልመና በእግዚአብሔር በአምላካችን ቸርነት ያው እንግዲህ ወደ 35 አመታችን ነው ከዚያም በላይ እንግዲህ እናንተ ደግሞ ወደ 50 አመት ተጠብቻለሁ። መልካም ነው እንግዲህ መንግስታችን ያጥናልን የአመት በዓል የተጣንዳ ታርቆ ለምኖ ጸልዮ ለሀገሪቱ ሰላም ምረት የሚመጣበት ነው እየተባለ በካህናቶች ይነገራል በአባቶቻችንም እናውቀዋለን። አሁን አሁን ግና ህዝባችን ታብዩ አለ በጣም ያሰጋሪ ሆኗል ለእግዚአብሔር ለሰውም ቢሆን አላቻ ጋብቻ ጋብቻ በአባቶቻችን በካህናቱ በእኛ መደረስነ የተመረጠው እስራኤል እስራኤል ነበር ጋብቻው። አንዳንድ ክርስቲያን ጋር ቢጋባም ወደ እስራኤል ነተገባሽ በቃል ኪዳን ጥንቶ አንድ ሰው አንድ ሴት አንድ ሴት ለአንድ ወንድ ሆኖ የተቀደሰ ዘር መተካት ሲገባ ከዚህ ከመጣነ በኋላ ከዚህ አሳደን ያላደረግነው እንደ ጅንጀሮ የሴት ብዛትና የሴት አደና እዚህ አንግቱን የልጆቻችንና እየፈታነ እያስቀየምነ በእድሜ በሰል ያነሰዎች በተለይ ይሄ አንድ አመት ነው ለእግዚአብሔር ማመት ማለት ነው። እና
0: ቆያዘ ላይ ግልጻል
4: ይላል በህገ መንግስቱ በኩል ያለው ደግሞ
0: ቆያዘኛው መጀመሪያ ካልከ ሰማህ
4: በክብር ተቃውሞ ቢኖር በክብር ተወዳድሮ አባቸንኮ አንድ ተቸንኮ የተቸንፈውን ያቸንፈው በአንድ ላይ ተቀምጠው እየሰሩ አገሪቱን አሳድገው ህዝቡን ጠብቀው ይኖር ነበር። አሁን ግና ቀሙ በዛ ስድብ ግን ነው። በእስራኤል ቤት ደግሞ እስራኤልን እስራኤል መስገን መርገም በጣም የተጠላና በህገ ወሪታችንም በህገ መንግስቱም የተጠላ ነው እና እነዚህ ነገሮች በርከት እያሉ መጡ። በዚህ ላይ ህብረተሰባችን አንድነት የሚለውን በዚህ በሚዲያ ስንሰማ በጣም አጠንክረው ይናገራሉ። ግን የሚናገሩት ደግሞ ህዝቡ አንድ እንዳይሆን፣ ቤተሰቡ አንድ እንዳይሆን በስልክም በዋትሳፕም የሚያስተላልፉት ለብቻ ደግሞ በዚህ በሬዲዮ እንደሚናገሩት አይነት አይደለም ለማለት ነው። እና ይህንን እንግዲህ አድማጭ ወይ ካህናቶቹም ሆነ ህብረተሰቡም ሆነ እንዴት ታዩታላችሁ? ለወደፊቱ ጥሩ ያጋጥመናል? ኑሯችን ያስተካክለዋል? በልጆቻችን የተመሰገነ ይሁን። አዋቂ አዋቂ ልጆች በወረቅዲን ደረጃ በመሐንዲስ በመምህር በዳኛ የተቀመጡ ጠንካራ ልጆች አሉ። ለእነሱ እንቅፋት ባንሆን፣ ፖለቲካውን ያውቁበታል፣ መመረጡን ያውቁበታል፣ መስራትም ይችላሉ። እኛ መስራት አንችልም፣ መጽሐፍ እንኳን አንችልም። ይችን የአማርኛ ቃል መናገራችን ነው እንጂ በዚህ ላይ የኛው ሰርተናል፣ በዚህ ሀገር አድርሶናል። ይህችን እያመሰገነ ስራውንና መመረጡንና መምረቱን ለልጆቻችን ብንተወው ጥሩ መስሎ ይታያል። ምን ይመስላችኋል ማለት ነው?
0: ለምን ለልጆች እንተዋዋለን? መጀመሪያ እኛ ራሳችን ሰርተን ማሳየቱ አይሻልም?
4: ጊዜው አምልቷል ጋሽራህ። መጻፍ አንችል፣ ማንበብ አንችል፣ ዕብራይስጥ አንናገር። ለስልጣን የተመሰገነ እድሜ ያደረሰና መምረጥ ነው የምንችል እንጂ አሁን ቢመርጡን እኛ መስራት አንችልም። ቋንቋው ታግሎናል።
0: እርግጥ ሁሉ መቼም ተመራጭም ሊሆን አይችልም። ሁሉ ቋንቋ ተናጋሪም ደግሞ ፖለቲከኛ ወይም ደግሞ አሁን ቀድሜ የጠቀስካቸው በሙሉ ችሎታ ይኖረዋል ማለት አይቻልም። ቋንቋ መቻሉ ብቻ በቂ አይደለም። የተፈጥሮ እውቀት፣ የተፈጥሮ እድል፣ የተፈጥሮ ነገር ያስፈልጋል እና ስለዚህ እያንዳንዱ የሚችለው በምን እንደሆን ራሱን በራሱ ጠይቆ በዚህ በኩል እችላለሁ፣ በዚህ በኩል ልስማራበት የሚል ነገር የለም። ቡድም እኔም ባል ነገር ስላለ ያኔ እኮ ነው የሚበላሸው ነገሩ።
4: ተበላሸ እኮ። አሁን ለምሳሌ ብዙዎች በየቦታው ተለጥፈው ነበሩ፣ የተመረጡም ነበሩ። ያው እንግዲህ ቅጥረኛ ከሆኑ ያው ዝም ብሎ ደሞዝ ማገኘት እንጂ ወገንን መርዳትም ማገልገልም አይቻልም። ነገር ግን አሁን ወንድማችን አልቀናውም አቶ ጋዲ እንዳደረገው ራሳችን ችለን ማንዳት አምጥቶ ወንበር ይዞ ቢቀመጡ ታይ እጅ ብልጫ በሚሆን ጊዜ አልፈልግም ይሄ ካልተሰጠ ለወገን በሚባል ጊዜ መብት ነበረ፣ ተቀባይነት ነበረ፣ ወገን መርዳት ይቻላል። ከሰው ሚፍላ ጋር ሄደ ተጠግተ ይችላል። ማንዳትም የለውም፣ ድንቅም የለውም፣ መስራት እኮ አይችልም። እና ያን ምንድን ነው የሚሆነው? ለመታማት እንዲህ አድርገህ ነበር ይህን ያህል ጊዜ መሽሰርተት ምን አድርገህ ለመባል ይችላል እንጂ አቅሙ ጉልበቱ አይፈቅድለትም።
0: እዚህ ላይ አሁን መደመሩ ከጠንካራ ክፍል መደመሩ አብሮ ያኔ የሚፈልጉትን ውጤት ማግኘት የሚቻልበት አጋጣሚ ሊፈጠር ይችላል። አንድ ብቻውን ከሆነ ምን ያህል ለውጥ ያመጣ ይችላል? ይህ አንደኛ። ሁለተኛ የፖለቲካ ሲባል እኛ ብቻ የኢትዮጵያ ይሁዳዋን ወክሎ የሚመረጥ ወይም ፓርላማ የሚወዳደር ሰው እያንዳንዱ በየመጣበት ሀገር የተለያየ ፓርቲ ሰርቶ ለዚያ ብቻ የሚጥር ከሆነ ለሀገሪቱ በአጠቃላይ ከማሰብ ሊቆጠበ አይደለም።
4: ይህ እኮ እንግዲህ ዋናው ትልቁ መሰረቱ ሁለት ምርጫ ስላለ፣ አንዱ ለመንግስት አንዱ ለፓርላማ ስላለ ዋናው ጠንካራውን መንግስት ሀገሪቱን ይጠብቃል የሚለውን ስሉ መጅ ብልጫ መምረጥ፣ የሁለተኛውን ፓርቲ ግን አባላት ለሚሆነው በየወገኑ ቢመርጥ። አሁን የኛ አንድ ፓርቲ ቢኖረን 5-6 ተወካዮች እንደሚኖሩ እነዚህ ሀዛ ውስጥ ገብተው በመስራታቸው የእጅ ብልጫ በሚሆን ጊዜ አንድ ነገር ሊወሰን ሲል ለእኛ ይሄ ካልሆነ እጃና ነሳ በሚለው ጊዜ መብታችን እንዲያስከብሩ ይችላሉ እንጂ መንግስቱንና አገሪቱን ማን ይሻላል ማን የሚጠብቃት ለህዝብ የሚለው መንግስቱንና ጠንካራውን መምረጥ እንግዲህ አመራረቱ አንድ ለመምሸላ አንድ ለባህር ላማ ስለሆነ አመች ነው ምርጫው። ግን በየወገኑ ሲሆን ወገንን ለመርዳት አንድ ሚክላጋ ካለ አምስት ስድስት ሰራተኛ ይኖረዋል። አንደኛ ሲሆን ጸሐፊ ያስፈልገዋል፣ ግዛሪ ያስፈልገዋል፣ ምክትል አለ። እነዚህ እነዚህ ሲሆኑ ይበረክታሉና ለመርዳት አመች ይሆናል ማለት ነው። እንደማስተያየት
0: ግልጽ ነው። አመሰግናለሁ በጣም አቶ ሰለሞን።
4: አመሰግናለሁ እድሉ ስለተሰጠኝ። ሰላም ሰላም
0: ሰላም። አሁን ደግሞ ሌላ ሰው አለን። ሄሎ
5: ጤና ይስጥልኝ። እንዴት ናችሁ? አጠቃላይ የሬዲዮ አሰራጮች በሙሉ እንዲሁም አድማጮቻችን
0: ሰላም ነን? ሰላም ነን። እኛ ጋር ሰላም ነን። ማን ልበል?
5: ወንደሬት ነኝ። ጋሽራ ነኝ። እንዴት ነሽ?
0: አይ ወንደሬት እንዴት ነሽ?
5: እግዚአብሔር ይመስገን።
0: እሺ ወይዘሮ ወንደሬት፣ ጊዜያችን ጥቂት ፈጠን ብሏል።
5: ያው ጊዜው አጭር ነው። እንግዲህ ያው የሳሰበው ሁሉ አይገለጽም። በመጀመሪያ ደረጃ እግዚአብሔር እስራኤል አምላክ የተባረከ የተቀደሰ አመት ባል ይሁንልን። ያው አመት ባል እየደረሰልን ነው። በሰላም በሸኬት የምናሳልፈው አመት ባል ይሁንልን። ከዛ በመቀጠል ትላንትና ቤት ሰፈር የልጆች ሟል ህፃናት ጀምሮ እስከ ከፍተኛ ቤት ሰፈር ድረስ የተከፈቱት ለልጆቻችን ትምህርታቸውን በሰላም ተምረው በሰላም የሚፈጽሙበት ጊዜ ይሁንልን። ከዛ እህታችን ሃይማኖት ይኸው እናት አባት እያለቀሱ የሰው ልጅ እኮ ሞተ ብሎ ተስፋ ቆርጦ እርሙን አውጥቶ መቀመጥ አንጀት ያርሳል። ሁልጊዜ እያለቀሱ ሁልጊዜ እየተጥመነመኑ ላሉት ወላጆች ደግሞ የሁላችን ልጅ ናት ሃይማኖት እናት ለሆነ ሁሉ ያማል ታማለች። እግዚአብሔር በሰላም በዚች አመት ባል መልካም ወር የሚሰሙበትና ልጃቸው ወደ እጃቸው የምትገባበት ጊዜ ይቀርብላለሁ። ፈጣሪ አምላክ እግዚአብሔር የእስራኤል አምላክ ይስማና ልጃቸውን በእጃቸው የሚያገኙበት ጊዜ ይቅረቤው። በተለያየ ቀን እየገቡ እየተናገሩ እንሰማለን። አሁን በትላንትናው ቀንም ቀይ ባሎን ቀይ ሁልጻ ለብሰው እንዲወጡ ተማሪዎች ብለው ተናግረዋል ሰምቻለሁ። ይህን ሁሉ ሀዘናቸውን ሰምቶ እግዚአብሔር ለፍርድ ያብቃቸው ላለው። ከዛ ባሻገር እንግዲህ ጊዜ የለውም ስለ ፖለቲካው የተነጋገራችሁበት እያዳመጥነው ነው። እንግዲህ መልካም ምርጫ ይሁን።
0: አለን
5: ግን እኛ ቀን ሲኖረን አጠቃላይ የእኛ ህብረተሰብ የሆነው ፓርቲ ሁኖ የሚመረጡት ተመካክረው እርስ በርሳቸው አራት አመት ምድር ሲቀመጡ ዝም ብለው በያሉበት ተሸጉጠው ዝም ብለው ከሚቆዩ አስቀድመው አብስለው ህዝቡንም ባንድ አድርገው እነሱም አንድ ሆነ ያሁን ቤተ እስራኤል የሚል ፓርቲ ተመስርቷል። ይሄን ቤተ እስራኤል የሚል ፓርቲ አንደኛ ስማችን ነው፣ እኛነታችን ነው፣ ማንነታችን ነው። እኛ ኢትዮጵያ ስንኖር ቤተ እስራኤል እንጂ ቤት ይሁዲ ተብሎ ተጠርተን አናውቅም። እና ይሄ ቤተ እስራኤል የሚል ለኛ ራሳችን ቀን አድርገንበት የምንሄድ ነው። ስለዚህ ሁላችንም እጅና ኳንቶን እነዚህ ተዘየ ምትላጋው ገብተው ማቆም የሌላቸው ያልነበራቸው ሰዎች እዚህ ላይ አንድ ላይ ተሰብስበው ባንድ ላይ ቢሄዱ ቢያንስ ሁለት ሶስት መቀመጫ ይዘው ከአይነታው ከክነሴቱ ገብተው ከጠቅላይ ሚኒስትሩ ጋር ገብተው የለፈለጉትም የመስራትም የመናገርም ችሎት ይኖራቸዋል። ይሄ በተለያዩ ነገሮች ተሸጉጠው የሚገቡት ግን ተሸጉጠው እንደተቀመጡ ተሸጉጠው ይወጣሉ ማለት ነው። እንደልባቸው መናገር አይችሉም። የፈለጉትን አፋቸውን ከፍተው ለምንድን ነው ውሻ እንጀራ ስንሰጠው ጠብቅ እንደሚባለው ጠብቁ ነው የሚባሉት። የፈለጉትን መናገር አይችሉም። ለምን ህዝብም አልመረጣቸውም። በምርጫውን በቂ ሆኖ አይደለም የገቡት። በጠበቃ በቃ በልሰጠ ነው ባለፈው አንዱ ምንድን ያለው መጣፊ ያለ እንደዛ እንዳይሆን እያንዳንዱ ሀገር
0: ያለ ምርጫ የሚገባለ
5: አዎ እያንዳንዱ ፓርቲ እኮ እያንዳንዱ ሀገር የመጣው ህዝብ እኮ ፓርቲ አለው የራሱ የሩሲያ የራሱ አለው፣ የተመን የራሱ አለው፣ የሀሬዴ የራሱ አለው።
0: ለምን እንደዚህ አይደለም? ይኸውልሽ፣ ይቅርታ፣
5: እያንዳንዱ የፖለቲካ መሪ አላቸው።
0: መጀመሪያ አዳምጪኝ፣ እንደማመጥ እሺ። እያንዳንዱ ከተለያየ ሀገር የመጣ በየመጣበት ሀገር የተሰየመ ፓርቲ የለም።
5: በየሀገሩ የተሰየመ አይደለም ያሉት፣ በየሀገሩ የተሰየመ ሳይሆን እያንዳንዱ የየመጣው አገር ህዝብ የራሱ የሆነ ፓርቲ አለ።
0: ማን አለ? ስግል አንድ
5: የሩሲያ ሊደርማን አለ። በሩሲያ የሩሲያ ፓርቲ ተብሎ ሊበርማን አለ። የዳቾች ራሱ ፓርቲ አላቸው። የስማቸውን ገለገለ በጣም አላውቃቸውም አሉ። የተለያየ የራስ የሆነ የፖለቲካ መሪ አለው። ተመን የራሱ ተመን ያለው ለእያንዳንዱ ህብረተሰብ እንዳመጣጡ ፓርቲ አለው። በኢትዮጵያ ለመጣነ ግና ያው ከሊኩድ እየተጣበቀ ነው። ሁልጊዜ ከሊኩድ ነው እንኳን ከመጣየው እንግዲህ 30 አመት እያስቆጠርኩ ነው። ሊኩድን እንጂ ሌላ ቦታ አላውቅም። ሊኩድ ለምንድን ነው ቀድሞን ሲጠይቁ ሰምቻለሁ። ሊኩድ ለምንድን ነው የኛ ህዝብ የሚመርጠው? ያው ሀገሩን ይወዳል። መቼምኛ ከዛ ተሰደን ስንኖርም ህልማችን ኢየሩሳሌም ናት። አሁንም ከዚህም ገብተን ኢየሩሳሌም ናት። አገራችን ኢየሩሳሌም እንዳትቆረስብን ነው ጥረታችን። ልጆቻችን በውትድርና እየሄዱ የሚረግፉት እንደ ቅጠል። ይህ ሁላ ሲሆን ግን ለእኛ መሪ የለንም።
0: ገባኝ። ወይዘሮ ጎንደሬት አመሰግናለሁ። እንግዲህ እንዲኖረን መቼስ እንመኛለን። አመሰግናለሁ።
6: አመት በዓል ያድርግልን። እኔም አመሰግናለሁ ድል ስለሰጠኝ። አመሰግናለሁ።
0: ሰላም ሰላም። ክቡራትና ክቡራን አድማጮች ፕሮግራማችን ለማጠናቀቅ ሁለት ደቂቃዎች አልቀርተውናል። እስከዚያ ድረስ አርዕስተ ዜናው መድገም ነው። የተለያዩ የፖለቲካ ፓርቲዎች መጪው የክነሴት ምርጫ ስኬታማ እንዲሆን ጥረታቸውን እያደረጉ ነው ይባላል። በእስራኤል አየር ክልል ኢንዱስትሪ እና ሎሪ የተባለው የፖለቲካ የባሊስቲክ ሚሳይል ትናንት ሌሊት በተካሄደው ሙከራ ጥሩ ውጤት አስገኘ ተባለ። የሂዝቦላ ድርጅት ሊባኖስ በሚገኘው የእስራኤል መከላከያ ሰራዊት ሁለት ድሮኖችን መተኮሱ ተገለጸ። በአሜሪካና ኢራን መካከል የተኩስ ልውውጡ እንደገና ታደሷል ተባለ። የሚሉት ለሰዓት ከነበረ ዜና መካከል ዋና ዋናዎቹ ናቸው። አድማጮቻችን ፕሮግራማችን ማጠቃላችን ነው። ለዝግጅቱ መሰቀል ለተባበሩኝ ለጠናቃሪዋ ሀና ስፈራው፣ ለቴክኒክ ባለሙያችን ኑሮን እንዳህን፣ እንዲሁም ለባልደረቦቼ ሻያው ደጉ፣ ሰጤ ዘመነ ምስጋና አቀርባለሁ። በምሽቱ ክፍለ ጊዜ እንደገና እንጠብቃችኋለን። እስከዚያ ድረስ ሁላችሁም በያላችሁበት በሰላም ዋሉ።

0: የተከበራቸው አድማጮች ተመስለን እንደምናመሻቸው እንዴት ዋላችሁ? እለቱን ደብረያን ዘመን አቆጣጠር ካፍ በኤሉል ታብሽን ፔባ እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 2 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ሮብ ነሐሴ 27 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የስቴዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። ያለን ዝግጅት የሳቶን ዜና፣ ሳምንታዊ የስፖርት ፕሮግራም እንዲሁም በማህበረሰብ ሚዲያ የሰው ስም የማጥፋትን ባስመለከተም ከህግ ጠበቃ ታልቸኮል ጋር ቃለ ምልልስ አለን። ቆይታችሁ እኛ ጋር ይሁን። አሁን ዜናውን አርእስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ አዛ ቀበሌን ጎበኙ። እንግሊዝ በይሁዳና ሰማሪያ ቀበሌዎች የሰፈሩ እስራኤላውያን ከሚያመርቷቸው ጋር ንግድ ልውውጥ ላለማድረግ በይፋ ለማስታወቅ ተዘጋጅታለች። በደቡብ እስራኤል ለግብርና አገልግሎት ተቋርጦ የነበረ የውሃ አገልግሎት አቅርቦቱ እንደገና ታደሰ። የአሜሪካ ኢኮኖሚ ትግል በኢራን ላይ የአሜሪካ የገንዘብ ሚኒስተር ስኮት ቤስንት ሀገራት ከኢራን ጋር ንግድ እንዳያደርጉ አስጠነቀቁም። የአየር ትንበያም ነገ በመጠኑ ሙቀቱ ይቀንሳል የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከጦር ኃይሎች ኢታማጆር ሹም ዛሚር ጋር በአዛ ሰርጥ ዛሬ ባደረጉት ጉብኝት እስራኤል ያቀደቻቸውን ግቦች ማለትም ሐማስን ከጦር መሳሪያ ማስፈታትና አዛን ከወታደራዊ እንቅስቃሴ ነጻ ማድረግን እንደሚጨምር እንዲህ ሲል ተናግረዋል።
1: אנחנו שולטים בשטח, אנחנו לא נסוגים, שרים בקו הזה, שולטים ב-60% מהרצועה, ועוד היד נטויה. כי אנחנו מחסלים את המחבלים שמאיימים עלינו, עושים את זה חדשות לבקרים. אתמול לקחנו את ראש השבק של החמאס, בטח נלמד כמה דברים. אבל אנחנו עושים הכל כדי להגיע ליעד שלנו. וזה פירוק החמאס מנשקו, פירוז עזה. עזה לא תהווה יותר איום על ישראל.
0: ጠቅላይ ሚኒስትሩን ዲሲሉ ተናገሩ። እኛ አካባቢውን እንቆጣጠራለን፣ ወደ ኋላ እንመለስም፣ በዚህ መስመር ላይ እንቆያለን። የአንዛም ቀበሌ 60 በመቶ እየተቆጣጠረ ነው፣ ገና ወደፊት እንቀጥላለን። ምክንያቱም የሚያስፈራሩትን አሸባሪዎችን እየደመሰስን እያጠፋናቸው ነው። ይህንንም በየቀኑ እናደርጋለን። ትናንት የሐማስ የደህንነት ሻባክ የሚባለው ኃላፊ ይዘነዋል። በእርግጠኝነት ብዙ ነገሮችን እንመራለን እንሰራለን። ነገር ግን አላማችን ላይ ለመድረስ ሁሉንም ነገር እያደረግን ነው። እሱም ሐማስን ከጦር መሳሪያ መፍታትንም አዛ ከወታደራዊ እንቅስቃሴ ነጻ ማድረግ ነው ሲሉ ተናግረዋል። የገንዘብ ሚኒስተር ጽህፈት ቤት የህግ አማካሪ ዱዲ ኮፔል ሚኒስተር ስሞትሪች የነዳጅ ዋጋ ለመቀነስ ያላቸውን ጽንሰ ሀሳብ አጀንዳም የመንግስት የህግ አማካሪ እንዲያጸድቁት ምክር ሰጥተዋል። ጠቅላይ ጠበቃ ኮፔል በሰጡት የህግ አስተያየት እንደገለጹት በነዳጅ ላይ የሚጣለው ግብር በግማሽ ሸቀል ለመቀነስ የተወሰደ እርምጃ በገንዘብ ሚኒስትሩና የሙያ ባለሙያዎች አቋም ላይ ተቃውሞና ከሚመጣው ምርጫ ጋር የተያያዘ ነው የሚል ስጋት የሚነሳ ቢሆንም ከአራት ዓመታት በፊት በእስራኤልና በሌሎችም ሀገራት ተመሳሳይ እርምጃ መወሰዱ እንዲሁም የኑሮ ውድነትን የማቃለል አስፈላጊነት ከግምት ውስጥ በማስገባት እርምጃውን ለማስደግ ምንም አይነት የህግ ማሰናከል የለውም። ዘጋቢያችን ሌል ካይዘር አክላም እንደተጠቆመችው የገንዘብ ሚኒስትሩ ፍቃድ እንዳገኙ ወዲያውኑ ትእዛዙን መፈረም የነዳጅ ዋጋ ወዲያውኑ መቀነስ ይችላል ተብሏል። በያብንኤል ሰፈራ አቅም አዳምና ሕዋን በእድሜያቸው ያልበቁ ትናንሽ ልጆች ጋብቻ ክስተትን የመዋጋትን እንቅስቃሴ የሴቶችን መብት የሚያስቀድም የክነሴት መደበኛ ኮሚቴ ሊቀመንበር የሻቲር ፓርቲ አባል ሚራብ ኮሄን በድንገት በያብኔል ምክር ቤት አስተዳደር ስብሰባ ላይ በመገኘት የምክር ቤቱ ሊቀመንበር ይህንን ህገ ወጥና ተቀባይነት የሌለውን ድርጊት ለመዋጋት እንዴት ለመንቀሳቀስ እንዲያስረዱ ጠይቀዋል። እሳቸው እንደተናገሩት የሰፈሩ አስተዳደር ሸንጎ ሊቀመንበር በክነሴት ፓርላማ ስብሰባዎች ላይ ስለማይገኝ እሳቸው ራሳቸው ወደ ያብኔል ሰፈር ለመምጣት ተገደዋል። ሚራብ ኮይን የክነሴት አባል እንዲህ ብላ በዚህ ጉዳይ ተነጋግራለች።
2: אני מחפשת ראש מועצה שלא ישתף פעולה עם קאץ, ואתם בקשר השתיקה שלכם עם מחלקת הרווחה שלך שלא עוזרת לילדים במצוקה. אני מציעה שתגיד איך אתה מתכנן לטפל בזה ואנחנו נלך. רק באנו לשמוע איך אתה מתכנן לטפל בקאץ הזו שהגדלה למימדים אבילים.
0: የክነሴት አባሉ ሚራብ ኮይን ይብነ እንደተናገሩት አንድ ከቡድን ከአምልኮ ካት ስብሰባ ከመያሳተፍ የሰፈሩ አስተዳደር ሸንጎ ሊቀመንበር እየፈለኩ ነው። እናንተ ደግሞ በዚህ ጥምርታችሁ በመከራ ውስጥ ያሉት ህፃናት የማይረዳ የደህንነት ክፍል አለው። ይህንን እንዴት ለማስተካከል እንዳቀደ በትንግርትና እኛ ብንሄድም ይሻላል። የመጣ ነው ይህንን ወደ አስፈሪ መጠን ያደ መጠን አካል ያልደረሱት ልጆች የመዳር ሁኔታ ለመቋቋም ለማስወገድ ነው በማለት ንግግር አድርጋለች። ዘጋቢያችን የኤል ሃናወር እንደገለጸችው ከሆነ የሰፈሩ አባላት ፖሊስ የጠሩ ሲሆን የሚራብ ኮይን አጋሮች ምስል ቪዲዮ ሲያነሱ ይህንን ፖሊሶች ግን ደርሰው አግዷቸዋል። ከጥቂት የቃላት ልውውጥ በኋላም አካባቢው ለቀው ሂደዋል። ትናንሽ ልጆች ጋብቻ ይፈጸምበታል የሚባለው ያብኔኤል ሰፈር የሚገኘው በሰሜኑ ክፍል ከክኔሬት ሐይቅ በስተደቡብ በቅርብ ርቀት ይገኛል። እንግሊዝ በይሁዳና ሰማርያ ቀበሌዎች የሰፈሩ እስራኤላውያን ከሚያመርቷቸው ጋር ንግድ ልውውጥ ላለማድረግ በይፋ ለማስታወቅ ተዘጋጅታለች። እስራኤል በቅርብ ሳምንታት ውስጥ እንግሊዝ በይሁዳና ሰማርያ ቀበሌዎች የእስራኤላውያን ሰፈሮች ጋር የሚደረግ ንግድ የማገድ ውሳኔ እንደምታውጅም በመጠበቅ ላይ ትገኛለች። ዘጋቢያችን ጋሊ ኮይን እንደገለጸችው እስራኤል ምን አይነት የምላሽ እርምጃዎችን መውሰድ እንዳለባት በማሰብ ላይ ናት። አንድ የፖለቲካ ባለስልጣን እንደተናገረው እስራኤል በእሷ ላይ እርምጃ በሚወሰድ ማንኛውም ሀገር ላይ መዘዝ እንደሚኖር ግልጽ አድርጋለች። በእንዲህ አይነት ሁኔታም እንግሊዝ በሊባኖስ የሰላም ማዕቀብ ስምምነት የማረጋገጫ ዘዴ አካል መሆን አትችልም። በሌላ ጉዳይ ደግሞ ባለስልጣን እንደገለጸው ቱርክ በሁሉም መስኮች የእስራኤል ተፎካካሪ ናት። ነገር ግን የተኩስ ልውውጥ ውስጥ የመግባት ፍላጎት አላት ብለው አምኑም። ዘጋቢያችን አክላ እንደጠቆመችው ቱርክ እና እስራኤል ባለፉት አንድ ዓመት ተኩል ጊዜ በአዘርባጃን አማካይነት በይፋ ያልሆነ መንገድ ግንኙነት ሲደረጉ የነበረ ቢሆንም በሀገሪቱ መካከል ባለው ውጥረት ምክንያት በተለይም በቅርብ ወራት ውስጥ እነዚህ ግንኙነቶች ተቋርጠዋል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ በአይርላንድ በተካሄደ የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ በኋላ እንደተናገሩት ሚኒስትሮች በውይይታቸው ከዳሰሷቸው ጉዳዮች መካከል በዛ ቀበሌ እና በይሁዳና ሰማርያ ቀበሌዎችም እየተባባሰ የመጣው ሁኔታ ይገኝበታል። የመጣጠያ የነዋሪዎቹ የነዋሪዎቹ የሰፈሮቹ ነዋሪዎቹ የይሁዳን ሰፈራትን በእና ፍልስጤማውያን ኑሮን በተመለከተ ተዋይተውበታል። የአሜሪካ የኢኮኖሚ ትግል በኢራን ላይ የአሜሪካ የገንዘብ ሚኒስተር ስኮት ፔስተንት የሀገራት ከኢራን ጋር ንግድ እንዳደርጉ አስጠነቀቁ።

ጎርፍ መዘገም የሞቱ ሰዎች ቁጥር ወደ 1225 ደርሷል። አብዛኛዎቹ የኔፓል ዜጎች ናቸው። ዘጋቢያችን ኢታማር ማርጋሬት እንደዘገበው ከሆነ ከ2400 በላይ ሰዎች አሁንም ድብዛቸው ጠፍተዋል። የአየር ጸባይ ትንበያም ነገ ከሰነበተው በመጠኑ የሙቀቱ መጠን ይቀንሳል ቢባልም ግን አለወትሮው በሙቀቱ መጠን ከፍተኛ ነው ያሉት። ከነገ ወዲያ አርብ ደግሞ ይቀንሳል፣ የሙቀቱ መጠን በጥቂቱ ይቀንሳል ተብሎ ይጠበቃል። ቅዳሜ ሰንበትም ተመሳሳይ ይሆናል ያሉት የአየር ጸባይ ተመራማሪዎቹ። ዜናው የስከዚሁ ነው።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? እነሆ ሳምንታዊ የስፖርት ፕሮግራማችን ማቅረብ ጀመርን። በዛሬው ስፖርት ፕሮግራማችን በሀገር ውስጥና ውጭ ሀገራት እየተካሄዱ ያሉ ፕሪሚየር ሊግ ጨዋታዎችን እንዳሰሳለን። የ2026-2027 ዓመተ ምህረት ስፖርታዊ ውድድሮች በተለይ እግር ኳስና ቅርጫት ኳስ እንዲሁም አትሌቲክስ ውድድሮች ጀምረዋል። የበጋው ወራት ማብቂያ አካባቢ በየአመቱ የሚጀምሩ ስፖርታዊ ውድድሮች በመሆናቸው ግጥሚያዎቹ ሞቅ ሞቅ እያሉ መጥተዋል። የእስራኤል ሊጋ ታል ወይም ሊጋ ቱነር ጨዋታዎችም ሆኑ የአውሮፓ ፕሪሚየር ሊግ ጨዋታዎች ጀምረዋል። በ2026-2027 ዓመተ ምህረት የውድድር ዘመን የሚካፈሉ የእስራኤል ሊጋ ታል ወይም ሊጋ ቱነር እግር ኳስ ቡድኖች ቁጥር 14 ነው። ማካቢ ቴል አቪቭ፣ ማካቢ ፔታ ቲክቫ፣ ማካቢ ናታንያ፣ ኢሮኒ ክሪያት ሽሞና፣ አፖኤል ቤርሸባ፣ አፖኤል ፔታ ቲክቫ፣ ማካቢ ሃይፋ፣ አፖኤል ሃይፋ፣ አፖኤል ቴል አቪቭ፣ ብኔ ሳክኒን፣ አፖኤል ራማትጋን፣ ቤታር ኢየሩሻላይም፣ አፖኤል ኢየሩሻላይም እና ኢሮኒ ቲቤሪያ ናቸው የአመቱ ተወዳዳሪ ቡድኖች። በእስራኤል ሊጋ ታል ወይም ሊጋ ቱዊነር ሁለት ዙር ጨዋታዎች ተካሂደዋል። የደረጃ ሰንጠረዡን ማካቢ ቴል አቪቭ እና ማካቢ ፔታ ቲክቫ 6-6 ነጥቦችን በመያዝ አንደኛ እና ሁለተኛ ቦታን ይዘው ይመራሉ። ከዚያም ማካቢ ናታንያ 4 ነጥቦችን ይዞ ሶስተኛ ደረጃን ይዞ ይከተላል። ኢሮኒ ክሪያት ሽሞና፣ አፖኤል ቤርሸባ፣ አፖኤል ፔታ ቲክቫ እና ማካቢ ሃይፋ 3-3 ነጥቦችን ይዘው በቀጣይ ደረጃዎች ላይ ተቀምጠዋል። የሊጋ ታል ጨዋታ ዛሬ ምሽትም ይቀጥላል። ምሽት 8 ሰዓት ላይ አፖኤል ቤርሸባ ከአፖኤል ሃይፋ ጋር

ይጫወታሉ። ነገ ምሽት በተመሳሳይ ሰዓት አፔል ቴል አቪቭ ከቤታር ኢየሩሳሌም ጋር ይጫወታሉ። የእንግሊዝ ፕሪሚየር ሊግ የእንግሊዝ ፕሪሚየር ሊግም ሁለተኛ ዙር ጨዋታዎችን አካሂዷል። 20 እግር ኳስ ቡድኖች እየተካፈሉበት ያለው የእንግሊዝ ፕሪሚየር ሊግ ባለም ተወዳጅ ከተባሉ ፕሪሚየር ሊጎች መካከል አንዱ ነው። ማንቸስተር ዩናይትድ፣ አርሴናል፣ ቼልሲ፣ ማንቸስተር ሲቲ፣ ሊቨርፑል እና የመሳሰሉት ምርጥ እግር ኳስ ቡድኖች የሚሳተፉበት የእንግሊዝ ፕሪሚየር ሊግ ያለም እግር ኳስ አፍቃሪያንን ቀልብ የሚስብ ነው። የ2026-2027 ዓመተ ምህረት የውድድር ዘመን ተጀምሯል። ሁለት ሁለት ጨዋታዎች ተካሂደዋል። ማንቸስተር ሲቲ፣ አርሴናል፣ ሁል ሲቲ እና ቼልሲ ሁለቱን ጨዋታዎች አሸንፈው 6 ነጥቦችን ይዘው ፕሪሚየር ሊጉን እየመሩ ይገኛሉ። ቤንፎርድ፣ ኒውካስል፣ ኤቨርተን እና ሊድስ ዩናይትድ 4 ነጥቦችን በመያዝ ቀጣዮችን ደረጃዎች ይዘዋል። የስፔን ላሊጋ ባለማችን ብዙ እግር ኳስ አፍቃሪያን እየተመለከቱት ያለው የስፔን ላሊጋ ሲሆን በላሊጋው 20 እግር ኳስ ቡድኖች እየተካፈሉ ይገኛሉ። በስፔን ላሊጋ እንደ ባርሴሎና፣ ሪያል ማድሪድ እና አትሌቲኮ ማድሪድ አይነት ሀብታም እግር ኳስ ቡድኖች ይገኙበታል። እንዲሁም በጣም ኮከብ ተጫዋቾችን የያዙ በመሆኑ ባለም ስፖርት አፍቃሪያን ዘንድ ልክ እንደ እንግሊዝ ፕሪሚየር ሊግ ተወዳጅ ነው። ላሊጋው ገና ከጅምሩ አጓጊ ሆኗል። ባለፉት ጊዜያት 3 ዙር የላሊጋ ጨዋታዎች የተካሄዱ ሲሆን እንደተለመደው ባርሴሎናና ሪያል ማድሪድ የደረጃ ሰንጠረዡን እየመሩ ይገኛሉ። ይህ በእንዲህ እንዳለ በስፔን ሁለት ትልልቅ እግር ኳስ ቡድኖች መካከል የሚኖረውና ኤል ክላሲኮ እየተባለ የሚጠራው ጨዋታ ጥቅምት 25 ቀን 2026 ዓ.ም ይካሄዳል። ባርሴሎና ሪያል ማድሪድን የሚያስተናግድበት የአመቱ የኤል ክላሲኮ ጨዋታ ካሁኑ አጓግቷል። ክሊያን ኤምባፔና ላሚን ያማል ከሌሎች የቡድን አጋሮቻቸው ጋር በመሆን ካለም ዋንጫ ጨዋታ በኋላ ልዩ ብቃታቸውን ያሳዩበታል። እንዲሁም ያሉበትን ደረጃ ይፈትሹበታል ተብሎ የሚጠበቀው የኤል ክላሲኮ ጨዋታ ጥቅምት 25 ቀን 2026 ዓ.ም እሁድ ቀን ከምሽቱ 10 ሰዓት ጀምሮ ይካሄዳል። ሁለቱ የስፔን ታላላቅ ቡድኖች በ10ኛው ዙር የላሊጋው ጨዋታ ለዚህ ትልቅ ቦታ ለሚሰጠውና ገና ካሁኑ የመግቢያ ትኬት እየተገዛለት ላለው ጨዋታ ይበቃሉ። ያኔ ውጤቱ የሚታይ ይሆናል። የጣሊያን ሴሪያ በአውሮፓ ሀገራት ከሚገኙ የፕሪሚየር ሊጎች መካከል የጣሊያን ሴሪያም ትልቅ ቦታ የሚሰጠው ነው። በሴሪያው 2 ዙር ጨዋታዎች ተካሂደዋል። የደረጃ ሰንጠረዡን ሮማ፣ ኢንተር ሚላን፣ ጁቬንቱስ፣ አታላንታ እና ላዚዮ 6 ነጥቦችን ሰብስበው ከአንደኛ እስከ ስድስተኛ ድረስ ያለውን ደረጃ ይዘው ይገኛሉ። 20 የእግር ኳስ ቡድኖች የሚካፈሉበት የጣሊያን ሴሪያ ገና ብዙ ጨዋታዎችን የሚያስተናግድ ነው። የፈረንሳይ ሊግና የጀርመን ቡንደስሊጋ የሁለቱ ሀገራት ፕሪሚየር ሊጎችም እንደ ጣሊያንና ሌሎች ሀገራት የከፍተኛ ዲቪዚዮን ክለቦች ውድድር ከፍተኛ ቦታ የሚሰጠው ነው። በፈረንሳይ ሊግ 2-2 ጨዋታዎች ተደርገው ሞናኮ ሲመራ፣ ፓሪስ ሳን ጀርመን፣ ሊል፣ ሊዮን፣ ራንና ትሮአ ቀጣይ ደረጃዎችን ይዘዋል። በጀርመን ቡንደስሊጋ 1 ጨዋታ ብቻ የተካሄደ ሲሆን ባየር ሙኒክ፣ ፕሪቦርግ፣ ሊፕሲንግ፣ ዶርትሞንድ እና የመሳሰሉት ቡድኖች እየመሩ ይገኛሉ። የአውሮፓ ሻምፒዮን በአውሮፓ ሀገራት የሚገኙ ጠንካራ እግር ኳስ ቡድኖች የሚሳተፉበት ጨዋታ በዚህ የ2026-2027 የውድድር ዘመን 36 የእግር ኳስ ቡድኖችን የሚያስተናግድ ነው። የአውሮፓ እግር ኳስ ማህበር የቀድሞውን የደረጃ አመዳደብ በመተው ሁሉም ለሻምፒዮን ሊጉ የበቁ ቡድኖች እርስ በርሳቸው እንዲጫወቱ ካደረገ በኋላ ቡድኖች በርካታ ጨዋታዎችን እንዲጫወቱ እድሉን ፈጥሯል። በዚህ የውድድር ዘመን በአውሮፓ ሻምፒዮን ከሚሳተፉ እግር ኳስ ቡድኖች መካከል አርሴናል፣ አትሌቲኮ ማድሪድ፣ ዶርትመንድ፣ ባርሴሎና፣ ባየር ሙኒክ፣ ጋላታስራይ፣ ኢንተር ሚላን፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ናፖሊ፣ ፓሪስ ሳን ጀርመን፣ ሪያል ማድሪድ፣ ሮማ፣ ስፖርቲንግ ሊዝበን፣ ቪያሬል እና ሌሎች ብዙ ቅና የሌላቸው እግር ኳስ ቡድኖችም ይገኙበታል። ጨዋታው
ዝግጅታችን ማክሰኞ መስከረም 8 ቀን ይጀምራል። በመጀመሪያው ጨዋታ ሪያል ማድሪድ ከኢንተር ሚላን ጋር ይጫወታል። ዶርትመንድ ከቪያሪል፣ ፖርቶ ከማንቸስተር ሲቲ ጋር ይጫወታሉ። መስከረም 9 ቀን ደግሞ ፓሪስ ሳን ጀርመን ከሶሎባን ብሪትስሌቫ፣ ናፖሊ ከአርሴናል፣ ባርሴሎና ከፒኖርድ ጋር ይጫወታሉ። የአውሮፓ ሊግ የአውሮፓ ሊግ ከአውሮፓ ሻምፒዮን በመጠኑ አነስ ያለና ሁለተኛ ደረጃ የሚገኝ ሲሆን 36 የእግር ኳስ ቡድኖች ይጫወቱበታል። የእስራኤሉ ሀፔል ቤርሸባም በአውሮፓ ሊግ ከሚሳተፉ የእግር ኳስ ቡድኖች መካከል አንዱ ነው። የስፔኑ ሴልታ ቪጎ፣ የጣሊያኑ ጁቬንቶስ፣ የጀርመኑ ባየር ሊቨርኩዘን፣ የፈረንሳዩ ሊዮን፣ የስፔኑ ሪያል ሶሲዳድ እና የመሳሰሉት እግር ኳስ ቡድኖች በአውሮፓው ሊግ ተሳታፊዎች ይሆናሉ። ለእስራኤሉ ሀፖኤል ቤርሸባ መልካም እድልን እንመኛለን። የዓለማችን ኮከብ ተጫዋች ሊዮኔል ሜሲ ከብሔራዊ ቡድን መሰናበቱን በይፋ አስታወቀ። ለሀገሩና በርካታ ዓመታት ያክል ለተጫወተበት የባርሴሎና እግር ኳስ ቡድን ብዙ ታሪክ የሰራና ለምርጥ እግር ኳስ ተጫዋቾች የሚሰጠውን የባሎን ዶር ሽልማት በተደጋጋሚ ጊዜ የተበረከተለትና የእግር ኳስ መሐንዲስ የሆነ ተጫዋች ነው ሊዮኔል ሜሲ። ሜሲ ራሱን ከብሔራዊ ቡድኑ ማግለሉን በተመለከተ ሲናገር የ2026ቱ የዓለም እግር ኳስ የፍጻሜው ጨዋታ ካለፈ በኋላ በዚህ ሁሉ ጊዜ ጉዳዩን በጥልቀት አስቤበታለሁ። አሁን ከብሔራዊ ቡድኑ ራሴን ለማግለል መወሰኔን ለሁላችሁም መንገር ፈልጋለሁ። ይህን ውሳኔ መወሰን ቀላል አይደለም። አሁንም በውስጤ ያመኛል፣ ነገር ግን ትክክለኛው ጊዜ አሁን እንደሆነ ተረድቻለሁ በማለት ተናግሯል። ሜሲ ንግግሩን በማራዘም ሁሌም በእግር ኳሱ ዓለም ያለኝን ነገር ሁሉ ሰጥቻለሁ ብዬ አስባለሁ። ሁሉንም ነገር ባሸነፍንባቸው የተወሰኑ ዓመታት ብቻ ሳይሆን ከዚያ በፊትም እንዲሁ ያቅሜን አድርጌያለሁ ብዬ አምናለሁ። የሀገሬን ማሊያ ለብሼ ስጫወት ብዙ ነገር አድርጌያለሁ፣ ያለኝንም ሁሉ ሰጥቻለሁ። ይህን ያደረግኩት ደስታ ለመስጠትና በእግር ኳስ አርጀንቲናዊ በመሆናችሁ እንድትኮሩ ለማድረግ ነው በማለት ለሀገሩ ሕዝብ ያለውን ክብርና ስሜት አጋርቷል። ሜሲ እሱ ያለውን ስጦታ ለሀገሩ ሳይሳሳ መለገሱን ገልጾ እድሉን ለአዳዲስ ወጣቶች መስጠት እንዳለበት አስታውቋል። አሁን በሀገሩ እየመጡ ላሉና ታላቅ ብቃት ላላቸው ወጣት ተጫዋቾችም እንደሱ ኮከብ የመሆን እድል እንዳላቸው ጠቁሟል። ሜሲ ባለፉት 20 ዓመታት የሀገሩ ሕዝብና ሌሎች እግር ኳስ አፍቃሪያን ለሰጡት ፍቅር ምስጋናውን አቅርቧል። በሜዳ ውስጥ ሁኜ ድምጻችሁን መስማት በጣም ይናፍቀኛል። ካሁን በኋላ እኔም ከናንተ አንዱ ሆናለሁ። ከሜዳ ውጭ ሁኜ በጥሩም ሆነ በመጥፎው ጊዜ እደግፋለሁ ብሏል። ሜሲ ሁሌም ከጎኑ ለነበሩትና በጥሩም ሆነ በመጥፎው ጊዜ አብረውት ለተጓዙት ቤተሰቦቹ ምስጋና አቅርቧል። አብሬ የመስራት እድል ያገኘሁትን አሰልጣኞች፣ የቡድን አጋሮችንና ኃላፊዎችን በሙሉ አመሰግናለሁ። ፈጽሞ የማረሳቸውን ትውስታዎችና ጊዜያት አብሬያቸው አሳልፌያለሁ። ይህንም አረሳውም ብሏል ሜሲ። ሊዮኔል ሜሲ በአርጀንቲና ብሔራዊ ቡድን ለሁለት አስርት ዓመታት በተሻገረ ቆይታው በ207 ጨዋታዎች 125 ግቦችን አስቆጥሯል። 11 ጊዜ ሃትሪክ ሰርቷል፣ ማለትም በእያንዳንዱ ጨዋታ 33 ጎሎችን አስገብቷል። በ6 የዓለም ዋንጫዎች 34 ጨዋታዎችን በማድረግም የመጀመሪያው ተጫዋች ተሰኝቷል። በ6 የዓለም ዋንጫዎች ተሳትፏል። ሜሲ እንዳለው ስሰናበት ፍጹም ሰላም እየተሰማኝ ከሁለት አስርት ዓመታት በላቀው መንገዴም እየኮራሁ ነው ብሏል። ሜሲ ከብሔራዊ እግር ኳስ ራሱን ለማግለል ማስታወሻውን የጻፈው ሰኔ 21 ቀን 2016 ዓ.ም ከፍጻሜው ጨዋታ 2 ቀናት በፊት እንደነበር ገልጾ አባቱ ሆርሄ ከዚህ ዓለም በሞት መለየታቸው ጥልቅ ሐዘን ያሳደረበት መሆኑን ገልጿል። የሰው ልጅ ምንም ያክል ዝናው በዓለም ላይ ቢገዝፍና ታላቅነቱ አመታትን ቢቆይ እንኳ ለሌላ ትውልድ የግድ ማስረከብ አለበትና ሜሲ የወሰደው እርምጃ ትክክል ነው። የራስን ታሪክ ከጻፉ በኋላ ለሌላው እድልን መስጠት የአዋቂነትና የታላቅነት መገለጫ ነው ይላል። የዛሬውን የስፖርት ፕሮግራም በዚህ እናጠቃልላለን። የፕሮግራሙ አዘጋጅና አቅራቢ ሰጠኝ ዘመነ ነኝ። ሳምንት በሌላ የስፖርት ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት፣ በደህና ቆዩልን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ቃለ ምልልስ እናካሄዳለን። ማህበረሰባችን የሚመለከት ነው የሚሆነው። እንግዲህ ከህግ ጠበቃ ታልቸኮል ጋር ነው። ጠበቃ ታልቸኮል ጤና ይስጥልን፣ እንደምን አመሸ?
1: ጤና ይስጥልኝ ጋሽ ሻያው፣ እንዲሁም አድማጮች ሰላም ናችሁ?
0: ደህና ነን፣ እግዚአብሔር ይመስገን ደህና ነን። እንግዲህ ከሁሉም በማስቀደም ያው እንደምን ሁላችን እንደምናውቅ ሁሉ ከህግ ጠበቃ ጋር ለመመካከር ለጠበቃው ድካም የገንዘብ ዋጋ እንደሚያስከፍል እናውቃለን። አሁን ካንተ ጋር በምናካሄደው ምክክር ያለ ክፍያ በነጻ ስለሆነ በኔና በሥራ ባልደረቦች ስም እናመሰግንሃለን እንላለን። አሁን እንግዲህ በዋናነት ረሻቶት ኸብራቲዮት ማህበራዊ ሚዲያ የምንዋየው ካንተ ጋር ከዚህ በመቀጠል ካንተ ጋር የምናካሄደው ቃለ ምልልስ የሚያተኩረው በማህበረሰባችን የማህበራዊ ሚዲያዎቹን ረሻቶት ኸብራቲዮት መገናኛ ዘመናዊ መገናኛ የሚተላለፉን ስም ማጥፋት ጎጂ ቃላቶችን ከወንጀል አንጻር እንዴት ይታያል? ጠበቃ
1: እሺ፣ መጀመሪያ ለእግዚአብሔር አመሰግናለሁ ይህን እድል እናችሁ ስለሰጠ። ቀጥሎ ደግሞ ለህብረተሰቡ እንግዲህ ወላጆችን በስነ ስርዓት ባያሳድጉን፣ ሃይማኖት ጠብቀው እስከዚህ ባያደርሱን እኛም ለዚህ አንደርስም ነበር። ስለዚህ መጀመሪያ ለነሱ መመስገን አለባቸው እና ይህን አገልግሎት የምሰጠው በደስታ ሲሆን፣ እንግዲህ ዛሬ ይሆናሉ ብለን እንነጋገርበታለን ብለን ያሰብነው ህግ አለ። ይህን መገናኛ አውታሮች ዋትሳፕና ትዊተርን ፌስቡክን የሚያንጸባረቅ እዛ
0: ዩቲዩብ
1: እነዚህን የሚያንጸባረቅ ህግ ወደ ህጉ ከሄድን ሆክ ኢሱር ሾናራ ወይም ህግ ያላግባብ ሰውን እንዳናማ የሚከለክል ህግ አለ። በ1965 ዓመተ ምህረት የተደነገገ ህግ። የሱ ህግ አላማው ለማስረዳት ፈልጋለሁ መሰረቱን። አላማው እንዴት መሰለ፣ በታዳጊ ሀገሮች የሰው ልጅ ሁለት መሰረታዊ መብቶች አሉ። አንዱ የፈለግነውን ለመናገር ሐሳባችን በስነ ስርዓት ለመናገር፣ ጋዜጠኞች እንደፈለጋችሁት እንድትሰሩ እንድትጽፉ፣ የመንግስት ሰራተኛ ነው ማንኛውም ሰው ያላግባብ ካደረገ እንድታስተካክሉን ይህን አድርገሃል ብሎ የመናገር መብት መሰረታዊ መብት ነው። በአንድ በኩል ደግሞ እያንዳንዱ ሰው የራሱን የመከበር የስሙን ማክበር የስሙን ነጻነቱን ማክበር መብቱ ነው። አሁን ከነዚህ ሁለቱ መካከል አንዳንዴ የምጽፈው ወይም የምናገረው ለአንድ ሰው የምናገረው አባባል ከእውነት የራቀ ከሆነ መሰረቱ ያን ሰው ለመጉዳት ከሆነ የዛን ጊዜ ደንበሩን ጣስን ማለት ነው። የሰውን የግልን ግሉ ምንነቱን ከጎዳነ ያጎዳዱ አይነት ወይም ፒርሱም የሚለው ነገሮች እንዴት እንደሚተላለፉ መንገዶች አሉ። በስዕልም ሊሆን ይችላል፣ ፎቶም ያላግባብ። አሁን ለምሳሌ አንድ ሰው የሆነ ነገር ሲያደርግ ፎቶ ብቻውን ሆኖ ፎቶውን አንስቶ ያ ፎቶ የሚጎዳው ከሆነ ያ ነገር ሲያልፍ ይሄ ራሱ ፒርሱም ነው፣ ይሄ ራሱ በህግ የሚያስጠይቅ ነው። እና ሁለት መብቶች አሉ። ሁለቱ መብት አንድ የፈለግኩትን እንድናገር እንዳልፈራ ለምሳሌ አሁን እንደ ምሳሌ አድርጌ ያመጣሁት የፍርድ ቤት ውሳኔ አለ። ኒሲን ቫቱሪ የሚባል የክኔሴት አባል ነው። ባለፈው 3 ዓመት ገደማ ከኤክስ ትዊተር የሚባል እንትኑ ድረገጹ የእሱን ፎቶ አድርጎ ከያሪቭ ሌቪን ጋር ሆኖ ፎቶ ተነስቶ ትሬ መዲናት እስራኤል ህጉ ተላለፈ የሚል ይህን አወዛጋቢ የነበረውን ህግ ሲጽፍ አንድ ሞርዶካይ ሀሪሪ የሚባል ሰው አንተ ሌባ ውሸታም ሌባ ውሸታም ብሎ ይጽፍበታል። እና ይህ እንግዲህ ይህ ሰውዬ የክኔሴት አባል ነው፣ ህዝብ የሚያገለግል ነው። በአንድ በኩል መተቸት እችላለሁ፣ ሀሳቤን መናገር እችላለሁ። በአንድ በኩል ግን የአባባሉ መሰረቱ ያነጋገሩ እሱን ሌባ ወይም ጉቦ ተቀባይ አስመስሎ ስለጻፈ ኒሲም የሚባል ሰውዬ ወደ ፍርድ ቤት በመሄድ ቶሎ ፍርድ ቤት ሂዶ ይከሰዋል። ፍርድ ቤት ሂዶ ሲከሰው ዳኞች ይህ ምሳሌ የምሰጠው ብዙ ያስተምራል ብዬ ነው። ዳኛ ፍርድ ቤት የመጀመሪያው ፍርድ ቤት ክሱን ተቀብሎ አባባልህ ያለውን ሰውዬ አባባልህ ኢየሱስን ስም ለመጉዳትና እንደሌባ አድርገህ ስለሳልከው ሰውዬው ያልከውን ስተት አለ ልክ አይደለም በማለት ግን ይህ ሰውዬ ኒስንቫቱሪ ከሳሹ የፖለቲካ አባል ወይም ህዝብ የሚያገለግል ሰው ስለሆነ ጉዳቱ በጣም ብዙ አይደለም በማለት በጣም ቀነስ ያለ ገንዘብ ይቀጡታል ያን ተከሳሽ እና 10,000 ብር ተወሰነለት። ያ የተጠቃው ተከሳሹ ወደ ላይኛው ፍርድ ቤት እንደ ምሽፓት መሆዚ የሚባል ሄዶ ይግባይ ብሎ ጠየቀ። ይግባይ ብሎ ሲጠይቅ ምንድን ነው ያለ? እኔ ዜጋ ነኝ እንደማንም ፖለቲካ ሰራተኛው ህዝብ አገልጋይ የሐሳቤን መናገር እችላለሁ ይሄ እንደዚህ አይነት አለ ወይም አስተያየቴን መናገር እችላለሁ ብሎ ሲል ፍርድ ቤት ምሽፓት መሆዚ ኦኬ ይሄማ እውነት ነው የመናገር መብት መከበር አለበት ብሎ ሁለተኛው ቤት ምሽፓት መሆዚ የሚባለው በቃ የታሽኛው ፍርድ ቤት የሰጠው ውሳኔ ተሳስቷል ምክንያቱም አንድ ሰው ተመራጭን ፖለቲካ የሚያገለግሉ ሰዎችን ህዝብ የሚያገለግሉትን ስለነሱ ስራቸው የመናገር ሁሌ የማስጠንቀቅ መብት አለው በሚል የፍርድ ቤቱ የታሽኛው ፍርድ ቤት የወሰነውን ውሳኔ ሰረዘ። የዛኔ ኒሲን ቫቱሪ የሚባለው ይሄ ነገርማ ሊሆን አይችልም ምክንያቱም የታሽኛው ፍርድ ቤት እኔን ከሳሹን ማለት ነው ተከሳሹንም ሁለታችን አቀርቦ ነገሮችን ከሰማ ካጣራ በኋላ የሰጠው ውሳኔ የተባሉ ነገሮችን አንድ ባንድ ስላዳመጠና ይህ ሰው ያላቸው ያለው ቃል እኔን ሆኑኑ ለመጉዳት እኔን ሌባ ለማስመሰል ብሎ ያላቸው ነገር ስለሆነ ይህ ፍርድ ቤት ተሳስቷል በሚል በማርች አካባቢ ዘንድሮ ነው ወደ ቤት ምሽፋት መሆዚ ይሄዳል። ቤት ምሽፋት መሆዚ
0: የወረዳ ፍርድ ቤት ማለት ነው እንግዲህ ወደ ቤት ዛባ የወረዳ ፍርድ ቤት ዝቅተኛው ማለት ነው ከዛ ወደ አውራጃ ፍርድ ቤት አቤቱታውን አቀረበ
1: እና ቤት ምሽፋት መሆዚ አቤቱታውን ተቀብሎ ይግባዩን ተቀብሎ በቃ ልክ ነው ብሎ ሲቀበለው ይሄ ቫቱሪ ወደ ላይኛው ፍርድ ቤት ሶስተኛ ጥያቄ ማለት ነው ሶስተኛ ጉዳያቸው እንዲታይ እንግዲህ አንድ ጊዜ የሆነ ፍርድ ቤት ሲወስንልህ የግባ የመጠየቅ መብት ቀጥታ አለ መጠየቅ አይደለም ወደ ሶስተኛ ለመሄድ ግና ሶስተኛ ወደ ላይኛው ለመሄድ ጥያቄ ይሄ ነገር ጉዳዩ በጣም ወሳኝ ስለሆነ ለባካቹ ተመልከቱ ቱሎ ስላመለከተ ቤት ምሽፓት ኤሊዮን ወይም በላይኛው ፍርድ ቤት ይሄን ጉዳይ ተቀብሎ ኦኬ የመጀመሪያው ፍርድ ቤት ነገሩን ሲያጣራ የተነገሩን የተባሉትን አባባል ቃላቶችን በደንብ አጥንቶ የቃሉ የራስ አስተያየት ብቻ አይደለም ያላቸው ነገሮች ይህ ሰው ይህ ተከሳሽ ያላቸው ነገሮች የሰውየውን የባለ ፖለቲካውን ይህን የከሳሹን ስም ለመስበር ሆን ብሎ ስላደረጋቸው ነገሮች ስለሆኑ ደንበሩን ጥሷል። ማለትም የመጀመሪያው ፍርድ ቤት የተቀበለው ክሱን የተቀበለው ነገሮችን ካጠና በኋላ በደንብ ካየ በኋላ ስለሆነ ብሎ የላይኛው ፍርድ ቤት ክሱን የሁለተኛው ፍርድ ቤት የሰረዘውን እንዲስተካከል መጀመሪያ የሰጠው ፍርድ ቤት ልክ ነው በሚል እንዳስቀረው እና ያለን ይሄ የሚያስተምረን ነገር አለ። አንደኛ ይሄ ነገር በድረገጽ ነው በኢንተርኔት ነው እንደዚህ የጻፈው። ሁለተኛ ይሄ ሰው ከሳሹ ፖለቲካዊ ነው። የፖለቲካዊ ማለት ህዝብ የሚያገለግል ነው። ህዝብ የሚያገለግሉ ሰዎች ብዙውን ጊዜ ይወቀሳሉ፣ ብዙውን ጊዜ ይታማሉ። ግን ደንበር አለ። አባባልህ ስሜትህን ከሆነ የምትቀሰቅሰው ወይም ዲያ ወይም ውስጥ የምታውቀው ነገር የሆነ ነገር እውነተኛ ነገር ከሆነ እሺ ህዝብን እየቀሰቀስክ ነው ብለህ ይባላል። ግን ሆን ብሎ ያን ሰው ለማቋሸሽ ወይም ሌባ ነው ብሎ ለማስጠርጠር ከሆነ አባባሉ ደንበር ጣሰ ማለት ነው እና ይሄ ያስቀጣል።
0: አሃ ግሩም ጠበቃ ታልቸኮል በዚሁ ጋር በተያያዘም በህጉ መሰረት እንዲያው ነጻ ማስተያየት ህጋዊ ትችት ወቀሳ መስጠትና ስም ማጥፋትን መካከል ያለው ድንበር የት ላይ ነው?
1: ይሁን እንግዲህ ቀደም የሰጠሁት ምሳሌ የሚያሳየን እንዴት መሰላችሁ ዳኛ ማለት ሰው ነው። ዳኛ አንዱ ፍርድ ቤት በአጋጣሚ የነበረው ሊመስለው ይችላል፣ ያንኛው ላይመስል ይችላል። ዋናው ነገር ነገርን አቀራረብ ነው። አባባሉ ሰውን ሆን ብለህ ልትጎዳ ከሆነ ወይም ያን ለምሳሌ ያሉ የሆኑ ነገሮች የግል የሆኑ ነገሮች አንድን ሰው በአጋጣሚ ርቅናውን ፎቶ አንስቶ ማሳለፍ ለሁሉም ግልጽ ነው አይደለ? ነውር ነው። አንድን ሰው ስራ ጠቅላይ ሚኒስትሩን ከወሰድን ብዙ ጊዜ ስብሰባ ሲደረግ ይሰድቡታል፣ ብዙ ነገሮች ይላሉ። ይሄ ሊጊቲም ሊሆን ይችላል። ምክንያቱም የግሉን የአንተ አንዳንድ ነገሮች አንዳንዴ ደንበራቸውን የጣሱ የሚመስሉን ሁሉ እንሰማለን። እና አንዳንድ ጊዜ ህዝብ አገልግሎት ህዝብ ብታገለግል ከሆንክ ይህ ነገር ሊመጣ ስለሚችል ፍርድ ቤቱ አይ በቃ ይሁንበት ብሎ የሰው ልጆችን የመናገር መብት እንዲኖር ማለትም አንዳንድ ጊዜ እንደዚህ አሁን ለምሳሌ ራሱ ይህ ኸበር ክኔሴቱ ምን እንዳለ ከሳሹ ምን አለ? አፌን እንድዘጋ እንዳልናገር የምናገር መብቴን ሊያስቀር ብሎ ነው ምናምን ብሎ ፍርድ ቤት ተናግሮ ነበር። እንግዲህ ሶስት ፍርድ ቤቶች ሶስት ቦታ ነው ይህ ነገር የታየ። ስለዚህ ነው ደጋግሜ ስለዚህ የምናገር እና ደንበሩ እርግጥ እንግዲህ አንዳንዴ ዳኛ ነገሩን በምን ሰዓት እንደተባለ አሁን ለምሳሌ ሁለት ሰዎች እየተከራከሩ ከሆነ የሁለት ሰዎች ሲከራከሩ በጣም ተደናግጠው ወይም የሆነ ክርክር ላይ ገብተው በጣም ተጋግለው ከሆነ ምናልባት ምንም መጥፎ ነገር ቢባል ይቅርታ ልትለው ትችላለህ፣ ሊያልፍ ይችላል። ግን ሆን ሆኖ ያን ሰው ለመጉዳት የሚባሉ ነገሮች አሉ። ብዙ ጉዳዮች ወደ መስሪያ ቤት ይመጣሉ። አንዳንዴ በእኛ ህብረተሰብ በኩል በእነዚህ መገናኛ አውታሮች ብዙ መማር ስንችል ብዙ አንዱን ለአንዱ ያላግባብና ደስ የማይሉ ነገሮች የምናገራቸው ነገሮች አሉ። ከነሱ መራቁና መጠንቀቁ በጣም
0: እውነት የላቀ ከውሸት ውሸት ልም ያለው ጎጂ የሆነ መረጃ አንድ ሰው ባልዋለበት ባልሰራው ነገር ተነስቶ አንዳንዱማ በማህበራዊ ሚዲያ በአብዛኛው በአልኮል በስካር መንፈስ ሰውን የሚወነጅሉ የሰውን ስም የሚያጠፉ ሰዎች አሉና ጠበቃ የሌሎችን ሰዎች ፎቶ ወይም ቪዲዮ ያለ እነሱ ፍቃድ እንዲያው በማህበራዊ ሚዲያ ላይ መልቀቅ በምን አይነት ነው ሁኔታዎች ነው በህግ የሚፈቅደው?
1: እንግዲህ ሆን ሆኖ ሰውን ሊጎዳ ተብሎ ከተደረገ ወንጀልም ሊሆን ይችላል። ለምሳሌ የህፃናትን ፎቶ ያለ ፍቃድ ወይም አንድ ሰው ያለ በደንብ ሆኖ ሳይለባበስ ወይም በግል ባለበት ቦታ ፎቶ አንስቶ እንደዚህ ማሳለፍና ለሰው ማሳየት እንዲሁም በጣም ባርዮሽ ደስ የማይሉ ነገሮች አሉ። ሰዎች በተለያዩ ሁኔታ ሆነው ሳያስቡት ፎቶ ተነስቶ የሚያሳልፉት ይሄ ራሱ ወንጀል ነው፣ በጣም ወንጀል ነው። እንደዚህ አይነት ሰው ሊታሰር ይህን ነገር የሚያደርግ ሰው ሊታሰርም ይችላል፣ ወንጀል ነው። የተጎዱ ሰዎች አንደኛ ማድረግ ያለባቸው በፍጥነት ይህ ነገር ካለበት ቦታ እንዲጠፋ ማለት ፌስቡክና ዩቲዩብ ከሆነ ያን ነገር ለማጥፋት ብዙ ጊዜ ስለሚወስድ ቶሎ ብሎ የፍርድ ቤት ትዕዛዝ በመውሰድ ያን የሚጎዳ መሆኑን ካስረዱ በኋላ ያን የተዘለቀቀ ፎቶ ወይም ነገሮች እንዲሰረዝ ማድረግ በቶሎ የፍርድ ቤት ትዕዛዝ በማሰጠት ቶሎ ማውረድ ይቻላል። ቀጥሎ ደግሞ ያው በገንዘብ በኩል መክሰስ ይቻላል። ግን የመጀመሪያው አስቸኳይ መፍትሄና የሚጠየቀው ፍርድ ቤት ትዕዛዝ እንዲሰጥ ቶሎ ብሎ ትዕዛዝ ፒርሱም ለሚያደርገው ሰው ያን ነገር ለተናገረው ሰው እንዲሰረዘው በቶሎ ማድረግ ያስፈልጋል። ይህን ስል ሁሉ ነገር ፍርድ ቤት ገብቶ መፍትሄ ያለው ማለት አይደለም። አንዳንድ ነገሮች አሉ። ያው ለምሳሌ እኔ እናንተ እየተነጋገርን ሰው ሁለት ሰዎች እየተነጋገሩ አንዱ ለአንዱ ከተሳደበ ቀጥታ ንግግር ከሆነ ፒርሱም አይደለም። ፒርሱም የሚሆን ከአንድ ሰው ማለትም ከሁለቱ ከሚናገሩት በላይ ሌላ ቦታ ከሄደ ነው። ሁለት ሰዎች ከተሰዳደቡ ወይም አንተ እኮ ሌባ ነህ አንተ የሚሰዳደቡት ነገር ልሾናራ ወይም በዚሁ ህግ ይዞ ወደ ፍርድ ቤት መሄድ አይቻልም።
0: አሁን ጠበቃ የሀሳብ ነጻነትና የወንጀል ህግም ባስመለከተ በማህበራዊ ሚዲያ ላይ የሚደረግ የጽሁፍ ወይም የቃል እንቅስቃሴ መቼ ነው እንደ ማነሳሳት ዛቻ ወይም ጾታዊ ትንኮሳ አጥራዳም የሚቆጠረው
1: እንግዲህ ማታራ አላማው የሚባለው አባባል ያን ሰው ሊጎዳ ከቻለ ወይም ደግሞ ሰው እንዲስቅበት ከሆነ ወይም ከስራውን ሊጎዳ ከቻለ ስራ ያለበትን ስራ ሌላን ለምሳሌ በጾታውም ሊሆን ይችላል የተለያዩ ነገሮች አሉ ወይም በቀለሙ ያን ሰው ሊጎዳ ሆን ብሎ ሊጎዳ ከሆነ በጾታውም ሆነ በድቤውም አሮዬ ምናምን ብሎ ወይም አድርስ እንጂ አሉ በዚህ ዘመን ጾታቸውም ያልታወቀ የሆኑ ነገሮች አሉ እነሱ ሁሉ መብታቸው የተከበረ ነው አንድ ሰው የሆነ አለባበሱ ወይም ጾታው ግልጽ አልሆነ ብለ እሱን ወይም ቀለሙ ጥቁር ነጭ ቢጫ ምናምን ብለ መሳደብና ማንቋሸሽ አይቻልም ኖር ነው በሃይማኖትም ሆነ በቀለምም ሆነ በፊሉ በመኮምጎር ሚኖርበት ሀገርም ቢሆን አሁን አንዳንድ እንደ ለማዳ አድርገን ጎንደሬ ምናምን እንባባላለን ይሄም ራሱ ሚገባ ሚጎዳ ሚያሳፍር ሆኖ ከታየ እነኚህም ልሾናራ ሊባል ይችላል ማለትም ሰውን ማንቋሸሽ እነዚህ ነገሮች በግ የተከለከሉ ናቸው መጀመሪያ እንዳልኩት እነዚህ ነገሮች ደግሞ ሊያስቀጡ እንደሚችሉ አሁን ፊትም ተነጋግረናል ለመጪውም ጥንቃቄ ባደርጉባቸው እመክራለሁ
0: ጎንደሬ ይዘለሚለው ሆዝላይ የቶን የድምፁ በምን መልኩ ነው ጎንደሬ የሀገር የጎንደር ክልል የሀገር ቦታ መስቀሽ የሚገልጽ ቃል ነው አይደል ግን ያኔ ሌላኛው ሰውዬ ይሄን ቃል ይጠቀመው ከቁጣ መንፈስ ጋር በተያዘ ከሆነ እንደ ስድብ ሊሆን ይችላል እንደ ትርጉማው ነው ሁኔታው አይደል በታየት ያለበት ሁኔታ ትርጉም ደግሞ ተርጓሚው አካል ደግሞ ብቁ ሙያዊ የሆነ ማህበረሰቡን ዘይቤ አኗኗር ሁኔታ ያወቀ ቢሆን ይመረጣል መሰለኝ ባልሳሳት
1: ይህን ጎንደር እየሰጠሁት ምሳሌ
0: እንደ ምሳሌ
1: ነው ህጉን ሳነብ አንድ ቁጥር ላይ የሚባሉ አባባላት ለባዞት አዳም በሽል ጊዞ ሞቶ ዳቶ ሜኮሚጎራብ ያን ሰው የተባለው አባባል ያን ሰው የሚጎዳው በዘሩ ከሆነ የመጣበት ሀገር ከሆነ በሃይማኖት ከሆነ ሜኮሚጎራብ ማለት የሚኖርበት ስፍራ አካባቢ ጊል እድሜው እነኝን እነኚህ የሚለውን ቀጥታ ወደ አማርኛ ስላስተረጎምኩት ነው ማለት አንድ ሰው የሚኖርበት ሰፈር ምክንያቱ ነው ወይም ለምሳሌ በሰፈር ጎንደር የሚለው ጥሩ ምሳሌ ላይ ሆነ ይችላል ለምሳሌ አሁን በኢትናኸሎት የሚኖሩ አሉ እዚህ እስራኤል ሀገር እነሱን ሚትናኸል ብሎ በመጥራት
0: ሰፈር ይደዋል ሰፈሮች ናቸው ሌላ ገላጭ ጠበቃ በይሁዳና ሰማርያ ቀበሎች ማከራካሪ በሆኑ ቀበሎች ናቸው ከፍልስጤሞች ጋር የሰፈር አንዋሪዎች ይሁዳን ይባላል
1: አው ታዲያ እሱ አባባልህ ያሚትናኸል ወይም አንተኮ እንደዚህ ነህ ብሎ የሚል አባባሉ ለመጉዳት ከሆነ እነኚህም ልሾናራ ሊሆኑ ይችላሉ ማለት ፈልጌ ነው ማለትም የህጉን ነው ያስተረጎምኩት ቀጥታ እንደምሳሌ አድርጌ ሰጥቼ ነው ሃይማኖት ሰውኮ የፈለገውን ሃይማኖት ሊሆን ይችላል ወይም ደግሞ ጾታው ደግሞ ሴትም ወንድም ሆን ውርዴት አይደለም ግን አንድን ሰው የሚባልበት ወይም አንተ ጾታ ወንድ ስለሆንክ በወንድነት ከተሰደብክ ወይም የደስ የማይሉ ነገሮች ከተናገሩ ከከፋ ይሄ ራሱ ልሾናራ ሊሆን ይችላል ለማለት ፈልጌ ነው ሁለተኛ ነገር ደግሞ ልብና ረግም ፈልገው ሩጦ መክሰስ ብቻ አይደለም ክስ ሲደረግ በእንደዚህ አይነት መጀመሪያ ጥንቃቄ ያስፈልጋል ነገሮችን ማጣራት ያስፈልጋል አንዳንድ ሰዎች መጀመሪያ እንሆናለን ከጎንህን ሰማለን አለን ብለው ሲጋባ ያ ነገር ወደ ፍርድ ቤት ሲቀርብ ትንሽ የመፍራት የመስጋት ሁኔታ ስላለ ይሄ ደግሞ ፒርሱ ማለት ወይም አንድ ሰው ሲታማ ሌላ ሰው መስማቱን ማረጋጋት ስለሚያስፈልግ ያን አልባ ሄዶ ወደ ፍርድ ቤት ገንዘብን ማባከን ወይም ደግሞ አግድሞ ልፋት ስለሚሆን ሩጣችሁ ክሰሱ አይደለም የምለው መጀመሪያ መመክረው ያው መጠንቀቅ እንከባበር ያንዳንዱ አፉን ቢጠብቅና ስነ ስርዓት ቢኖር ደስ ይላልና ይመቻል ሁለተኛ ነገር ደግሞ እንደዚህ ነገር ህደት ከመጀመራችን በፊት መጀመሪያ በቂ ማስረጃ መኖሩን ማረጋገጥ፣ በቂ መስካሪ ወይም ነገሮችን ለማሳመን ፍርድ ቤት ሄዶ ማሳመን መቻላችን ነገሮችን ማረጋገጥ ማጠራቀሙ በጣም ወሳኝ ነው።
0: ከሳሹም ተከሳሹም እንግዲህ የሌሎችን ሰዎች ፎቶ ወይም ቪዲዮ ያለነሱ ፍቃድ በማህበራዊ ሚዲያዎች ላይ መልቀቅ በምን አይነት ነው ሁኔታዎች ነው በህግ የሚፈቀደው?
1: ይሄ ሆካ ገናት ፕራቲዩት ወይም የግል ኑሮዬን እንድኖር የሚል ራሱን የቻለ ህግ አለ። ያ ህግ የሚዘረዝረው እያንዳንዳችን እንግዲህ የግል ኑሯችን የምናደርገውን ማንንም ፎቶ አንስቶ ወይም ማንንም የግል እንትናችን እንዲያሳልፍ ፍቃደኛ መሆን የለብንም። ግን አንዳንዴ በፎቶን በተመለከተ ከመገናኛዎች ከብዙሃን ጋር ከብዙ ቦታ ሰው ካለበት ሁነን ፎቶ ከተነሳን እርግጥ የሚያስከፋና የሚያስቀይም ከሆነ የመጠየቅ መብታችን ይህ ፎቶ እንዳይቀርብ የመጠየቅ መብታችን ይጠበቃል። ግን ህጉ በብዛት የሚያተኩረው አንድን ሰው ከቤቱ ወይም ከግሉ ቦታ በግልነቱ ብቻውን ካለበት ቦታ ማንም ፎቶ ማንሳት አይችልም። ሆካ ገናት ፕራቲዩት ይሄ ነው በብዛት የሚነጋገረው። ዛሬ ባለንበት ዘመን በየቦታው ነው ካሜራ ያለ። ልብ ካላችሁ በየአስፓልቱ በየቦታው በየቦታው ነው ካሜራ ያለ። ስለዚህ ከውጭ ከሆናችሁ ህዝብ ካለበት ቦታ ከሆናችሁ ፎቶ የምንነሳት አጋጣሚ በሽበሽ ነው። ስለዚህ በዚሁ ከሳለ ብሎ ተስፋ ማድረግ አስፈልጊ አይደለም። ምክንያቱም አገሪቱ ለኛ ጸጥታ ስትል አገሪቱ የትም ቦታ በየቦታው ካሜራ ዘርዝረዋል። አንዳንድ ቦታዎች ጽሁፍ አለ ካሜራ አለ ብለው ይላሉ፣ አንዳንድ ቦታዎች ጽሁፍ የለውም። ግን ዛሬ በምንጠቀማቸው መሳሪያዎች በኮምፒውተርና በተለያዩ ኢቨን ይሄ እጃችን ያለው ስልክ ሁሉ ነገር ሪኮርድ እንደሚደረግና እንደሚቀረጽ ማሰብ ሊሆን ይችላል ማለቱን እንድታስቡበት ፈልጋለሁ። ይሄ ራስን ይቻለ የሚያነጋገር ነው። ሌላ ጊዜ ካስፈልገን እንነጋገርበታለን።
0: በጣም ግሩም እንግዶ ደማጣቀያ እየተቃረብን ነው። ተበቃ የሥራና የሰራተኞች ህግ ነጥቦችን በሚመለከት ረገድ አሰሪዎች የሰራተኞቻቸውን የግል የማህበራዊ ሚዲያ እንቅስቃሴ የመቆጣጠር ወይም የመከታተል መብታቸው እስከየት ነው?
1: በብዛት ይህ አይነት አጋጣሚ የሚገኝ ወደ ስራ በምንፈልግበት ጊዜ፣ ለምሳሌ አንዳንድ አሰሪዎች አስቀድመው ጥናት ያደርጋሉ ስለተለያዩ ሰዎች። አስቀድሞ ጥናት ማድረጉን አንተኛ ማወቅም ስለማንችል መብታቸው ነው። እንዴት መሰለህ፣ ባለንበት ዘመን አንዳንዴ በእነኚህ መገናኛ አውታሮች ስንጠቀም ገና አስቀድመው ይጠይቁናል፣ ፍቃደኛ ነህ ወይ? ያንተ ምንነት በዚሁ ሊታይ ይችላል፣ ሌላውም ሊያይ ይችላል የሚል ማስጠንቀቂያ ስለሚሰጡ አንዴ ኦኬ ብለን ከጠየቅን ኋላ ለምን የኔ ፎቶ እዚህ ቦታ ደረሰ ብሎ ለመጠየቅ እዛ ካወጣ ነው በኋላ ኮምፒውተር ካደረሰ ነው በኋላ ትንሽ ስለሚከብድ፣ አሰሪዎች አስቀድሞ ጥናት ለማድረግ አንድን ሰራተኛ ከመጣቱ በፊት ጥናት ለማድረግ እንደሚጠቀሙ እርግጠኛ ነኝ። ይህን ወቁ ማንኛውም ቦታ ስትሄዱ አስቀድሞ ጥናት ያደርጋሉ። የፌስቡክ የተለያዩ መገናኛ አውታሮች ብዙ ሀንጋር የምንገናኝባቸው ቦታ ሊያገኙ እንደሚችሉ የተረጋገጠ ነው። የግል ኢሜይል የምንጻጻፍበትን ያለ ፍቃዳችን ማንም ማየት አይችልም። በህግ የተከለከለ ነው። የግል ነው፣ ፓስፖርት አለው፣ የግል ነው። ግን የስራ ቦታ ኢሜይል አለ። የስራ ቦታ ኢሜይል ብዙ የፍርድ ቤት ውሳኔዎች አሉ። በጣም አስገራሚ የሆኑ አሰሪ ይችላል የሚሉ ምክንያቱም ስራ ቦታ ከሆነ አሰሪው ከሆነ ያበረከተልህ ያን ኢሜይል ስራህን ለመከታተል ስንፈልግ ይቻላል የሚሉ ውሳኔዎች አይቻለሁ። የሚከለክል የግል ካልሆነ የግል ፓስወርድ ከሌለ ይቻላል የሚል አንድ ውሳኔ፣ በጣም አስገራሚ ውሳኔ አይቻለሁ። አሁን አይደለም ብዙ አመታት አልፏል። ግን አስርም ቢሆን የግል እንትንህን ማክበር አለበት፣ ደንበር አለው። የግልህን በጣም
0: የግል ሚስጥር የግል ዜጋ የግል ሚስጥሩ ሊጠበቅበት ይገባል። ምን ማሰሪ አለቃ ነኝ ብሎ ደግሞ ይህን መፈጸም ደግሞ ጎጂ ይሆናል ለሰራተኛው አይደለ?
1: በደንብ የስራና የኑሮ ፕሪቪያት የግልህ ኑሮ ይለያያል። ስለዚህ የፈለገውን ማየት አይችልም። ግን አንዳንድ ይችግሩ እንዴት መሰረ ስራ ቦታዎች ኢሜላቸው ራሱ የስራው ኢሜል አለ። በእንደዚህ አይነት አጋጣሚዎች ነው ሰራተኞችን ለመቆጣጠር ሲፈልጉ አንዳንድ አስሪዎች እንደዚህ የኢሜል ወደ ኢሜል አክሰስ አላ የመግባትና የማየት ድል ስላላቸው እየተጠቀሙ በዚህ ጉዳይ ብዙ ክሶች ተሃይደዋል። ግን ፍርድ ቤት እንደማስተውሰው ከሆነ የወሰነ ውሳኔ አንዴ የስራ ኢሜል ስለሆነ ለቀስ ተጥለው የምትሄደውና ለስራ አገልግሎት የሚሰጥ ስለሆነ ችግር የለውም የሚል አይቻለሁ። እንደማስተውሰው የግል ኢሜልና የግል ኑሮህን ደንበር አለው አሰሪ ሊከታተል አይችልም።
0: አዎ ነው እንግዲህ በጥቂቱ እንዲያው በእኔም በጥሞና እየተከታተልኩት የጠበቃ ገለጻ እንግዲህ ቁብጻት ዋትስአፕ ላይ በአናነት አሁን በአንድ ቁብጻ ወባንድ ቦድን የተወሰኑ መናሐሊም አስተዳዳሪዎች በስም ዝርዝር አለ። አስተዳዳሪዎቹ ናቸው ለዛ ቦድን ከዛ ውስጥ ደግነ መጥፎ ነገር የሚተላለፍበት ይያለ እነዚህ መናሐሊ ቁብጻ ይመለከታቸው ይሆን ከቶ
1: ዋትስአፕን
0: ሩሽሚም ሻምበር አዎ
1: ዋትስአፕን በተመለከተ ወይም ደስ የማይሉ ነገሮች ከጀ ማንኛውም ሰው ከጁ ከደረሰ አላፊነት ሊኖረው ስለሚችል ጥንቃቄ ማድረጉ እንዲሁም የግሩፕ መሪ የተባሉማ ቀጥታ አላፊነት አላቸው የማይታቸውን አይተውት መሆኑን የሚያሳይ ምልክት ስላለ ካዩትና ለዛ ጉዳይ መፍትሄ ካልሰጡ የሚያስጠይቃቸው ነገር ነው በተረጋገጠ ሁኔታ። ምክንያቱም አንድ ሰው የሆነ መጥፎ ነገር መቀበሉ ወይ መላክ ብቻ ሳይሆን ተቀብዬ ከአንድ ሰው ተቀብዬ ወድላ ሰው ካሳለፍኩት ይሄ ራሱ እኔ እንደገና ያን የተቀበልኩትን ጉዳይ ፒርሱ ማድረኩ ወይም ለሌላ ሰው ዘረዘርኩ ማለት ነው። ስለዚህ አላፊነት የሚያስል መሆኑን በዚሁ አጋጣሚ እንድትረዱ ፈልጋለሁ። ናይል ኩታ ወይም ኩታውን ግሩፑን የሚመሩ ሰዎች እነሱ ብቻ ሳይሆን እዛ ግሩፕ ሆነ አንተም ተቀብለህ ያን ወደላ ካሳለፍክ አላፊነት የሚያስል ነው የሚያስልክ ነው።
0: በጣም ግሩም ምን ማወቅ ይገባልና በእውነት ተበቃ ታልቸኮል ለሰጠው ገለጻ በጣም ግሩም ገንቢ እንደሚሆንና በደንብ አድማጮቻችን ተከትለው ያንዳንዱ በየቡድኑ አባል ሆነ ለሚፈጸሙ ጎጂ ስም አጥፋትነትን እነሱም ሊመለከት እንደሚመለከተው የህግ ባለሙያ ባልሆንም ይሄ ነገር ተመዝግቤ የሐላፊነት ስሜ ተመዝግቦ የዚህ ቡድን ሐላፊ ከተባልኩ ደግሞ ለዛ ሐላፊነት እንዳለ ማወቅ አለብን አይደል? እና በጣም እናመሰግናለን ጠበቃ።
1: እኔ ማመሰግናለሁ አድማጮች እንዲሁም ሻየው ደናውኑልኝ
0: ማመሰግናለን። የተከበራችሁ አድማጮቻችን እንግዲህ ማህበራዊ ሚዲያ በዚህ ላይ በጥሩ በጎኑ በአንድ በኩል የሚጠቅም እንደሆነ ህይወታችን ያቃለለ መሆኑ ይታወቃል። በጎጅነቱ ደግሞ የስም ማጥፋትን ሁኔታ ግን እየጎዳ ስለሆነ ሊታሰብበት ይገባል። መነጋገር ማስወገድ ተወያይተን ይህ ነገር እንዳይኖር ማድረግ አለብን። እና እንግዲህ ልክ 8 ሰዓት ላይ ነው ፕሮግራማችን የሚያበቃው። ለዚህ ፕሮግራም መሳካት የቴክኒክ ባለሙያችን ላሰፍ ሞስኮቪች የምስጋና ቀርባለውና እንደተለመደው ነገ ልክ ጧት ልክ 6 ሰዓት ላይ በሰላም ያሳድረን በደህና አደሩ።